0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ካፍዛይን በሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ጁን 1 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 24 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን ስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ዛሜ ጋዜጦችም ዶክተር ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርእስተ ዜና፣ ጉሻ ጽዮን በተባለው መስቀለኛ ጎዳና ትናንት ምሽት በመኪና ሆን ብሎ በመግጨት በደረሰ የሽብር ጥቃት 3 ሰዎች ቆሰሉ። ፕሬዝዳንት

በመኪና ሆን ብሎ በመግጨት በደረሰ የሽብር ጥቃት 3 ሰዎች ቆሰሉ። በጥቃቱ አንዲት በ17 ዓመት እድሜ ክልል የምትገመት ታዳጊ ወጣት በከባድ ሁኔታ የቆሰለች ሲሆን ሁለተኛዋ በ15 ዓመት እድሜ ክልል የምትገኝ ታዳጊ በመካከለኛ ሁኔታ መጎዳቷና ሌላ ሶስተኛ ግለሰብ በቀላል ሁኔታ መቁሰላቸው ተገልጿል። ቁስለኞች ለሕክምና እርዳታ በኢየሩሳሌም ከተማ ወደሚገኘው ሻሬ ጸዴቅ ሆስፒታል ተወስደዋል። ጥቃቱን ያደረሰው አሸባሪ ናክሽፎን በተባለው ክፍል ተዋጊ አባል በተከፈተበት ተኩስ እርምጃ የተወሰደበት ሲሆን ስሙ አምዳጅ አልፋታህ ናታሽ እንደሚባልና በ31 ዓመት እድሜ ክልል የሚገኝ የሄብሮን ከተማ ኗሪ እንደሆነ የፍልስጤም ወሬ ምንጮች ይፋ አድርገዋል። አሸባሪው መኪናውን እያሽከረከረ ውሻጽዮን በተባለው መስቀለኛ ጎዳና ካለፈ በኋላ እንደገና ዞሮ በመመለስ በአውቶቡስ መጠበቂያ ጣቢያ የነበሩ ሰዎችን ሆን ብሎ መግጨቱ ታውቋል። የእስራኤል መከላከያ ሰራዊት ትናንት ምሽት በሄብሮን በአሸባሪው መኖሪያ ቤት ፍተሻ ማድረጋቸው ታውቋል። የሂዝቡላ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ከተደረሰ አንስቶ እስካሁን ለመጀመሪያ ጊዜ ባሳለፍነው ሌሊት ወደ ቲቤሪያና አካባቢዋ ሮኬቶች መተኮሳቸው ታውቋል። የተወሰኑ ሮኬቶች ሲከሽፉ ቀሪዎቹ ክፍት ቦታ ላይ መውደቃቸው ተገልጿል። ስለደረሰ ጉዳት አልተዘገበም። ትናንት ምሽት ወደ ገሊላ አካባቢ ሮኬቶች የተወነጨፉ ሲሆን በሰው ላይ ጉዳት አልደረሰም። ይህ በዚህ እንዳለ ትናንት የሂዝቡላ አሸባሪ ድርጅት በላከው ያለ ሰው በሚበሩ ቀላል አይሮፕላኖች ቤት ሀሌል በተባለው አካባቢ 4 ወታደሮች በቀላል ሁኔታ መቁሰላቸው ተገልጿል። የቆሰሉ ወታደሮች ለሕክምና እርዳታ ወደ ሆስፒታል የተወሰዱ ሲሆን ለቤተሰቦቻቸው የተነገረ መሆኑን መከላከያ ሰራዊቱ አስታውቋል። ፕሬዚዳንት ይስሐቅ ሄርጾግ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ በቀረበው የመረጥ ጥያቄ ላይ ሚስጥራዊ ስብሰባዎችን አካሂደዋል ተባለ። ሄርጾግ ከኔታንያሁ 2 ቅርብ ሰዎች ከቀድሞ ሚኒስትር ደርመር እና የሊኩድ ፍርድ ቤት ፕሬዚዳንት ከሆኑት ሚካኤል ክላይነር ጋር ተገናኝተው መወያየታቸውን በ11ኛው ቴሌቪዥን ጣቢያ ዝማና ኤሜት በተባለው ፕሮግራም ይፋ ሆኗል። በኔታንያሁ የምረጥ ጥያቄ ጉዳይ ዛሬ ምሽት በ11ኛው ቴሌቪዥን ጣቢያ በሚሰራጨው ተጨማሪ ምርመራ ላይ ሄርጾግ ፕሬዝዳንት ሆነው ከመሾማቸው በፊት የእርሳቸው የቅርብ ሰው ከነበሩት ሞቲ ሳንደርስ ጋር የተለዋወጡት መልእክት ይፋ የሚደረግ ሲሆን ሄርጾግ ለኔታንያሁ በቀረበው ምረጥ ጥያቄ ላይ ትኩረት የመስጠት አዝማሚያ ይታይባቸዋል ተብሏል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሻባክ ድርጅት የሳይበርና የቴክኖሎጂ ክፍል ኃላፊ የነበሩትን ሽሙኤል ቤን ዝራን ለብሔራዊ ደህንነት ጽህፈት ቤት ኃላፊ አድርገው የሚሾሙ መሆናቸውን አስታወቁ። ኔታንያሁ ባወጡት መልእክት ሽሙኤል ቤን ዝራ የሀገርን ብሔራዊ ደህንነት በመጠበቅ ከ30 ዓመታት በላይ ልምድ ያላቸውና ሄጽ ሻሎሽ የተሰኘውን ጸረ ሚሳኤል በመገንባት ሂደትም መሪ ነበሩ ብለዋል። ባለፉት ወራት የብሔራዊ ደህንነት ምክር ቤቱን ቦታ በጊዜያዊነት ኃላፊ ሆነው ሲያገለግሉ የነበሩት ጊል ራይህ ዛሬ በመከላከያ ሚኒስቴር መስሪያ ቤት የደህንነት ኃላፊ ሆነው ይሾማሉ ተብሏል። የህግና ፍትህ ሚኒስትር ያሪቭ ለቪን በፍጥነት ዳኞችን የሚመርጥ ኮሚቴ እንዲሰበስቡ ከፍተኛው ፍርድ ቤት ያስተላለፈውን ውሳኔ ህጋዊ አይደለም በማለት ውድቅ አደረጉ ተባለ። ሚኒስትር ለቪን 3 ዳኞች ከዚህ በፊት ባልነበረ ሁኔታ በህጉ ላይ ቀውስ ፈጥረዋል በማለት በኃላፊነትም ይጠየቃሉ ብለዋል። ግሮስኮፎፍ ሽቴይንና ካንፌሽታይንስ የተባሉት ዳኞች ለሚኒስትር ያሪቭ ለቪን ባስተላለፉት መልእክት ከፍተኛ የዳኞች እጥረት ባለባቸው በሃይፋና በብኤርሼባ አውራጃ ፍርድ ቤት የሚወዳደሩ ተወዳዳሪዎችን ስም ዝርዝር እስከፊታችን ሰኞ እንዲያቀርቡ በማለት በአንድ ድምጽ መወሰናቸው ተገልጿል። አሜሪካ በእስራኤልና በሊባኖስ መካከል እውነተኛ የሰላም ስምምነት እንዲደረስ ጥረት እያደረገች ነው ተባለ። ነገ በእስራኤልና በሊባኖስ መካከል ተጨማሪ ድርድር የሚካሄድ ሲሆን የሂዝቡላ አሸባሪ ድርጅት ግን ሐሳቡን ለማደናቀፍ ጥረት እያደረገ መሆኑ ተገልጿል። በእስራኤል በኩል መከላከያ ሰራዊቷ በመጀመሪያው ዙር አካባቢውን ለቆ እንደማይወጣና የሊባኖስ መከላከያ ሰራዊት የተጠናከረ እንቅስቃሴ ሲያደርግ ብቻ በደቡብ ሊባኖስ አካባቢ ኃይሏን እየቀነሰች እንደምትሄድ አስታውቃለች ተብሏል።
የእስራኤል መከላከያ ሰራዊት በሊባኖስ የሚያካሄደውን ወታደራዊ እንቅስቃሴ ማስፋፋቱን በመቃወም ፈረንሳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ጉባኤ እንዲያካሄድ ጥሪ አቀረበች። የጸጥታው ምክር ቤት

0: ዛሬ ሌሊት በጉዳዩ አስቸኳይ ጉባኤ እንደሚያካሄድ የዲፕሎማሲ ምንጮች ለፈረንሳይ የወሬ ምንጭ መናገራቸውን አስታውቀዋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖን ትክክለኛው ጉባኤ መካሄድ ያለበት በተባበሩት መንግስታት ድርጅት የተላለፈው 1701 የተሰኘው ውሳኔ ተግባራዊ ባለመሆኑ ለአመታት በቀጠለው ውድቀትና ሊባኖስ የኢራን መልእክተኛ አሸባሪ መታጎሪያ መሆኗን በሚመለከት ነው ማለታቸው ታውቋል። በመጨረሻም የአየር ንብረት ትንበያ። ዛሬ አየሩ ጸባይ ከሰነበተው ለውጥ የለውም። ከነገ ማክሰኞ ጀምሮ እስከፊታችን ሐሙስ የሙቀቱ መጠን ደረጃ በደረጃ እየጨመረ እንደሚሄድ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ 26፣ በሃይፋ 25፣ በጽፋት 27፣ በብኤርሸባ 30፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
1: ወርቅነሽ ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ይዟቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸውናቸውን ዘገባዎች ባጭሩ እናቀርባለን። አራቱም የእስራኤል ጋዜጦች ማሬ ቪዲዮ ተሃሮኖት እስራኤላዊውም ናሬጽ በፊት ገጻቸው የዘገቡት እስራኤል መከላከያ ሰራዊት በደቡብ ሊባኖስ ዘመቻውን እያስፋፋ ቡፎር የተባለውን አካባቢ በቁጥጥር ስር መዋሉን ዘግቧል። የማሪቭ ጋዜጣ ቡፎር በእጃችን ነው በሚል ርዕስ እስራኤል መከላከያ ሰራዊት ይህን አካባቢ ካሁን በፊት ተቆጣጥሮ የነበረው ከ26 ዓመታት በፊት ነው። አሁን ደግሞ ከ210 ዓመታት በላይ ቆይታ በኋላ ይህን ቦታ ጦሩ በእጁ አስገብቷል። ቦታው በደቡብ ሊባኖስ ከሚገኙ ቦታዎች መካከል ከፍተኛ የሆነ ስትራቴጂካዊ ጠቀሜታ ያለው ነው ካለ በኋላ እስራኤል ጦር በደቡብ ሊባኖስ ዘመቻውን ቢያስፋፋና እንደ ቡፎር አይነት ጠቃሚ ቦታዎችን ቢቆጣጠርም የሄዝቦላ ድርጅት ወደ እስራኤል ሚሳኤሎችንና ድሮኖችን መተኮሱን አላቋረጠም፣ እንዲሁም የበለጠ ጨምሯል ካለ በኋላ የሄዝቦላ ድርጅት በተኮሰው ቀላል ድሮን ህይወት መስዋዕትነት የከፈለው መጋቢ የ50 አለቃ ሚካኤል ትዊኪን የቀብር ስነስርዓት ዛሬ ይፈጸማል። ሚካኤል ለወላጆቹ ብቸኛ ወንድ ልጅ ነበር ብሏል ጋዜጣው። ሌላው መንግስት በወቅታዊ ጉዳዮች ትላንት ሊያካሄድ የነበረው ስብሰባ ለሌላ ጊዜ ተራዝሟል። በሰሜን እስራኤል ነዋሪዎች ሁኔታም በአስቸጋሪ ሁኔታ እንደቀጠለ ነው። በየጊዜው ሮኬትና ድሮን ስለሚተኮስባቸው የጦር መሳሪያ ማስጠንቀቂያ ደወሎችን እየሰሙና ወደ አደጋ መከላከያ ቦታዎች በመግባት ከፍተኛ ችግር ውስጥ ናቸው በማለት ሰፊ ዘገባ አቅርቧል የማሪቭ ጋዜጣ። የኢዲዮት አህሮኖት ጋዜጣ በበኩሉ እስራኤል ወደ ሊባኖስ እየተመለሰች ነው፣ እስራኤል መከላከያ ሰራዊት ከ26 ዓመታት በፊት ለቆት የወጣውን ቡፎር የተባለውን አካባቢ እንደገና በቁጥጥር ስር አውሏል። ቦታውን የተቆጣጠረው ሳይሬት ጎላን የተባለው ክፍለ ጦር ነው። ዋና አላማውም ሄዝቦላን ወታደራዊ አቅም ለመቀነስና በሰሜን እስራኤል ሰላም መፍጠር እንዲቻል ነው። ያም ሆኖ ሄዝቦላ አሁንም ወደ ሰሜን እስራኤል መተኮሱን ቀጥሏል። የተኩስ ማስጠንቀቂያ ደወሎች ባኮ በገሊላና በሌሎች አካባቢዎችም ትላንት ተሰምተዋል። በሰሜን እስራኤል ባለው የጸጥታ ችግር ምክንያትም በዚህ ሳምንት ሊሰጥ የነበረው የ12ኛ ክፍል መልቀቂያ ፈተና ለሌላ ጊዜ ተራዝሟል። ይህንንም የትምህርት ሚኒስትሩ ትላንት በይፋ አስታውቋል በማለት በሰሜን እስራኤል ግጭቱ ይበልጥ በሰፋባቸው ቦታዎች ዛሬም ትምህርት ቤቶች ዝግ እንደሚሆኑ፣ ያለውን አስቸጋሪ ሁኔታ ለመማር ማስተማር የማይመችና የአካባቢውን ነዋሪዎች ያማረረ መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የእስራኤል አየሁም ጋዜጣ በበኩሉ በደቡብ ሊባኖስ ቡፎር የተባለውን ቦታ የእስራኤል ጦር ሰራዊት መቆጣጠሩ ሄዝቦላ የሚተኩሳቸውን ጸረ ታንክ ሚሳይሎች ለመከላከል ያግዛል፣ ያም ሆኖ አካባቢውን መቆጣጠሩ ስጋት አለው በማለት ዘግቧል። ይህ ቦታ የእስራኤል መከላከያ ሰራዊት መቆጣጠሩ ሄዝቦላን የበለጠ ለማጥቃት ያግዛል፣ ያም ሆኖ ፈንጅ የተሸከሙ ቀላል ድሮኖችን ለመከላከል ብዙም እርዳታ አያደርግም በማለት የመከላከያ ሰራዊቱ ባለስልጣናት መናገራቸውን የእስራኤል አየሁም ጋዜጣ በዛሬ ዘገባው አቅርቧል። የሄዝቦላ ድርጅት ትላንት ወደ ሰሜን እስራኤል ቤት ሂሌል ወደ ተባለው ቦታ በተኮሰው ድሮን እስራኤል ዜጎች መቁሰላቸውን የእስራኤል አየሁም ጋዜጣ ጨምሮ ዘግቧል። ሌላው በእስራኤልና ሊባኖስ መካከል በአሜሪካ አሸማጋይነት የተኩስ አቁም ስምምነት ከተደረሰ ከአፕሪል 17 ቀን 2026 ዓ.ም ጀምሮ እስከ ቅዳሜ ግንቦት 30 ቀን 2026 ዓ.ም ድረስ 13 ወታደሮች በሄዝቦላ ድርጅት ራክፋን በተሰኘው ቀላል ድሮን መገደላቸውን እስራኤል አየሁም ጋዜጣ ዘግቧል። ወታደር ሚካኤል ቲዩኪን፣ ሮቴም ያናይ፣ ንሆራ ሌዘር፣ ኖአም አምበርገር፣ ኢታማር ሳፒር፣ ማኦዝ እስራኤል፣ ኔጌቭ ዳጋን፣ አሌክሳንደር ግሎብኒዮቭ፣ ሊያም ቤንሃሞ፣ አመር ሁጅራት፣ ኢዳን ፉክስ፣ ሊዶር ፖራትና ባራክ ካፎን የተሰኙት የተኩስ አቁም ስምምነቱ በእስራኤልና ሊባኖስ መካከል ከተፈጸመ ከ17/04/2006 ዓ.ም ጀምሮ እስከ ትላንት ወዲያ ድረስ በሄዝቦላ ድሮን ጥቃት የተገደሉና መስዋዕት የከፈሉ ጀግና ወታደሮች መሆናቸውን የእስራኤል አየሁም ጋዜጣ የተገደሉበትን ቀንና ቦታ በመጥቀስ ሰፊ ዘገባ አቅርቧል። የአረጽ ጋዜጣም እስራኤልን ጦር በደቡብ ሊባኖስ ቡፎር የተባለውን ቦታ መቆጣጠሩን ግን አሁንም ለወታደሮች ስጋት መኖሩና
ቦታው በቁጥጥር ስር ቢውልም ከህዝበላ ጋር በሚካሄደው ጦርነት ብዙም ለውጥ ሊያመጣ አይችልም በማለት ዘግቧል። ከትናንት ወዲያ መጋቢ 50 አለቃ ሚካኤል ቱኪን በህዝበላ የቀላል ድሮን ጥቃት መገደሉና ህዝበላ ትናንት ወደ ገሊላ በተኮሰው ድሮን 4 ሰዎች መቁሰላቸውን ብሎም የህዝበላ ከባድ መሳሪያ ተኩስ እየጨመረና ብዙ ቦታዎችን እያካለለ መምጣቱን ሀሬጽ በዛሬ ዘገባው ተመልክቷል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው የተመለከቱት የከፍተኛው ፍርድ ቤት ባጋዝ ዳኞችን የሚሾመውን ኮሚቴ ህግና ፍትህ ሚኒስትር ያሬቭ ሌቪን እንዲሰበስቡና በተጓደሉ ዳኞች ምትክ አዳዲስ ዳኞች እንዲሾሙ ፍርድ ቤት ትዕዛዝ አስተላልፏል። ዳኞችን የሚሾመው ኮሚቴ አንድ አመት ለስድስት ወራት ያክል ስብሰባ አላካሄደም። የህግና ፍትህ ሚኒስትሩ ናቸው ኮሚቴውን የመሰብሰብ ስልጣን ያላቸው። እሳቸው ኮሚቴውን ለመሰብሰብ ፍቃደኛ ያልሆኑት ያቀረቧቸው እጩ ዳኞች በሌሎች የህግና ፍትህ አካላት በኩል ተቀባይነት በማጣቱ ሚዛናዊ አይደለም በሚል ሲሆን፣ አሁን የዳኞች መጓደል የፍትህ አካሄዱን ስላጓተተ በተለይ በአይፋና በርሸባ ከተሞች አውራጃ ፍርድ ቤት ዳኞች እንዲሾሙ የከፍተኛው ፍርድ ቤት የህግና ፍትህ ሚኒስትሩን የሚያስገድድ ውሳኔ ትላንት አስተላልፏል። ይሁን እንጂ ህግና ፍትህ ሚኒስትሩ ለዚህ ምላሽ ችግሩ በመግባባት ካልተፈታ በህግና ፍትህ ዘርፍ ለውጥ እንዲመጣ የምናደርገውን ጥረት እንመልሰዋለን በማለት አስጠንቅቀዋል። የፍርድ ቤት ውሳኔም ህጋዊ አይደለም ማለታቸውን የሀሬዝ ጋዜጣ ዘግቧል። ሌላው እስራኤል ክኔሴት እንዲበተን በሚለው ረቂቅ ህግ ዙሪያ ዛሬ ክኔሴቱ ድምጽ ይሰጣል ተብሎ ይጠበቃል። የሚቀርበው ረቂቅ ህግ ዙሪያም ድምጽ ይሰጣል ተብሎ ይጠበቃል። ረቂቅ ህጉ በመጀመሪያ ጧት በክኔሴት ኮሚቴ ሲታይ ይቆያል። ከዚያም ክኔሴቱ ድምጽ ይሰጥበታል ተብሎ ይጠበቃል። በረቂቅ ህጉ ምርጫው ከመስከረም 8 ቀን እስከ ጥቅምት 27 ቀን 2016 ዓ.ም ድረስ ባሉት ቀናት እንዲካሄድ የሚሉ አንቀጾችም ሊካተቱበት ይችላሉ ተብሏል። ጠቅላይ ሚኒስትር ናታንያሁ ምርጫው በተያዘለት ጊዜ እንዲካሄድና የጥምሩ መንግስት ጸንቶ እንዲቆይ ለማድረግ ብሎም ጊዜ ለማግኘት ከፍተኛ ጥረት ያደርጋሉ ተብሎ የሚጠበቅ መሆኑን የእስራኤል አየም ጋዜጣ ዘግቧል። ሌላው በጉሸ ጽዮን ትላንት ምሽት የደረሰውን የሽብር ጥቃት ጋዜጦች ዘግቧል። የኢዲዮት አህሮኖት ጋዜጣ እንደዘግበው ከሆነ በይሁዳና ሰማሪያ ቀበሌዎች ለወራት ያክል በጸጥታ ከቆየ በኋላ ትላንት ምሽት በመኪና ግጭት ሁለት ታዳጊ ሴቶች ቆስለዋል። የ15ና 17 ዓመት ልጆች ቆስለዋል። አንዷ በከባድ ሁኔታ ተጎድታለች። አሸባሪው በእግራቸው ሲጓዙ በነበሩ ሁለት ታዳጊ ልጆች ላይ ጉዳት አደርሷል። የሄብሮን ኗሪ ነበረ። በአካባቢው በነበረ የክፍር ጦር ተዋጊ ወታደር እርምጃ ተወስዶበታል ብሏል የኢዲዮት አህሮኖት ጋዜጣ። የተከበራችሁ አድማጮቻችን የጋዜጦች ዘገባ ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ የተለያዩ እርሰ ጉዳዮች አሉ። ዋነኛው የሰሜን እስራኤል ወቅታዊ የጸጥታ ጉዳይ ነው። ጦሩ እንግዲህ በደቡብ ሊባኖስ ስትራቴጂካዊ ቦታ ነው የሚባለውን ቡፈር የተባለውን ቦታ መቆጣጠሩ ሲሰማ ይህ ቦታ ጥቅም አለው ወይ? ጉዳትስ ሊያደርስ ይችላል ወይ ለወደፊት?
1: አመሰግናለሁ። አዎ ሰጠኝ። እንዳልከው የደቡብ ሊባኖስ ጉዳይ በጣም አስቸጋሪ ነው። ምናልባት ይሄ ቦታ እንዳልከው ስትራቴጂካዊ ቦታ ነው እየተባለው ለእስራኤል መከላከያ ሰራዊት። ይሁን እንጂ መከላከያ ሰራዊቱ ጠልቆ እየገባ ቢሆንም ወደ መሀል ባይባልም ወደ ሊባኖስ እንግዲህ እንቅስቃሴውን እያሰፋ ቢሆንም የሰሜን እስራኤል ነዋሪዎች ደህንነትን ግን ሊጠብቅና ሊያረጋግጥ አይችልም የሚል ትችት ገና ከመጀመሪያው ጀምሮ እየተሰነዘረ ነው። ምክንያቱም የእስራኤል መከላከያ ሰራዊት ወደ ሊባኖስ በገባ ቁጥር የሂዝቦላ አሸባሪ ድርጅት ጥቃትም እየተጠናከረ መሆኑን ማየት እየቻለ ነው። ትናንት ጀምሮ ባሳለፍነው ሌሊት ወደ ቲቬሪ አካባቢ ድረስ ሮኬቶችን መተኮሱ በሰሜን እስራኤል ወደ አኮ ክራዮት ሳይቀር ትናንት መተኮሳቸው ተገልጿል። የተኩስ አቁም ስምምነት ከተደረሰ በኋላ ለመጀመሪያ ጊዜና እንግዲያው ምክንያታቸው መከላከያ ሰራዊቱ ወደ ሊባኖስ ጠልቆ በገባ ቁጥር የሂዝቦላ ድርጅት ያጸፋ ምላሽም ከባድ መሆኑን የሚያሳይ ነው። እንግዲህ ለእስራኤል አው ስትራቴጂካዊ ቦታ ነው ይባላል። ምናልባት በሂደት ቆይቶ መከላከያ ሰራዊቱ በአካባቢው ሲጠናከር የበለጠ ተጽዕኖ ሊፈጥር ይችላል። ነገር ግን አሁን ባለው ሁኔታ የሰሜን እስራኤል አካባቢ ነዋሪዎች ደህንነታቸው እየተጠበቀና ሲደርስ የነበረው ጥቃት ሂዝቦላ ድርጅት የመተኮስ አቅም እንዳልተገደበ፣ ጥቃቱም እንደቀጠለ መሆኑ እየተገለጸ ነው። የተለያዩ ገደቦችም እንደምናውቀው እየተጣለ ነው። በአካባቢው አሁን ባጉሩት የ12ኛ ክፍል ማጠቃለያ ፈተና እንዳይወስዱ ተማሪዎች እንዲራዘም ተደርጓል። እነዚህ ነገሮች እንግዲህ መከላከያ ሰራዊቱ ይህን አካባቢ ከተቆጣጠረ በኋላም ለውጥ የለውም፣ ገደቦቹ እንደቀጠሉ ናቸው። ለጊዜው ብዙም ለውጥ እንደሌለ ነው የሚታወቀው። ሰጠኝ።
0: አሁን ትልቁ ችግር እዛ አካባቢ ጦሩ ማስፋፋቱ ጥሩ ነው፣ ቦታውን ጠለቅ ብሎ መያዙ ግን ራፋን የተባለውን እንግዲህ ቀላል ድሮን ማስቀረት እንደማይቻል ነው። ምክንያቱም ከተወሰነ ቦታ ተደብቀው የሚልኩት ነው አሸባሪዎች፣ እና ያንን መከላከል ምናልባት ኑንቴት የተባለውን ጸረ ታንክ ሚሳኤል የመከላከል ሁኔታ ስትራቴጂካዊ ጠቀሜታ አለው ይባላል። ግን ደግሞ በወታደሮች ላይ ሌላ ዋጋ እንዳስከፍልም ደግሞ ሌላ ስጋት አለ። እንግዲህ ይህን አካባቢ መቆጣጠሩ እስራኤል ጥሩ ስትራቴጂካዊ የሆነ ያን የሰሜኑን እስራኤል ጸጥታ ለማስከበር ቢሆንም፣ በሌላ በኩል ደግሞ ያው ሂዝቦላ እስካላቆመ ድረስ ከርቀትም ሆኖ የመተኮስ አቅም አለው። ምክንያቱም የረዥም የአጭርና የመካከለኛ ርቀት ተወንጫፊ ሚሳይሎች፣ ድሮኖች እና ሮኬቶች ስላሉት እንደው ብዙ ጥቅም የሚያስገኝ አይደለም ይሏሉ። ግን እንግዲህ ወታደሩ ያው በተጠና መልኩ ቁጥጥር ስር ስለሚያውል ምናልባት ለጊዜው ውጤት ላይመጣ ይችላል። ግን በሂደት የሚታይ ነው መስሎ የሚታየኝ።
1: አዎ ምናልባት ጊዜ ከጊዜ ጋር ተያይዞ በእርግጥ መከላከያ ሰራዊት ጠልቆ መግባቱ የሂዝቦላ ድርጅት ይሸሻል፣ ኮድ ይርቃል። ግን ደግሞ እንዳልከው ባለበት ቦታ ሆኖ የተኩሳቸው በቂ የጦር መሳሪያዎች ስላሉ በሚፈልገው ርቀት መጠን ይሄ ነው ችግሩ። እንዳልከው እንግዲህ በሂደት ይታያል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚታወቀው በተለያዩ የክስ ፋይሎች ፍርድ ቤት እየቀረቡ ቃላቸውን በመስጠት ላይ ነው የሚገኙት። ይሄ ክስ ፋይል እንዲሰረዝላቸው ለፕሬዚዳንቱ የቀረበ ጥያቄ አለ እንደምናስታውሰው። በዚህ ጥያቄ ዙሪያ ፕሬዚዳንቱ ውይይት አድርገዋል እየተባለ ነው። እንዴት ነው ያለው ሁኔታ? ምናልባት ምህረት ሊያደርጉላቸው ይሆን?
0: እንጃ እንግዲህ ምናየው ይሆናል። ሁላችንም ጠብቀው ነው እንግዲህ። ምህረት ለማድረግ ትልቁ ነገር ከጠቅላይ ሚኒስትር ኔታንያሁ አጥፍቻለሁ የሚል ቃል ያስፈልጋል የሚሉ አካላት አሉ። በህግና ፍትህ ዙሪያም አንድ ሰው እንግዲህ ምህረት ይሰጠኝ ሲል ምህረት ምንድን ነው? አጥፍቻለሁ፣ አምኛለሁ በዛ ነገር ነው። ጠቅላይ ሚኒስትሩ ደግሞ አጥፍቻለሁ ሳይሆን ለህዝቡ ለሀገሪቱ አንድነት ሲባል ይሄ የተከሰሰብኝ ክስ ይሰረዝና በአንድ ልቤ ሀገሪቱን ላስተዳድር ነው የእሳቸው ጥያቄ እንጂ አጥፍቻለሁ፣ ጥፋት አለኝ እና ይቅርበሉኝ አላሉም። ስለዚህ በህጉ ሂደት አሁን እንግዲህ ማመልከቻው ከቀረበ ጊዜ ወስዷል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥሪ መሰረት ነው መጀመሪያ የተነሳ የነበረው ከዛ በኋላ ግን የተንከባለለ ሄዶ እርሳቸው በጠበቃቸው ማማካይነት ያቀረቡበት ሁኔታ አለ። ፕሬዝዳንት ኤርጾግም ዘግይተዋል ይባላል። ግን እርሳቸው በእርሳቸው ሁኔታ ሚዛናዊ በሆነ መልኩ ህጉ በሚፈቅድላቸው አያለሁኝ ሁኔታውን እከታተላለሁ ናሉ። ከውሳኔ ላይ አልደረሱም። የተለያዩ ዘገባዎች በየጊዜው ወጣሉ። አሁንም እንዳልሽው የጠቅላይ ሚኒስትሩ ሁለት የቅርብ ሰዎችን አነጋግረዋል። ባለፈው ሳምንት ተኩል አካባቢ ደግሞ ሲነገር የነበረው ጠቅላይ ሚኒስትር ናታንያሁ አሁን የተከሰሱባቸው ፍርድ ቤት የሚቀርቡባቸው ጉዳዮች የሚዘጉበት ጊዜ ማለት ምስክር የሚሰጡበት እያለቀ ስለሆነ ይህንን በአቃቢ ህግና በሳቸው መካከል ያለውን ሁኔታ ለማቀራረብ የቀረበላቸውን ጥሪ አልተቀበሉትም የሚል ዘገባ ነበረ። እና በየጊዜው አዳዲስ ነገር ይመጣል። አሁን ከሳቸው የቅርብ ሰዎች ጋር ተገናኝተው መወያየታቸው ምን ጥቅም ይኖረዋል የሚለውም በዝርዝር አልመጣም። ዛሬ ምሽት የበለጠ ይፋ ይሆናል ተብሏል በ11ኛው ቴሌቪዥን ጣቢያ። ያ የምናየው ይሆናል። ምጨምረው ካለ እንግዲህ
1: እኔ ብዙ ምጨምረው የለም። እንግዲህ ምስጢራዊ ስብሰባ አካሂደዋል ከተባለ ለምን ምስጢራዊ ሆነ ነው? እንዳልከው ናታንያሁ ሁለት ቅርብ ሰዎች የቀድሞ ሚኒስትር ከነበሩት ሮን ደርመር እና የሊኩድ ፓርቲ ፍርድ ቤት ፕሬዚዳንት ከሆኑት ሚካኤል ክላይነር ጋር ነው ተገናኝቶ ተወያይተዋል የተባለ። ሄርጾግ ከዚህ በፊት እሳቸው ጋር በጣም የሚቀራረቡ ሰዎችን በጉዳዩ ሰው ጋርም በጉዳዩ እንደተወያዩ ተገልጿል። እና ምናልባት አዝማሚያ ይታይባቸዋል፣ ናታንያሁ ጥያቄውን ለመመለስ አዝማሚያ ይታይባቸዋል። የበለጠ ግን በዚህ ጉዳይ የተደረገው ሰፊ ምርምር ወይም ዘገባ ዛሬ ምሽት እንደሚቀርብ ነው የተገለጸው። እናያለን እንግዲህ በሚስጥር ለምን አደረጉ፣ ለምን በሚስጥር ነገሮችን መስማት አስፈለገ።
0: ውሳኔ ላይ እስኪደርሱ ሚስጥራዊ መሆኑ ጥሩ ነው። ነገር ግን የቅርብ ሰዎቻቸውን ሳይሆን እሳቸው ህጉ በሚፈቅድላቸው መልኩ አንድ ውሳኔ ላይ ቢሰጡ ይታወቅ ነበር። እስራኤል አንድ ችግር ምንድን ነው? ነገሮች ይጓተታሉ። አንድ ጥያቄ ይቀርባል። በህግና በፍትህም ዘርፍ አንድ ነገር ይነሳል፣ ይጓተታል። አሁን እንዳያለ እንግዲህ ደግሞ ወደ ምርጫው እየተቃረብን ነው።
1: አዎ እንዳልከው እሳቸው ሚዛናዊ ማድረግ እንዲያውም ህዝቡ አስተያየት እንዲሰጥበት ሁሉ እኮ ያው እንትን ብለዋል ሄርጾግ፣ የህዝቡን አስተያየትም ግምት ውስጥ ለማስገባት እና እናያለን እንግዲህ በሂደት ያለው ሁኔታ።
0: ጥሩ። ሌላው እንግዲህ መወያያ ርዕሳችን ደግሞ የህግና ፍትህ ሚኒስትሩ ያሪቭ ሌቪን ዳኞችን የሚሾመውን ኮሚቴ እንዲሰበስቡ እና ደግሞ በተጓደሉ ዳኞች ምትክ እንዲሾም የከፍተኛው ፍርድ ቤት ዳኞች ውሳኔ አስተላልፈዋል። ይህን ደግሞ ሚኒስትሩ እየተቃወሙ ነው። እንዴት ነው?
1: አዎ የህግና ፍትህ ሚኒስትር ያሪቭ ሌቪን እንግዲህ ከከፍተኛው የፍርድ ቤት መዋቅር ጋር ብዙም ተስማምቶ እየሰሩ እንዳልሆነ እየታየ ነው። መንግስት ከተቋቋመ ጀምሮ እስካሁን አሁን ከፍተኛው ፍርድ ቤት በአጋጽ ያስተላለፈው ውሳኔ ህጋዊ አይደለም እያሉ ናቸው። ውሳኔው ያስተላለፈው ያው ውሳኔ አንተ እንዳልከው ከፍተኛ የዳኞች እጥረት አለ። በተለያዩ የአካባቢ ወረዳ ፍርድ ቤቶችም በአጠቃላይ የዳኞች እጥረት ስላለ ዳኞችን የሚመርጥ ኮሚቴ ቶሎ እንዲያሳውቁ ሰብስበው ያው ይፋ እንዲያደርጉ ስማቸውን ነው። እሳቸው ግን ውሳኔው እንዲያውም ህጋዊ አይደለም በማለት ውድቅ ማድረጋቸው ነው የተገለጸው። አሁን በተለይ በሀይፋና በብኤርሸባ ከተሞች ያሉ ፍርድ ቤቶች ከፍተኛ የሆነ የዳኛ እጥረት እንዳለና እስከፊታችን ሰኞ ድረስ ስም ዝርዝራቸውን ተወዳዳሪዎችን እንዲያስታውቁ የሚል ውሳኔ አስተላልፈዋል ከፍተኛው ፍርድ ቤት። ያሪቭ ሌቪን ግን እንደውም ይሄ የህግ ስርዓቱን ቀውስ ውስጥ የሚከት የሚያቃውስ ህጋዊ ያልሆነ ውሳኔ ነው በማለት ውድቅ አድርገዋል ተብሏል። እንግዲህ ጥሩ አይደለም መካረሩ። ያው ሲጀመር ጀምሮ የነበረ የተንከባለለ የመጣ ጉዳይ ነው። እንደው በጦርነቱ በምኑ እየተረሳሳ ብዙ ትኩረት አይሰጠውም እንጂ መጀመሪያ አካባቢ እንደውም ይሄ ነበር ትልቁ ችግር። ከፍተኛ የተለያዩ ባለስልጣናት አካላት ተግባብተው ያለመስራት ችግር ነው እንግዲህ መንግስት እንደተቋቋመ የተፈጠረው ችግር። አሁንም ይሄን ነው እያየን ያለ ነው። አስቸጋሪ ነው። አንተ የምትጨምረው ነገር ሰጠኝ።
0: እንግዲህ የህግና ፍትህ ሚኒስትሩ ያሪቭ ሌቪን ያው በህግ ዘርፍ ለውጥ አመጣለሁ ብለው ከጥቅምት ሰባት በፊት ጀምሮ እሳቸው ባነሱት ጥያቄ መሰረት ነው እንዲሁም ብዙ ችግር የነበረ እና ተቃውሞም የነበረ። አሁን እሳቸው እንደሚሉት ይሄ ኮሚቴው በአጠቃላይ ወደ አንድ ወገን ያደላ ነው፣ ሚዛናዊ አይደለም የሚል ሀሳብ አላቸው። በተለይ ደግሞ እንግዲህ ያው ሁለት የመንግስት ወኪሎች እሳቸው ሚኒስትሩ እና ክኔሴት አባል እንዲሁም ሁለት የክኔሴት አባላት፣ ሶስት የከፍተኛው ፍርድ ቤት፣ ሁለት የጠበቃ ድርጅት፣ ዘጠኝ በአጠቃላይ ከዚህ ኮሚቴ ውስጥ ዘጠኝ አባላት ነው ያሉ እና ከዘጠኝ ውስጥ ደግሞ በተለይ አጠቃላይ ሶስት የከፍተኛው ፍርድ ቤት ፕሬዝዳንቶችና ዳኞችና ሁለት የጠበቃ ድርጅት አባላት መኖራቸው እነሱ ባሉት ነው ሁሉ ነገር መሄድ እና ይሄ ነገር ሚዛናዊ አይደለም በሚል ነው በመጀመሪያም ለውጥ ለማምጣት ፈልገው የነበረ። ከዛ ተቃውሞ ሲመጣ የተለያዩ ነገሮች ሲን እሳቸውም ነገሩን በይደር ያቆዩት ከዚህ ተደርሷልና የዳኞች መጓደል መሟላት አለበት። ሚጎዳ ዜጋው ነው። ፖለቲከኞች ባልተስማሙ ጊዜ ዜጋው ነው። አሁን አንድ አመት ተኩል ያክል ኮሚቴው አልተሰበሰበም። እንግዲህ እሳቸው ደግሞ አልሰበሰብም ኔ ባልኩትም ተቀባይነት ከሌለ ኦኬ ሚዛናዊ ይሁን ያሉትን ነገር ወይ ማስተረቅ አለባቸው የሆነ አካል ደግሞ ከመሃል ገብቶ ማሸማገል ወይም ደግሞ ውሳኔ ማስተላለፍ አለበት። የከፍተኛው ፍርድ ቤት በቀረበለት አቤቱታ መሰረት ይህን ማድረጉ ተገቢ ነው ብዬ ነው ማሰብ። አንድ አመት ከስድስት ወር ያክል ኮሚቴ አለመሰብሰቡ በሃይፋና ቤርሸባ ሌሎች አካባቢዎችም የፍትህ ዘርፉ መጓደሉ እንዲህ ውሳኔ ለማስተላለፍም ዳኛ ከሌለ ዜጎች ነው እየተጎዱ ያሉና እሳቸው አሁን ህግ አይደለም አንቀበለውም እንዲያውም ይህንን ለውጥ ለማድረግ ያሰብኩትን አመጣው ያሉበት ሁኔታ አለና ትንሽ ግራ ያጋባል። የከፍተኛው ፍርድ ቤት ውሳኔ ካልተከበረስ ማን ነው ወደፊት አልፈልግም ላላካል ሁሉ ማድረግ አለብ ብሎ ሊያስገድደው የሚችል ግራ ያጋባ የመጣ ጉዳይ ነው። ህብረተሰቡ ደግሞ በዚህ በፖለቲከኞች በወሳኞች አለመግባባት መጎዳት የለበትም።
1: አዎ አስቸጋሪ ነው እንግዲህ የሚሆነው እና ያለን ሌላ ሀረዴም ወጣቶች በቤት ሸመሽን በተለያዩ ከተሞች ያው ችግር ፈጥረዋል። ትናንት በተለያዩ አካባቢዎች የተቃውሞ ሰልፍ ነበር። እንዴት ነው የነገር ከባድ ነው ለህብረተሰቡ የዕለት ከዕለት ኑሮም አስቸጋሪ የሆነ ነው። በመከላከያ ሰራዊት ውስጥ ያለው ጉድለትም ከፍተኛ ነው። እንግዲህ ወጣቶች ባለመዝመታቸው ምክንያትና እንዴት ይታያል?
0: አማላቸው ነው እንግዲህ እነሱ ለምደውታል ይህንን ተቃውሞ ለምደውታል። ያው ቤት ሸመሽ ከተማ እንደ ኢየሩሳሌም ብዙ የሀሬዲም ወጣቶች አሉበት የሀሬዲም ማህበረሰብ የሚኖሩበት ነው። አንድ እንግዲህ የመከላከያ ሰራዊቱ አልዘምትም ያለን ለመያዝ የተደረገን ጥረት በመቃወም ነው። እንዲያውም የፖሊስ ጣቢያን ጥሰው የገቡበት ሁኔታ ፖሊስ ደግሞ በአካባቢው ብዙ ኃይል አሰማርቶ ያደረበትን ሁኔታ እንግዲህ የተነገረው የተዘገበው እና የእሳት ቃጠሎም በህንፃው ላይ የደረሰበት ሁኔታ አለ እና የሀሬዲም ወጣቶች እንግዲህ እኛም በህጉ አንገዛም አይነት ነገር ይመስላል። እኛን ዘምትም ኦሪት ነው መሳሪያችን ነው የሚሉ በአንድ በኩል በእምነታቸው ያስኬዳል፣ ግን በሀገሪቱ ደግሞ ህግና ደንብ እስካለ ድረስ ጸጥታ ማስከበር የግዴታ እስከሆነ ድረስ አንቺ ዘምተሽን ዘምቼ ሌላው የማይዘምትበት ሁኔታ የለም እና አስታራቂ ነገር ያስፈልጋል። እንደዚህ ሆነ አንዱ ሲያዝ በአካባቢው ችግር የሚፈጥሩበት እነሱ እንደፈለጉ የሚያደርጉበት ሁኔታ በእውነት ሊቀረፍ የሚገባው ነው። መከላከያ ሰራዊቱም 12,000 የሚሆኑ ተዋጊ ወታደሮች ያስፈልጉታል። በመንግስት በኩልም ብዙ ዝግጁነት መኖር አለበት። በጦሩም ይባላል እንግዲህ ያሬድም ወጣቶችን ለማዝመት እነሱ በሚፈልጉበት ሁኔታ ጦሩስ ትክክል አሰራሮችን ያመጣል ወይ? ለምሳሌ እነሱ ከሴቶች ጋር መሆን አይፈልጉም፣ የሚበሉበት የሚመገቡበት ቦታ የሚያድሩበት ቦታ ብዙ ነገሮች ሁሉ መስተካከል እንዳለባቸው ይነገራል። አስተራቂ ነገር ካልመጣ በዚህ ጉዳይ ያሬድም ወጣቶች በፈለጉት ጊዜ ፍቃድ ሳወጡ እየተነሱ የሚያደርጉት ሰላማዊ ሰልፍ ህብረተሰቡንም ጉዳት ላይ ያደረሰ ነውና ሊታረም የሚገባው ጉዳይ ነው ነው ጨምረው ካለ።
1: ያው እኔ እንግዲህ ካለን ጊዜ ማንጻር ብዙም ጨምረው የለኝም። ሰጠኝ ያው ስርዓት አልበኝነት እየተስፋፋ ይመስላል። አሁን እነሱ በሚያደርጉት ሰልፍ መቼ ነው ሰልፍ ያለ? በጊዜ ግቡ፣ በጊዜ ውጡ፣ ስርዓት ሂዱ፣ ስራ እንዲበሉ፣ ተማሪዎች አስቀድሞ ትምህርት ቤት ይለቀቁ ሁሉ እየተባለ እንግዲህ በህብረተሰቡ የዕለት ከዕለት ኑሮ እንቅስቃሴ ላይም ተጽዕኖ እየፈጠረ ያለ ነገር ነው። ከፍተኛ መስዋዕትነትን ይጠይቃል ይመስለኛል። እንግዲህ እስኪለወጥ ድረስ ግን ይህን ለመለወጥ ነው መንግስትም ሀገሪቱ መስራት ያለባቸው ስራ ያለ ነው ይመስለው።
0: በህብረተሰቡም ለውጥ ያስተሳሰብ ለውጥ መምጣት አለበት። እንግዲህ ኦሪትም እኮ ሳትሰሩ ብሉም አይልም፣ ጥረህ ግረህ ብላ ነው።
1: በእርግጥ በእነሱ እንግዲህ አመለካከት ሰው መቼም በአላማው ለአላማው ጽኑ ነው ይባል የለ። የእነሱን ስትጠይቅ የምትሰማው ሌላ ነው። እንዳልከው ቶራ ነው፣ መጽሐፍ ቅዱስ ነው፣ ሃይማኖታዊ ትምህርት ነው። በእርግጥ የይሁዲ ህዝብ ከቶራ ትምህርት ከኦሪት ትምህርት ከተለየ ህይወት የለውም፣ ግድ ነው። ጎን ለጎን ደግሞ ጠላት ያለው ህዝብ ነው። በአንድ እጁ ምንድን ነው ጸሎት መጽሐፍ በአንድ እጁ ሲዱር ባንድ እጁ ጦር መሳሪያ እንደዛ ነው
0: ደግሞ ዳሽም ተኳሽም የሚባል ነገር አለ
1: እንደዛ
0: ለምን እንደው በመጽሐፍ ቅዱስ እኮ ብዙዎች እኮ ጣላቶቻቸውን ብዙ ይሁዳን ታሪካቸው እኮ እስራኤሎች እኮ ታሪካቸው ያሸነፉ ነው የመጡ በታላቅ ጀግንነትና አንዳንድ ጊዜ ዋናውን ነገር ከተወነውና ሆነ ያለንበት እኛም የሚመቸ እንደዚህ ነው ካሉ ማን ሳይሰራ እነሱ ሳይሰሩ ለምንድን ነው ከመንግስትስ ብዙ እርዳታ የሚደረግላቸው አሁን ሳይሰራ
1: የሚያማ መንግስት የወሰነው ውሳኔ ነው መጀመሪያ ሀገሪቱ ስትቋቋም አንዳንዴ ቁጭ ብለው የሰቀሉት ቆሞ ለማውረድ ይቸግራል የሚባል ነገር አለ እንደዛ ስለሆነ ነው እንግዲህ ለተወሰኑ ሰዎች በመቶዎች ለሚቆጠሩ ተፈቀደ ግን አሁን ደግሞ በሚሊዮኖች የሚቆጠሩትን ለመመለስ አስቸጋሪ የሆነበት ሁኔታ ነው ያለና አንዳንዴ ትንሽ አንዳንድ ውሳኔዎች ሀገርም ትውልድም ይጎዳሉ
0: አዎ በጣም ጥሩ እናመሰግናለን

0: የተከበራችሁ አድማጮቻችን አሁን ደግሞ እንግዲህ ቃለ ምልልስ እናደርግበት ሰዓት ነው። ርግነሽ አቶ በላይነህ እንግዲህ በስልክ መስመራችን ይገኛሉ። እሳቸው ሰሜን እስራኤል ነዋሪ ናቸው። ጤና ይስጥልን።
1: ጤና ይስጥልኝ ወርቅነሽ። ጤና ይስጥልኝ ሰጠኝ። እንደምን አደራችሁ? እንዲሁም አድማጮች
0: እኛ ደህና ነን። እናንተ እንዴት ናችሁ? እዛ አካባቢ
1: እኛ እግዚአብሔር ይመስገን ደህና ነን። ያው እንግዲህ በሰሜን በኩል ያለው ያው እንደሚታወቀው ወደዛ ወደ ጫፍ ያለው ጦርነቱ እንዳለ ነው። ወደዚህ ወደ አይፋ በዙር አይፋ ግን የተመሰገነ ይሁን እዚህ ወራ አካባቢ ትንሽ ህብረተሰቡ ያው ሰላሙን ከሞላ ጎደል አግኝቶ የዕለት ዕለት ስራውን እያስኬደ ነው የሚገኘው። ትናንት ግን ከሰዓት ማለትም ከአስራ ሁለት ተኩል አካባቢ ላይ የተወሰነ ድምፅ የዶል ወይም አዛካ ድምፅ ተሰምቶ ነበር። ህብረተሰቡ ትንሽ የመረበሽ ባህሪ አሳይቶ ነበር። ምክንያቱም መልሶ መጣ የሚል ነገር ግን የተመሰገነ ይሁን ሰላም ነው። ያው ነገሩ ደሉ ተሰማ እንጂ ያደረሰው ወይም የወደቀ ነገር የለም።
2: አሁን ትናንት አዛካ የሰማችሁ ክራዩት አካባቢ ነው እናንተ የምትኖሩት አይደል አቶ በላይነህ?
1: አዎ አዎ፣ ክራዊት አይፋ በዙር አይፋ ክራዊት አካባቢ ያለው
0: ከተማማ ኪራት ቢያሊክ።
1: አዎ ክራት ቢያሊክ
0: እንግዲህ ወደ አኮ የተጠጋች ከተማ ነች።
1: ቅርብ ነው። አዎ ከአኮ ጋርም የተያዘ ነው። እንደዛ ቀጥሎም ናህሪያ ነው። በተለይ በናህሪያ እና ከናህሪያ ወደዛ ያለው ማህበረሰባችን ወገኖቻችን በጣም ያው እንደምታዩት ያሉት ኑሮ በጣም በስቃየት ላይ ነው። አዎ ከባድ ነው። ትምህርት ቤትም ልጆችም አብዛኛው አይማሩም። ህብረተሰቡም ቢሆን የዕለት የዕለት ኑሮውን ለመቀጠል የተቸገሩበት ጉዳይ ነው ያለው። ወደ ከናሪያ አንስቶ ወደ ቅራት ሽሞና ይዞ ወደዛ ያው እንደምታዩት ነው። ምንም ያባራ ነገር የለም።
2: አዎ የአካባቢ በእርግጥ እውነት ነው የታወቀ ነው። ትናንት አሁን እናንተ እንደዚህ ማስጠንቀቂያ ዶል አዛካ ከተሰማ በኋላ እንደው የተሰጠ መመሪያ አለ? በአካባቢው ባለስልጣናት፣ ማዘጋጃ ቤቶች፣ ሟጻው ያስተላለፈው መልእክት የለም ለነዋሪዎች?
1: እንግዲህ በእኛ አካባቢ ያው ዶሉ እንደተሰማ የተወሰነ ምልክቶች ያው በሪያው በኩል ያው እንግዲህ የተለመደው ምልክት ተሰጠ። የተለመደውን ትእዛዝ እንደተሰጠ እንድትፈጽሙ የሚል ትእዛዝ አለ። ነገር ግን አሁን ወደዚህ ወደ ተማማ ገብቷልና
3: ኪርያት ሽሞና ይከንሱ ለመርሃፈ ሙጋን
0: አካባቢ ያላቸው ማስጠንቀቂያው ቀርቧል።
2: እንደሚሰሙት ነው ቅራት ሽሞና አሁን ነው ያለ ሰው የሚበራ አውሮፕላን እየገባ
1: የተነጋገርንበትን እያለ ነው። እሱ አካባቢ ላይ ምንም የሚያባራ ነገር ሰዓት አላገኙም። በዛ አካባቢ ያሉት ወገኖቻችን ችግር ላይ ነው ያሉት። ወደዚህ ግን አሁን ቅድም እንደጠቀስኩት የተመሰገነ ይሁን ወደ ክራዮት አይፋ ዙሪያ ላይ የተወሰደ ከዚህ ወር ወዲህ ትንሽ ሰላም አለ። ሰው የዕለት የዕለት ስራውን እያሰደን ያለ
0: አቶ በላይነህ፣ እንደው በጦርነቱ ዙሪያ ምን ይላሉ? አሁን እየተካሄደ ያለው የጦርነት አካሄድ ለእስራኤል ውጤታማ ያደርጋል ብለው አስባለሁ? ስን ነው እንግዲህ መቼም የግሎትን አስተያየት
1: በጦርነቱ ዙሪያ ላይ ያለ አስተያየት በእውነት እውነት ለመናገር እስራኤል ይህን ጦርነት ፈልጋ የገባችበት ጦርነት አይደለም። ተገዳ ለራሷ ለመኖር አገሯን ለማስጠበቅ ዜጋዋን ለመጠበቅ ስትል የገባችበት ጦርነት ሲጀመር። ነገር ግን ጦርነት ነገሮችን ጠላትም ሆነ ወይም ደግሞ አስፈላጊ ያልሆኑ ሰዎች የማዳክም ሁኔታ በጣም ያግዛል። ምክንያቱም አንድ ነገር ለድርድር የሚያበቃ አንድ ነገር ወደ ሰላም እንዲመጣ የሚያደርገው በተወሰነ የጦርነት አቅጣጫ ሆነ ወይም ደግሞ የግንኙነት ሁኔታዎች ሲኖር ነው። ነገር ግን አሁን እስራኤል ጦርነቱ በተፈለገው ላይ እየተሄደ አይደለም። ምክንያቱም ይኸው የዝቡላ ትጥቅ ይፈታል ተብሎ ነበር፣ አልፈታም። ያለው ሁኔታ ይኸው ወታደሮች በለት በለት ሞት ነው ያለ። አልፎ አልፎ ጦርነት መቼም ሰጠም ትቀበለው ነገር ነው። ሞት እንዳለ አውቀው ነው ታጋዮች ወደዛ የሚገቡት። እንደገናም ደግሞ በአማስ ዙሪያ ላይ ያለውም እንደዚህ ነው። ስለዚህ ጦርነቱ ጫፍ ላይ ለመድረስ የዝቡላ ትጥቅ መፍታትና የአማስ ትጥቅ መፍታት እንዲሁም የኢራን ኒውክሌር ነገሮችን መፍታት ነው። ይህ ካልሆነ ጦርነቱ ጫፍ ላይ ይደርሳል የሚል እምነት የለኝም።
2: አው ማስቸጋሪ ነው እንግዲህ በሀገር ደረጃ ሰፋ ብሎ ሲታይ እነት ነው እነትም አማራጭ የሌለው ጦርነት ነው ይግዴታ ስለሆነ ነው እንደው በአካባቢያችሁ
1: ተገደን ነው አው ተገደው ነው አሁን የእስራኤል መንግስት ይህን ጦርነት የገባችበት ተገደው ምክንያቱም የመኖር
2: ያለመኖር ሲባል የሌለውና ጦርነት ነው
1: አው የሌለና ጦርነት ነው ምን ማድረግ አይቻልም ለመኖር ሲፈልግ ሀገርን ለማስቀጠል ሲፈልግ የማትፈልገው ነገር ተቀብሎ በመግባት ግዴታ ነው ይሁን
2: አው በአካባቢያችሁ እንደው መቼም ያው በእድሜም የገፉ ሽማግሌዎች ሁሉም በሁሉም እድሜ ክልል ይኖራልና እንዴት ነው እንዴት ትረዳዳላችሁ ምናልባት አቅም ለሌላቸው ሰዎች እንደው በጦርነት ጊዜ ብቻ ሳይሆን ወደ መከላከያ ግቡ የሚለውን መመሪያ ምክንያት በማድረግ ብቻ ሳይሆን በሌላም በለት ከለት ኖሮ በማህበራዊ ጉዳዮች እንዴት ነው ያላችሁ ኑሮና ግንኙነት
1: እንግዲህ በእኛ ማህበረሰብ በእውነት ትልቅ ባህል አለንን መደጋገፍ መተዛዘን እንዲሁም ደግሞ ትልቅ ሆነ አንዳንድ አዋቂዎችን የሚሰጡትን ምክር የመቀበል ሁኔታዎች ጥሩ ልምዶች አሉንን ስለዚህ ያውም በጦርነቱም ሆነ በተለያየ መንገድ አንድ ነገር በአካባቢያችን በየአቅራቢያችን ባለ ነው ሽማግሌዎችን ቅድም ተላይ እንደጠቀሽው አቅማቸው የፈቀደውን ያህል መተጋገዝ ያስፈልጋል መረዳዳት ምንም ለዚህ ለመልካም ስራ ወደር የለውም አቅም የፈቀደውን ያህል በምክርም ሆነ እንዴ በአቅም ሆነ መደጋገፉ በጣም ጥሩ ነው የሚል ሐሳብ በየጊዜው እናገራለን ህብረተሰቡም ጥሩ ነው ያለው ልምዱ አብሮ መብላት መጠጣቱ እንዳለ ሆኖ ደግሞ መተባበርም ልምድ ያለን ጥሩ ነው እንደጋገፋለን ይደጋገፋል
0: ግን እንደው ወሳኝ በሆኑ የህብረተሰብ ክፍል ውስጥ ያሉ ጉዳዮቻችን በወጣቶች አጠቃላይ ለህብረተሰቡ በሚጠቅሙ ጉዳዮች አንድነት የለሚሉ ቅሬታዎች ይሰማሉና ከደስታው ካዘኑ ባሻገር ወሳኝ ወሳኝ በሆኑ ነገሮች ግን መግባባት እንደሌለ ነው የሚነገር ምን ይላሉ?
1: በዚህ ዙሪያ ላይ ለሰጠኝ መቼም ከመቶ አምሳው አርባው አኩል የመቀራረብ ካለ ይህ አንድ ትልቅ እንትን ነው ምክንያቱም ሁሉም ሀሳብን ተቀብሎ ሁሉ ይደሰታል ብለን አንገምትም ሁሉ አተሳሰብም አንድ ይሆናል ከዛ ይገምትም አብዛኛው ማህበረሰባችን የሚስማማበት ነገሮች ላይ ነው እኛ ትኩረት የምንሰጠው ወይም ማድረግ ያለብን አሁን ካልከው አልፎ አልፎ እንደዚህ አለመግባባት ይከሰታሉ አሉ ነገር ግን በአብዛኛው ማህበረሰባችን ይህ ነገር እያጠበበ ወደ አንድነት የሚመጣበትን መንገድ ለመፍጠር የአሁን ጦርነት ሆኖ ነው እንጂ በተለያየ መድረኮች ውይይት የመቀራረብ ወጣቶች መልካም ነገር እንዲረከቡ እንዲወስዱ በስብሰባም ሆነ በተለያየ መንገድ እንደናንተ ባለ ሬዲዮ መግለጫም ቢሆን ሀሳቦች ለወጣቱ ተደራሽ የሚሆንበት መንገድ ከተፈጠረ ምንም ሰው ማይቀየበት መንገድ የለም ይቀየራል ሀሳብ ከሰዎች ነው የሚመነጨው ግን ወደ አንድ ነገር ማምጣት የሚችለው ደግሞ በደግነት ሰራና መልካም ነገር በማሳየት ነው
2: ጥሩ አቶ በላይነ እንግዲህ እንዳልሁ አኔ አንተ ማንቱም ለለው አንዳንዴ እንዳልከው ያው አንተ በእኝ ብሎኛል አንተ በእኝ ብሎን ተሰቃል ስለገባህ አንተ ነው ብሎ
1: እግር የለም አዎ
2: መልካም ነገሮችን ያነሱ መነጋገርም ጥሩ ነው በመልካም ነገሮች ላይ ትኩረት ማድረግ አንዳንድ ጊዜ ምንድነው ከጎደለው ያለው ይበልጣል ይባል የለ እነዛን ጥሩ ነገሮች ትኩረት አድርጎ ያው ብዙ ለማድረግ መስራቱ መልካም ነው በጎደሉት ነገሮች ላይም ለመሙላት ምናልባት ያመች ይሆናል ጥሩ ነው አስተያየት በጣም እናመሰግናለን
1: እሺ እኔም አመሰግናለሁ በጣም ነው ማመሰግን በዚህ ሬዲዮ ስርጭት እየቀረብኩኝ ያው ሀሳቤን እንድገልጽ እያደረጋችሁ ነው እኔም ከምንም በላይ አመሰግናለሁ
2: እሺ መልካም ቀን ይሁንልህ እናመሰግናለን ሰላም
1: መልካም ቀን ሁላችን
2: ባይ አሁን ደግሞ ስልክ መስመራችን ላይ ወይዘሮ ክብካብ ቸኮል ትገኛለች ክብካብ እንደምን አደርሽ
4: እንዴት አደራችሁ እንደማለማጮች የስራ ባልደረቦች እንደምን
2: እኛ ሰላም ነን ክብሩ ይስፋ እንዴት ነው ካፌ ቡና አልጠጣሽም
4: ጧት
2: ነው አይደለ ቡና ገና ነው እኛ እኮ ጧት ስለምን እንነሳ ሌላውም እንደኛ ይመስለናል አንዳንዴ ያው ቀደም ብለን 2 ሰዓት በፊት 3 ሰዓት በፊት ስለምን እንነሳ ይመስለኛል
4: ቡና ብቻ ሳይሆን ጧት ላይ እኮ ጉሮሯችን ራስ ስፖርት መስራት ማውራት
2: ምናምን አዎ አንዳንዴ ደግሞ ይከብዳል እንዲሁ ጧት ተነስተው ማውራት አይቻልም አይደል
4: አዎ
2: ስግራል
0: እሱ ደግሞ አንዳንዴ
4: ጎበዝ እናንተ ጎበዞች ናችሁ በጣም በእውነት 5 ሰዓት አራት ሰዓት እንግዲህ ከቤታችሁ ትነሱ ነው እዛ ለመድረስ
0: ፕሮግራም ለማዘጋጀት 3 ሰዓት አካባቢ 3 ተኩል ነው
4: እንግዲህ እናንተም ታደርጉ
2: እንግዲህ ያው እስራኤል ሀገር እንደዛ ነው ሆስፒታልም ሌላም ሌላም የተለያዩ ቦታ የሚሰሩ ሰዎች አሉ ለሊት የሚሰሩ ቀንም 24 ሰዓት ነው እንግዲህ እስራኤል የሚሰራባት እና ያው ለዛ ነው እነችን ነው
0: ትንሽኛው ምሽመሬት የጧቱ አስቸገረን አሁን ለሊት ሰሪ ምሽት አካባቢ ነው መጀመሪያ ለሊቱን ትሰሪያለሽ ወይ በ11 ሰዓት አሁንኛ ከዋናው አንቅልፍ ላይ ነው ምንነሳ ግን
2: ይሁን ስለለመድ ነው ችግር የለውም አዎ መቼስ እሺ ምን ሐሳብ አለሽ ዛሬ በማህበረሰባችን ዙሪያ ነው ብዙ ጊዜ አንቺ አስተያየት የምትሰጪው ምን ታዝበሻል
4: አዎ እንግዲህ ማህበረሰባችን እኔ ወጣቶችና ልጆች ላይ ነው በቃ ማለት ነገችን ሀገር የሚረከቡ እነሱ እስከሆኑ ድረስ እነሱ ላይ ባለኝ ድምጽ የማሰማት ፈልገው ወጣቶች ላይ ሴቶች ላይ እንዲሁም ህጻናት ላይ እንዲሰራ ብቻ ነው የሚፈልግ ምን እየተደረገ ነው ህጻናት አሁን ብዙ ልጆች ገና ከቂጣ ዳሬ ሳይጀምሮ ነው ቦታ እየለቀቁ እየመጡ ያሉ እኛ ልጆች በምን መንገድ እያየናቸው ነው በየአገሩ ያሉ መዘጋጃ ቤቶች የሚያወሩት እና የሚሰሩት ነገር እንዴት ነው ከወላጆች ጋር ልጆችን እንዴት እየተግባቡ ነው ወጣቶች ብዙ ጊዜ ሲስተም ደግሞ ወዳ ውስጥ የሚገቡ ወጣቶች የኛ ልጆች ናቸው የነጮች እንደዚህ ዳለባቸው ሲባል አልሰማም ለኔ ዘራፌ ጥያቄ ሆነብኛል ነጮች ብቻ ነው እኛን ልጆቻችን እንትን ብለው ወዳ ውስጥ እንዲገቡ የሚያደርጉ
0: አሉ በነጮችም አሉ ምናልባት
4: አሉ በነጮች እንጃ ጋር
0: በነጮችም አሉ ምናልባት አሁንኛ የኛው ንብረተሰብ የበለጠ ትኩረት ነው እንጂ በነጮችም አሉ በተለያዩ ማህበረሰብ ክፍሎች አሉ እንደውም ያውን በተለይ ከዚህ ወንበዴ ቡድኖች የሚባለው ግንኙነት እያስገደዷቸውም የሚሆንበት ሁኔታ አለ
4: አሁን እኮ ወጣቶችን ብቻ ሳይሆን ሰጠኝ ልጆችንም ከአስር ከአስራ አንድ አመት ከአስራ ሁለት አመት ጀምሮ እየተላላኩ በቃ ይህን አምጡ ይላቸዋል በትንሽ ነገር ትንሽ ሳንቲም ፍራንክ ሰጠው ነው የሚያስገቧቸው እና ይህ ነገር እንዴት ነው ከመምህሩ ነው ከወላጅ ነው ወይስ
2: በልጅና በወላጅ መካከል ያለው ግንኙነት ወሳኝ አይደለም ታያለሽ ግብካ አሁን ነጮች ያልሽው ነገር አለ እነዚህ ነው ነጮች ቢኖርም ግን እንደኛ ማህበረሰብ ብዙ መጠቀሚያ ላይ ሆኑ ይችላሉ የተወሰኑ አልፎ ቢሆንም ግልጽ ናቸው አሁን የነጭ ልጅ የሆነ ነገር ቢሉት ለወላጁ ደብቃል ብያላስብም ያው ለወላጁም ግልጽ ሆኖ ንገረኝ ችግር የለም ካንተ ጋር ነኝ ለችግሩ መፍትሄ እንፈልጋለን ካሉት ይሰማል ብዬ ነው እኔ ማምነው በቀላሉ ያምናል ወላጆቹንና መጥፎም ሆነ ደግ በውጭ የሚያጋጥመውን ነገር በቀላሉ ወላጆቹ በግልጽ ሊናገር ይችላል በእኛ ግን አሁን ብትናገር ወዮልህ ብሎ ቢያስፈራራው አንድ አካል ምናልባት ላይናገር ይችል ይሆናል ባልተናገረ ቁጥር ደግሞ ችግሩ እየሰፋ ሄዶ መቋቋም ማይቻልበት ደረጃ ላይ ይደረሳል
4: ከእንደገና ምን አለ እኛ እንደ አመጣንበት ማህበረሰብ እንዳደግንበት ብዙ የሚያወራ ልጅ ብዙ ቀደም ቀደም ልጅ እንደስና ስርዓት የለው አድርገን ነው ምንም
2: እኮ ወላጁ ላይ ይቀበሉ ይችላል
4: አዎ ይኛ እና ይሄን የወላጆችን አመለካከት መቀየር ያለበት
0: ምሰራ ይሄ ነው አሁን እዚህ በመብቱ መናገር የሚችል የሚጠይቅ ነው እንደውም ተቀባይነት ያለው
4: አዎ እኔ አሁን እንደራሴ ከራሴ ማለት ነው ከእድገቴ ምንም አንጻር እንደዛ አይነት እንደ ባለዬ ልጅ በቃ ማለት ቶሎ የሚቀድም እንደዛ ነው የማስበው አዚህ ሲመጣ ግን ልዩነቱ
2: የባህል በጣም ሰፊ የባህል ልዩነት አለ
4: ተጽኗል አዎ በጣም የባህል ተጽኗል ያመለካከት ተጽኗል ክህሎት ውስጥ ምንትን ስትይ በጣም ከባድ ነው እና በጣም ከባድ ይከብዳል ይህን ማን ነው መቀየር ያለበት መዘጋጀት ቤት ያሉ የማህበራዊ ጉዳይ ሁሌ እንደዚህ እነሱን ታነሳለች ልትም ይችላላችሁ ወይም አድማጭ ሊሆን ይችላሉ እነሱ መስራት አለባቸው በደንብ
2: የት ላይ ነው እነሱ መስራት ያለባቸው ችግሮ ተከሰተ በኋላ ወይስ እንዳይከሰት
4: ቅድመ ጥንቃቄ ነው እንጂ ቅድመ ለወላጆች ቅድመ ጥንቃቄ ብዙ ሳይኮሎጂ ሳይካትሪዎች አሉ አይደለ ፕሶሎጂ ነው የሚባለው ለዚህ ምክር የሚሰጡ ወላጆችን ልጁ የሆነ መስመር የሚለቅ አይነት ነገር በቤት ሰፈር ከመምህርና ከመምህሮች ጋር ጥብቅ ግንኙነት ልባቸው ከዛ ወላጆች ጋር መንገድ እነሱ የሚያደርሳቸውን መንገድ ትኩረት እየሰጡ ቢቀጥል ከዛ ያለፈ ግን የወጣቶች ማህበር ምናም ይባለውን እነዚህ ነገሮች በጣም በየሀገሩ ቢደራጁ ቢያንስ በየራሳቸው ክህሎት የየራሳቸው የሚፈልጉትን ፍላጎታቸው እንትናቸውን ያዳብራሉ ብዬ አስባለሁ።
0: ምናልባት በየማትናሶች የሚሰጠው ምሽት ምሽት ላይ በጀት ከፋ ማለት መንግስትም ማዘጋጃ ቤቶችም በጀት ጨምረው ማታ ማታ እንደው ትምህርት ቢሰጣቸው ከትምህርት ከተመለሱ በኋላ የግንዛቤ ነገር ማስጨመጫ ትምህርት ቢሰጣቸው
4: ድፍረት ካልሆነ ቢን ከይቅርታ ጋር ማዶን ምናምን የሚባለው አብዛኛውን ለሱስ የሚያጋልጧቸው አዚያችን አጋጣሚ ተጠቅመው ልጆች ከትምህርት ቤት እንደውም ጥብቅ ጥጥር ሊኖር ይችላል። ይህም ወላጅ ጋር ይደወላል። ይሁን የሚያሳዩትን ነገር ወደ ወደ ታውቅ ይችላል። ከዛ ግን ጓደኛ የአቻ ግፊት ያልፈለጉት ውስጥ የሚገቡበት ትልቁ መመቻቻና አጋጣሚ ማዶኒት የሚባሉ ይመስለኛል ሳስበው።
0: ልጆች ለመውጣት እድል ያገኛሉ ነው
4: እድል በነፃነት የሚፈልጉትን ነገር ከጓደኛቸው የአቻ ግፊት ውስጥ ገብተው ሱስ ውስጥም በለው ሌላ ውስጥም ሆነ የሚገቡበት እና እነዚህ ማዶኒቶችን መከታተል ያስፈልጋል በያገሩ ያሉትን። ይሄ
2: መስለኛል። መንግስት መቼም ለበጎ ብሎ ነው እኔን የሚያደርገው። ህብረተሰቡ እርዳታ ነው ይረዳል እኮ ማዶኒታ ሆናቸው ልጆች ወላጆች ስራቸውን ሰርተው እንዲመለሱ
4: ስራ ሰርተን ስንመጣ በነፃነት ልጆቻችን እናገኛለን። ግን በዛ መካከል ላይ ልጆች የት ውለዋል ምንድን ነው የሚለውን ይጫወቱ ብሎ መልቀቅ ብቻ ሳይሆን በጣም እንደ ቤት ሰፈሩ ኃላፊነት መወሰድ
0: ምናልባት
4: ያለመሆን ደግሞ በጀቱ እነዛን ወጣቶች የሚያስተባብር የተለያዩ እንትኖችን በጀት ከፍ አድርጎ መንግስት እዛ ላይ ቢሰራ እዛ ላይ ስለሆነ የሚወጡ እነዚህ ልጆች አበባ ማለት ናቸው።
0: ምናልባት አሁን ማዶኒቱ ራሱ ሳይሆን ችግር የሚፈጥረው እንደሚመስለኝ ልጆቹ ያንን አጋጣሚ ቤት ወጥተው ወደዛ ለመሄድ ከዛ ወጥተው ወደ ቤት ለመመለስ ያንን ጊዜ ይጠቀሙበታል። በተለይ አሁን ችግሩ ያለ ከወንዶች ላይ ነው። ታዳጊ ልጆች ወንዶች ላይ ችግሩ የበለጠ ይሰፋል ከሴቶች ይልቅና ኳስ እንጫወት ብለው ይወጣሉ። አንዳንዴ ደግሞ አትጫወቱ ማለት ደግሞ ችግር ነው። በዛ አጋጣሚ አንደኛው የሚያደርገው ሌላኛው ያደርጉና ይገፋፋሉ፣ ገንዘብ ይለምዳሉ። ብዙ ነገሮች መከታተል ልጆችም እኮ ከነሱ አቅም የሆነ ነገር ሲገዙ ካየነ የት አግኝተህ ነው ማለትም አለብን።
4: በጣም ያቺ ብሬት መጣች ብሎ ልጁን ራሱ የሰው ገንዘብ ተቀብለ የሰው እንደዚህ ያደርግልን መቀበል በኋላ ላይ የሚያመጣውን ችግር እያሉ እየነገሩ ማሳደግ ነው። ልጅን መናገር ነው። ለሆን ጓደኛ የሰጠ ሲል ዝም ብሎ ቸል በዋዛን ዝም ብሎ በተዛዛ ማየት አያስፈልግም። ምክንያቱም ከዚህ ነው ከትንሽነታቸው ከአንድ ብር ነው የሚጀምር ብዙ ስህተቶችንም ስርቆትንም ብዙ ነገር የሚመጣ ማለት ነው። እና ይህን በትኩረት ብናይ
0: እንደገና
4: ህብረተሰቡ ደግሞ አንድ የሚያደርገንንና በአንድ ሀሳብ የሚያስተሳስበንን ሀሳብ ትተን የሚያለያዩን ሀሳብ ፈልገን ስንት የሚያሳስበን ነገር እያለ በማያሳስበን ነገር ብዙ ህብረተሰቡ እርስ በራስ የምንነጋገረው የምናወጣቸው ቃላቶች ጥሩ አይደለም። ሀገራችን የት ላይ ናት ያለች ሀገራችን ምንድነው? በአንድ ላይ በጋራ የመጸለይ በጋራ የማሰብ ጊዜ ብንጠቀም ጥሩ ነው።
0: እኛም በማዶኖች አሁን በየምሽ በዚህ በየአካባቢ የተለያዩ እርዳታ የሚሰጡ እኛ ህብረተሰብ ራሱ ያቋቋማቸው ማዶኖች አሉ እና በነዛም ልጆች የሚማሩበትን ሁኔታ ገንዘብ የሚያስወጣ ከሆነ ማውጣት አለብን። እንደገና ደግሞ የእኛን ማህበራዊ ግንኙነት ትንሽ ቀነስ አድርጎ ለልጆች መስጠት ያስፈልጋል።
4: በጣም እኛውን እንደሱ የጎዳን እሱ ነው አይደለም። ለልጆቻችን ለራሳችን እንኳን የጎዳን ነው። ሰውን ለማስደሰት ምንድ ያ ሰው ደግሞ ምንም አይፈጥርልንም። ነገ የኛ የወተት ያን ሰው አንድ ቀን የምናስደስተው እኛ ግን ዘላለም እያለቀስን እንኖራለን። እኔ ራሱ በጣም በዚህ ውስጥ በጣም እንደዚህ ዋና የችግሩ ተጠቂ ነው። አሁን ግን እያሻሻልኩ ነው። የሚገርም ነገር ራሴ ጀምሮ ነው የምናገርን ለራስ መኖር ለልጅ መኖር
0: ጠብቅን
3: ማዕሎት ተርሺኻ
0: በዚህ አካባቢ የምትገኙ የአደጋ መጠለያ ቦታ ግቡ ነው። እሺ
2: ኪን ማሎት ታርሽካ የምትባለው አካባቢ ነው። እንግዲህ ማስጠንቀቂያ ደወል ድምጽ ያለው እንዲህ ነው። እንግዲህ ያለንበት ሁኔታ ክብካብ እናመሰግናለን። መጠቃለያ ለምንት ያለሽ
4: ሀገራችን ሰላም ያድርግልን። ይህን ጦርነት ደግሞ እንዳይመጣ ከልባችን እንጸልይ። በእውነት ሰላም ይሻላልና እግዚአብሔር ሀገራችንን ይጠብቅ ዓለምን ሰላም ይስጥልን ያለም ሰላም ያገር ሰላም ነው በአጠቃላይ ግን ያገራችን ጣላቷ ብዙ ነውና ሰላም አንብቻ ያምጣልን ማለት በሰላም ጸልይ
0: ጥሩ ሁላችንም እንመካከር ችግሮችን ለመፍታት ባለም ላይ ያለው ችግር ባይፈታም እንደ ማቃለል ይቻላል ችግሮች እንኳን ሙሉ በሙሉ አይፈቱም ግን ማቃለል ይቻላል በወጣቱም በአገሪቱም ያለው ሁኔታ ለማቃለል
4: ያገሩን አንድ ቆም ከጦርነት በላይ ከአገር ውስጥ በውስጥ ያለው ጦርነት ነው አሁን መፍትሄ ያልተገኘለት በፖለቲካው ብትል በሃይማኖቱ ቦታ ብትል በማህበረሰቡ ወርደ ስትለው
0: ብዙ ስብስብ ያለ ነገር ነው ያለና
4: የሀገራችን ውስጥ ያለውን ችግርም
2: እግዚአብሔር
0: ይስጥልን። ጥሩ እናመሰግናለን። እንግዲህ ወርቅነሽ የጧቱ ፕሮግራማችን እዚህ ላይ እየተጠናቀቀ ነው። ለቴክኒክ ባለሙያችን ኤቪያታር ሽሞኒ እናመሰግናለን። ለአድማጮቻችን በፕሮግራማችን ለተሳተፉት በሙሉ ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን።
2: መልካም ቀን።

0: ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተሰኞ የከሰዓት በኋላ ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንዲሆን እንመኛለን። ለቱን ደብራን ዘመን አቆጣጠር ዮምሸኒ ካፍዛይን በሲቫን ታፍሽን ፔባብ ሲሆን ዳውሮፓያን ዘመን አቆጣጠር ጁን 1 ቀን 2016 ዓ.ም ነው። ለኢትዮጵያን ዘመን አቆጣጠር ደግሞ ግንቦት 24 ቀን 2018 ዓ.ም ነው። የቴክኒክ ባለሙያዎቻችን ሂሌል ጉትማንና ዳኒ ሩኪ ናቸው። የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜናና ቅርብና ዛም ወቅታዊ ገባ ሳምንታዊ የስራለም ፕሮግራምና ቀለምልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርእስተ ዜና፣ በደቡብ ሊባኖስ የህይወት መስዋዕትነት የከፈለው የማግላን ክፍለ ጦር ተዋጊ 50 አለቃ አዳም ጽርፋት የቀብር ስነ ስርዓቱ ዛሬ ምሽት 6 ሰዓት ላይ በሮሻይን ይፈጸማል ተባለ። የከፍተኛው ፍርድ ቤት ዳኛ ኢስካቅ አሚትና የመንግስት ህግ አማካሪዋ ጋሌ ባህራብ ሚአራ መንግስት የፍትህ ስርዓቱንና ዲሞክራሲው ላይ ጉዳት እያደረሰ መሆኑን በድጋሚ አስጠነቀቁ። በሊባኖስ ዋና ከተማ ቤሩት ዳሃያ በተባለው አካባቢ የእስራኤል መከላከያ ሰራዊት ከሚያደርሰው ጥቃት ለማምለጥ ኗሪዎች አካባቢውን ለቀው እየወጡ መሆናቸው ተዘገበ። ዛሬ በኢትዮጵያ ለሰባተኛ ጊዜ አጠቃላይ ሀገር አቀፍ ምርጫ እየተካሄደ ነው ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የከፍተኛው ፍርድ ቤት ዳኛ ኢስሐቅ አሚትና የመንግስት ህግ አማካሪዋ ጋሌ ባህራብ ሚአራ መንግስት የፍትህ ስርዓቱንና ዲሞክራሲው ላይ ጉዳት እያደረሰ መሆኑን በድጋሚ አስጠነቀቁ። የከፍተኛው ፍርድ ቤት ዳኛ ፕሬዚዳንት ኢስሐቅ አሚት ይቅርታ፣ የከፍተኛው ፍርድ ቤት ፕሬዝዳንት ኢስሐቅ አሚት በኢላት በተካሄደው የጠበቆች ጉባኤ ላይ ባሰሙት ንግግር የዲሞክራሲ ጠባቂዎች ላይ ጉዳት ማድረስ መደበኛ እየሆነ መምጣቱን መቃወም አለብን በማለት ህዝቡ ከጦርነቱ በፊት ወደ ነበረው ሀሳብ ተመልሷል ብለዋል። አሚት ኢስሐቅ በተጨማሪ እንዳሉትም ዳኞች በየቀኑ በሚደርስባቸው ዛቻና ጥቃት እየተሰቃዩ ነው። ትክክለኛ ያልሆኑ መረጃዎች ስለሚወጡ ከባድ ትችት ይሰማል። ይህም በቀጥታ አደጋ የሚሆነው ለዲሞክራሲው ነው ብለዋል። የመንግስት ህግ አማካሪዋ አስተዳደሩ ወደ ስርዓት አልበኝነት እየተለወጠ መሆኑን በማሳሰብ የፍትህ ስርዓቱን ለማዳከም የሚደረጉ እንቅስቃሴዎች ህጎችን ተግባራዊ የማድረግ ግዴታ ላይኖር ይችላል ብለዋል። በተጨማሪም በጦርነቱ ጊዜ ዲሞክራሲው ላይ ከባድ ጫና እንደነበረና አሁን ክነሴቱ የስራ ዘመኑን ሊጨርስ ሲቃረብ ደግሞ በዲሞክራሲያዊ ተቋማት ላይ ከባድ ጉዳትና ዲሞክራሲውን የማዳከም ሂደት እየታየ ነው ብለዋል። የህግና ፍትህ ሚኒስትር ያሪብ ለቪን በፍጥነት ዳኞችን የሚመርጥ ኮሚቴ እንዲሰበስቡ ከፍተኛው ፍርድ ቤት ትናንት ያስተላለፈውን ውሳኔ ህጋዊ አይደለም በማለት ውድቅ ማድረጋቸው ይታወሳል። ሚኒስትር ለቪን ሶስት ዳኞች ከዚህ በፊት ባልነበረ ሁኔታ በህጉ ላይ ቀውስ ፈጥረዋል በማለት በኃላፊነትም ይጠየቃሉ ማለታቸው ታውቋል። ግሮስኮፎፍ ሽቴንና ካንፌሽታይንስ የተባሉት ሶስቱ ዳኞች ለሚኒስትር ያሪብ ለቪን ባስተላለፉት መልእክት ከፍተኛ የዳኞች እጥረት አለባቸው በተባሉት በሀይፋና በብኤርሸባ አውራጃ ፍርድ ቤቶች የሚወዳደሩ ተወዳዳሪዎችን ስም ዝርዝር እስከፊታችን ሰኞ እንዲያቀርቡ በማለት በአንድ ድምፅ መወሰናቸው ታውቋል። በደቡብ ሊባኖስ በሚካሄደው ጦርነት የህይወት መስዋዕትነት የከፈለው የማግላን ክፍለ ጦር አባል ተዋጊ 50 አለቃ አዳም ጽርፋቲ የቀብር ስነ ስርዓቱ ዛሬ ምሽት 6 ሰዓት ላይ በሮሻይን ይፈጸማል ተባለ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ጽህፈት ቤታቸው በአዳም ጽርፋቲ የህይወት መስዋዕትነት መክፈል የሀዘን መግለጫ ማውጣቱ ታውቋል። አዳም ጽርፋቲ መከላከያ ሰራዊቱ በሊባኖስ ሬኬስ ሀባፉር የተባለውን ስትራቴጂካዊ ቦታ ሲቆጣጠር በተካሄደ ውጊያ የህይወት መስዋዕትነት መክፈሉ ታውቋል። ነፍስ ይማር። በሊባኖስ ዋና ከተማ ቤሩት ዳሃያ በተባለው አካባቢ የእስራኤል መከላከያ ሰራዊት ከሚያደርሰው ጥቃት ለማምለጥ ነዋሪዎች አካባቢውን ለቀው እየወጡ መሆናቸው ተዘገበ። የሊባኖስ የወሬ ምንጮች እንደዘገቡት ጠቅላይ ሚኒስትር ቢንያሚን ናታንያሁና የመከላከያ ሚኒስትር እስራኤል ካጽ መከላከያ ሰራዊቱ በቤሩት ላይ የተባለው የሂዝቦላ አስተዳደር ጥቃት እንዲያደርስ ትዛዝ ስለሰጡ ህዝቡ አካባቢውን ለቆ እየወጣ ነው ብለዋል። የሊባኖስ መከላከያ ሰራዊት በደሃ የመውጫና መግቢያ በር ስርዓት ያስጠበቁ መሆናቸው ተገልጿል። የኢራን የውጭ ጉዳይ ሚኒስትር እስማኤል ባካኢ የእስራኤል መከላከያ ሰራዊት በሊባኖስ ለሚያደርሰው ጥቃት ምላሽ ለመስጠት ሀገሩ ያሰበችበት መሆኑን አስተውቋል። ይህ በዚህ እንዳለ የሂዝቦላ ድርጅት ወደ ሰሜን እስራኤል መተኮሱን አጠናክሮ እንደቀጠለ ነው። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ከተደረሰ አንስቶ እስካሁን ሂዝቦላ ለመጀመሪያ ጊዜ ባሳለፍነው ሌሊት ወደ ቲቤሪያና አካባቢዋ ሮኬቶችን የተኮሰ ሲሆን ከተወሰኑ ደቂቃዎች በፊትም በሰሜን እስራኤል በጽፋትና በተለያዩ አካባቢዎች የማስጠንቀቂያ ደወል ተሰምቷል። ዛሬ በኢትዮጵያ ለሰባተኛ ጊዜ አጠቃላይ ሀገር አቀፍ ምርጫ እየተካሄደ ነው። ከትግራይ ክልል በስተቀር ጧት 6 ሰዓት ጀምሮ ወይም በኢትዮጵያ 12 ሰዓት ላይ መራጮች በድምጽ መስጫ ጣቢያዎች በመገኘት መምረጥ መጀመራቸውን የአማርኛው ቢቢሲ ድረገጽ ዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ሙሉ በሙሉና በአማራ ክልል ደግሞ በተወሰኑ አካባቢዎች ምርጫው በዛሬው ዕለት እንደማይካሄድ ቀደም ብሎ አስታውቋል። ምርጫ ቦርድ በአማራ ክልል በ8 የምርጫ ክልሎች በዛሬው ዕለት ድምጽ እንደማይሰጥ ሲያሳውቅ ከተቀሳቸው ቦታዎች መካከል ደቡብና ምዕራብ ጎንደር፣ ደጋዳሞትና አምባሰል ይገኙበታል ተብሏል። በ7ኛው ሀገራዊ ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ አስታውቋል። በምርጫው የሚሳተፉ 42 የፖለቲካ ፓርቲዎች እንደሆኑና ፓርቲዎች ከ10,000 በላይ እጩዎች ለማስመረጥ ማስመዝገባቸውም ተገልጿል። 55 የአገር ውስጥ ሲቪክ ማህበራት ምርጫውን የሚታዘቡ ሲሆን የአፍሪካ ህብረት በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የታዛቢ ቡድን አሰማርቷል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የምርጫ ታዛቢ ቡድንን የሚመሩት ደግሞ የቀድሞው የኡጋንዳ ምክትል ፕሬዝዳንት ስፔሲዮሳ ዋንድሬ ከዚምባብዌ መሆናቸው ተገልጿል። ምንጭ ቢቢሲ። ፕሬዝዳንት ኢስሐቅ ሄርጾግ ለጠቅላይ ሚኒስትር ቢንያሚን ናታንያሁ በቀረበው የምህረት ጥያቄ ላይ ሚስጥራዊ ስብሰባ ማካሄዳቸው ተዘገበ። ሄርጾግ ከናታንያሁ 2 ቅርብ ሰዎች ከቀድሞ ሚኒስትር ሮንደርመር እና ከሊኩድ ፍርድ ቤት ፕሬዝዳንት ሚካኤል ክላይነር ጋር ተገናኝተው መወያየታቸውን በ11ኛው ቴሌቪዥን ጣቢያ ዝማን ኤሜት በተባለው ፕሮግራም ተዘግቧል። በናታንያሁ ምህረት ጥያቄ ጉዳይ ዛሬ ምሽትም በ11ኛው ቴሌቪዥን ጣቢያ በሚሰራጨው የተጠናከረ ዘገባ ላይ ይፋ የሚሆን መረጃ እንዳለ ተገልጿል። አሜሪካ በእስራኤልና በሊባኖስ መካከል እውነተኛ የሰላም ስምምነት እንዲደረስ ጥረት እያደረገች ነው ተባለ። ነገ በእስራኤልና በሊባኖስ መካከል ተጨማሪ ድርድር የሚካሄድ ሲሆን የሂዝቦላ አሸባሪ ድርጅት ግን ሀሳቡን ለማደናቀፍ ጥረት እያደረገ መሆኑ ተገልጿል። በእስራኤል በኩል መከላከያ ሰራዊቷ በመጀመሪያው ዙር አካባቢውን ለቆ እንደማይወጣና የሊባኖስ መከላከያ ሰራዊት በአካባቢው የተጠናከረ እንቅስቃሴ ማድረግ ሲጀምር በደቡብ ሊባኖስ አካባቢ የእስራኤል መከላከያ ሰራዊት ኃይሉን እየቀነሰ እንደሚሄድ አሳውቃለች ተብሏል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ82 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ28 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ከሰነበተው ለውጥ የለውም። ከነገ ማክሰኞ እስከ ፊታችን ሐሙስ የሙቀቱ መጠን ደረጃ በደረጃ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ 26፣ በሃይፋ 25፣ በጽፋት 27፣ በብኤርሸባ 30፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ ምንመለከትበት ሰዓት ላይ ደርሰናል። የተለያዩ ርዕሰ ጉዳዮች አሉን። እንግዲህ ሰጠኝ ይሻያው የተለያዩ እንግዲህ 3-4 ርዕሰ ጉዳዮች አሉን። እንደ አዳረሰን ሰዓቱን መለከታችኋለን። አንደኛው በሰሜን እስራኤል አካባቢ ያለው የጸጥታ ችግርና የአካባቢው ኗሪዎች የሚገኙበት ወቅታዊ ሁኔታ ነው። ኢሻያ እንዴት ነው የሰሜን እስራኤል ጉዳይ? አሁንም አካባቢው በጦርነት ጥላ ስር ነው ያለው? እንዴት ነው?
1: በጣም ተፋፍሟል። በሰሜኑ ከሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት ወደ እስካሁን ወደ አልተኮሰባቸው እንደ ኪኔሬት ወደ ቲቤሪያ ከተማና ወደ ጽፋትም ወደ ሌሎችም በጠራቅ ወዳሉ አካባቢዎች ከደቡብ ሊባኖስ ወደ ሰሜናዊ እስራኤል ሰፈሮች ከተሞች አካባቢ በአሁኑ ሰዓትም በቀጥታ እየተከታተለ እየወነጨፈ ነው የሚገኘውና ይህንን የመጣውት የተጠናከረበት የተፋፋመበት ምክንያት የእስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁና የመከላከያ ሚኒስትር እስራኤል ቃጽም በአንድ ላይ ባደረጉት ተነጋግረው በዚህ ጉዳይ ላይ የመከላከያ ሰራዊታችን በሊባኖስ ዋና ከተማ ቤይሩት፣ ደቡባዊ ቤይሩት ዳህዬ ሰፈር በአብዛኛው የሂዝቡላ መንደር ሰፈር ነው ተባል ያን እንዲያጠቃ ትዕዛዝ አስተላልፈዋል እና የእስራኤል ምድር ጦር ሰራዊትና የአየር ኃይል የከባድ ጠንካራ የማጥቃት እርምጃ እየወሰደ ይገኛል። በአሁኑ ሰዓትም ቢሆን አሁን ቁልፍ የሆኑ ስትራቴጂካዊ የሆኑ ቦታዎችን ተቆጣጥሯል። በደቡብ ሊባኖስ አካባቢ አሁን እየሰማን ያለው የዚህ የተኩስ ልውውጡ በተፋፋመበት ጊዜ የእስራኤሉ ጠቅላይ ሚኒስትርና የመከላከያ ሚኒስትሩ ያወጡትን ትዕዛዝን የሰሙት የኢራኖች የኢራን መሪዎቹ ደግሞ እነሱ ደግሞ ዝም ብለን አንቀመጥም የሂዝቡላ ላይ እስራኤል የሚወስደው የማጥቃት እርምጃ እንዲህ ከቀጠለ አጻፋውን በመመለስ በእስራኤልን እናጠቃለን እያሉ ነው ኢራኖቹ። እንግዲህ እናያቸው እናያለዋል በቀጣይነት።
0: ሰጠኝ፣ ከዚህ ጋር አንተ የምትጨምረው ሀሳብ?
2: ያው ሻያው ገልጾታል አብዛኛውን ነገር። የሰሜን እስራኤል ጉዳይ አሳሳቢ ነው። የሂዝቦላ ድርጅት ያው የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በሊባኖስ ምድር እስካለ ድረስ ተኩሴን አላቆምም እንዳለ ነው። አሁንም በአቋሙ የጸና ይመስላል። እስራኤል የፈለገችውንም እርምጃ ብትወስድ እሱም ወደ እስራኤል ክልል መተኮሱን አላቆመም እና በጣም አስቸጋሪ ሁኔታ ነው። ምናልባት የአሜሪካና ኢራን ስምምነት ቀርቦ ነገሮችን ያበረዳቸው ካልሆነ ባለንበት ሁኔታ ከቀጠልን ከባድ ነው ለዛ አካባቢ ነዋሪዎች። እና ሂዝቦላ ድርጅት ያው ጸረ እስራኤል አቋም ያለው ነው፣ በኢራን የሚታገዝ ነው፣ የኢራንን አላማም ለማስፈጸም ነው እዛ አካባቢ የሚንቀሳቀስ እንጂ ለሊባኖስ መንግስት ብሎ አይደለም። እና አስቸጋሪ ነው እንግዲህ መቼ ይቆማል የሚለው ነው እንጂ እርምጃ የተወሰደ ነው ይባላል። ያው 14ኛ ወታደር ነው አሁን ቅድም በዜና ያቀረብሽው ህይወቱ ያለፈው የተሰዋው። እና በየቀኑ ወታደሮች ሞቱ መባል በዚህ ሁኔታ የሚያሳዝን ነው። እና ቶሎ መፍትሄ መፈለግ አለበት ወይ ሂዝቦላ ድርጅት በአጭር ጊዜ በጣም በሰፊው አጥቅቶ ጦርነቱ በድርድር መቆም አለበት፣ አሊያ እንደዚህ በተንጠባጠበ መልኩ እስራኤል ነው የበለጠ ዋጋ እየከፈለች ያለው ብዬ ነው ማስበው እኔ።
0: ጥሩ ከባድ ነው እንግዲህ ያለው ሁኔታ። ሌላው ከፍተኛው ፍርድ ቤት ፕሬዝዳንትና የመንግስት ህግ አማካሪዋ መንግስትን አሁንም በፍትህ ስርዓቱ ላይ ጫና እያደረሰ ዲሞክራሲውንም እየጎዳ ነው በማለት ማስጠንቀቂያ ማስተላለፋቸውን እንደቀጠሉ ናቸው። ያለው ሁኔታ እንዴት ነው ሰጠኝ?
2: አሁን ያለው መንግስትና የፍትህ ስርዓቱ የከፍተኛው ፍርድ ቤት ፕሬዝዳንትንም ያው እውቅና አልሰጥም ያሉበት ሁኔታ እንደ ሚኒስትሩ ሳይቀሩ የህግና ፍትህ ሚኒስትሩ እናውቃለን፣ ከህግ አማካሪዋ ጋር ያላቸውን አለመግባባትም እናውቃለን። እና የጠበቃዎች ጉባኤ ዛሬ በኤላት ከተማ እየተካሄደ ነው። እዛ የተገኙት የከፍተኛው ፍርድ ቤት ፕሬዝዳንት አሚት ስካክ እና የመንግስት ህግ አማካሪዋ ጋሊ ባህራብ ሚያራ መንግስት በህግና ፍትህ ዘርፍና በእስራኤል ዲሞክራሲ ላይ ጉዳት እያደረሱ ነው ብለዋል። ዳኞች ማስፈራሪያና ዛቻ ይደርስባቸዋል፣ የተሳሳቱ መረጃዎች ይፋ ይሆናሉ፣ እንዲሁም ደግሞ ቀጥታ ለዲሞክራሲ ጉዳት ነው እንዲህ አይነት ነገር ያሉበት ሁኔታ አለ። መንግስት እንግዲህ የህግ አማካሪዋ ደግሞ የመንግስት ለውጥና ስርዓት እየተካሄደ ነው፣ ቀስ በቀስ የፍርድ ቤት ውሳኔ ተግባር ላይ ላይውል ይችላል፣ ለወደፊት የመንግስት ተቋማትም እየፈረሱ ነው ምርጫው በተቃረበበት ሰዓት ብለዋል። እና የሁኔታ ብዙ አንዳንድ ጊዜ እንግዲህ አሁን የከፍተኛው ፍርድ ቤት የሆነ ውሳኔ ሲያስተላልፍ የመንግስት አካላት የህግና ፍትህ ሚኒስትሩ ራሱ አሁን ትላንት በተላለፈው ውሳኔ ላይ አልቀበልም ህጋዊ አይደላችሁም ያሉበት ሁኔታ ተያይዞ ይመስለኛል እንደ አይነት ትችቶችን በመንግስት ላይ ያመጡ የመንግስት አካላትም እንደገና እነዚህን ሁለት አካላትም በተለይ መንግስት አማካሪዋን እንደ ካማማከር ይልቅ ወሳኝ ሆነዋል ከተቀናቃኝ ፓርቲዎች ጋር እየሰሩ ነው ያሉ ይወነጃጅሏቸዋልና መወነጃጀሉ ቀጥሏል ግን ዞሮ ዞሮ ለእስራኤል ዲሞክራሲ ጉዳት የሚያደርስ ነው ወርግነሽ
0: ኢሻያ ወንዶ በከፍተኛው ፍርድ ቤትና በመንግስት መካከል ባለው አለመግባባት መጨመረው ሐሳብ
1: በእውነትም በእስራኤል በዲሞክራሲ ስርዓተ መንግስትነቷ በጣም የምትደነቅ አገር ናት በተቋቋመችበት ጊዜ አንስተው 78 ዓመት አስቆጠረችና በየአመቱ በየአራት አመቱ የካቢኔ የፓርላማ ምርጫ ታካሄዳለች። ሰላማዊ በሆነ ሁኔታ ምርጫው ይካሄዳል። ምንም ፍትሃዊ በትክክለኛ ምርጫ እየተካሄደ ነው ብሎ ለማለት ባይደለም ግን በጣም በዲሞክራሲነቷ እስራኤል የምትደነቅ ሀገር እንደሆነች ናት የሚነገርላትና በዚህ በመካከለኛው ምስራቅ በዋናነት ብዙዎች የስርዓተ መንግስት አምባገነናዊ ስርዓተ መንግስት በአረብ ሀገራት ያለው ስርዓተ መንግስት ያው ወይም ቤተ መንግስት ወይም የንጉስ አስተዳደር ካልሆነ በስተቀርና አሁን በዚህ ላይ ያለው በጣም በእስራኤል መንግስት ሶስት ቁልፍ የሆኑ ክነሴት የህግ መደንገጊያ ምክር ቤት አለ። ሲቀጥል ደግሞ የአስፈጻሚ የህግ ማስፈጸም መተግበር ያለበት የካቢኔ ሚኒስትሩ ጠቅላይ ሚኒስትሩ የሚመሩት ካቢኔ ሚኒስትሮች አሉ። የመንግስት ቢሮዎች አሉ። እነሱ መፈጸም አለባቸው። ግን ህግና ፍትህ ደግሞ አለ። ፍርድ ቤቶች ብያኔ አሁን ለየትኛውም የፖለቲካ አካል ለየትኛውም ፓርቲ ሳዳላ ፍትሃዊ ግልጽ የሆነ ብያኔ መስጠት አለበት የሚለው ግን አሁን ግን ይሄ በእውነት ክርክር በሁለቱ በተለይ በካቢኔ በመንግስትና በህግ በፍርድ ቤቶች መካከል ይሄ መሰለ ክርክር ከጀመረ አዲስ ነገር አይደለም። በጣም እየተከራከሩ ነው። አሁን አንድ ከፍተኛ ጠቅላይ ሚኒስትርን በለው የፍርድ ቤትን የጠቅላይ ፍርድ ቤትም የወረዳ ፍርድ ቤትም የአውራጃ ፍርድ ቤትም ብያኔ ካልተቀበለ በመንግስት ስርዓተ መንግስት ስርዓት አልበኝነት ሆነ ማለት ነው።
0: አስቸጋሪ ነው። አለ መከባበር ካለ በዚህ ከቀጠለ ሁኔታው ይከብዳል። እንግዲህ ደግሞ ምርጫው ዓለም ሆኖ እና ያለን ያው እዚህ ጋር ተያይዞ ወደ ምርጫ ይሄድን ይመስላል ሁኔታው። የክነሴቱ እንዲበተን የቀረበውን ሐሳብ ተከትሎ እንግዲህ የክነሴቱ ቋሚ ኮሚቴ ሐሳቡን ዛሬ ተቀምጦ ተወያይቶበት አጽድቆ ወደ ክነሴቱ ይቀርባል ተብሎ እየተጠበቀ ነው። ወደ መላተ ጉባኤው ይሻያው ይሄን ሐሳብ እስኪ እንዴት ታየዋለ? ምናልባት ምርጫው የሚካሄድበት ጊዜ ቅርብ ሊሆን ይችል ይሆን?
1: እንግዲህ መጨረሻ ላይ ለጠየቅሽው ብሔራዊ ክነሴት ምርጫ ይቀርባል ወይስ ይራዘም ይሆናል ለምትይው መጀመሪያ አዎ ይቀርብ ይሆናል። እንግዲህ በስልጣን ላይ የነበረው ጥምር መንግስት ጠቅላይ ሚኒስትር የሚመሩት ጥምር መንግስት እንግዲህ አንድ መንግስት ለአራት አመት ነበር በስልጣን የሚቆይ የነበረው። ግን የፖለቲካ ችግር የፖለቲካ ቀውስ በሚሆንበት ጊዜ ግን እንኳን አራት አመት ነውና ሁለት አመትም ማይዘልቅበት አጋጣሚ አለ። ክነሴቱ ይበተናል እንደገና ምርጫ ይካሄዳል። አሁን ያለው ግን አዎ ቆይቷል ከሶስት አመት በላይ ጥምር መንግስት
0: በደብኛው ጊዜ እኮ ጥቅምት ላይ ነውና ብዙም ፈጠነ ማለት አይቻልም። ብዙ ችግሮች ቢኖሩም በጦርነቱ ምክንያት ተቻችለው ቆይተዋል ማለት ይቻላል።
1: አሁንም በተፈጠረው የፖለቲካ ቀውስ ምክንያት በዋናነት የውትድርና ማዝመቻ ንግግን በጣም አከራካሪነቱ በተመለከተ ለጥምር መንግስት ድጋፍ አናደርግም እያሉ ችግር ፈጠሩ የሃይማኖት አጥባቂ ሀሬዲ ፓርቲዎች። በዚህ ምክንያት አሁን ከሳምንት ተኩል በፊት ነበረ በክነሴት በቅድመ ድምፅ ተሰጥቶ ነበረ ክነሴቱን ለመበተን። በዚህ ላይ አብዛኛው ካሉት ከ120 የክነሴት አባላት መካከል መቶ አስር የክነሴት አባላት ሊበተን የሚል ድምጽ ሰጡ። በዚህ ጉባኤ ላይ በዚህ ስብሰባ ላይ አንድም ተቃውሞ አልነበረም ተባለ። አሁን ያነ ወደ ቀጣይነት እንግዲህ በመሰረቱ በመንግስት ስራ መመሪያ መሰረት ወደ አንደኛ ሁለተኛ ሶስተኛ ለመጨረሻ መጽደቅ ምን አለበት የቀረበው ረቂቅ ህግ አሁን በቅድመ ምርጫ ከሳምንት ተኩል ጸድቋል። ክነሴቱ አጽድቆታል። ከዛ እንደገና ሊገመገም ተብሎ ወደ ክነሴት መደበኛ ኮሚቴ ተላልፎ ዛሬ ጧት በዜናም ተመልክተሽዋል ጸድቋል። አሁን ጸድቋል ጸደቀ የህግ ከጸደቀ እንግዲህ ዛሬው ክነሴቱ ምላተ ጉባኤ ተሰብስቦ ድምጽ ይሰጣል። እንግዲህ በሁለተኛ ሶስተኛ ለጨረሻ ያጸድቋል ተብሎ ይተበቃል። ከጸደቀ ማለት ነው የፓርላማ ምርጫ
0: ይቀርባል በቅርቡ ማለት ነው። አዎ ሰጠኝ እዚህ ጋር መጨመረው
2: ያው አሁን ቀደም ተጠይቅሽው ጊዜውን የሚያሳጥረው ነገር አይደለም ባጭሩ የሚያረጋው አይደለም። ያው አሁን የጥምሩ መንግስት ዙሮ ዙሮ አራት አመቱን ይሞላ ነው የተያዘለት
0: ነው እንዴ? ሁለት ወር ልዩነት ነው።
2: አዎ አንድ ወርም አይደለም። አሁን እስኪ የጸደቀው የቋሚ ኮሚቴ አሁን ዛሬ ያጸደቀው ከመስከረም 8 እስከ ጥቅምት 20 ድረስ ነው። እንዲሁም በመደበኛ በጥቅምት ወር ነው የሚካሄድና ያው ሂደቱን ማፋጠን ጋር ከማድረግ ውጪ አሁን ባለው ጥምር መንግስት ላይ ብዙም ተጽዕኖ የሚፈጥር አይደለምና ያው እንግዲህ ያየን ነው። አዳዲስ ፓርቲዎች አዳዲስ አካላትም ለምርጫው እየተዘጋጁ ነው። ወደዛ እየሄድን ነው። የሚያስደንቅም አይደለም። ቆይተናል። የዛሬ አመት ቢሆን ኑሮ ትንሽ ያስደንቅ ነበር። አሁን ምርጫውን መጠበቅ ነው።
1: ምንድን ነው አሁን በሚቀጥለው ምርጫ ከ25ኛው የክነሴት ምርጫ ይካሄዳል እንግዲህ ይበተናል። 26ኛው የፓርላማ ምርጫ ይካሄዳል። 26ኛው ማለት ነው።
2: አሁን 26ኛው ክነሴት
0: አሁን 25ኛው ነው እንግዲህ
1: የሚዘጋው ይበተናል አይደለ? ያው በመሰረቱ አራት አመት የመንግስት ጥምር መንግስት አራት አመት አስቆጥሮ እንዳልከው አንተ የተወሰኑ ሳምንታት የቀረው እንጂ ምንም ተጽዕኖ ያሳጣል
2: ይቆያል። በጊዜያዊነት መንግስት መቆየት አይቀርም።
1: እንደኔ የፖለቲከኛ አይደለሁም። እንደኔ ግን ኦክቶበር 7 2023 ዓመተ ምህረት በአዛ በኩል በእስራኤል ህዝብ የሽብር ጥቃት ጭፍጨፋው ከደረሰበት ጊዜ አንስቶ በእውነት የእስራኤል ማህበረሰብ የእስራኤል ህዝብ በቀጣይነቱን ለውጥ ይኖራል ተብሎ ይተበቃል።
0: ጥሩ እንግዲህ አው ስንነጋገርበት ከርመናል እንኖራናል እና ያለን ለወደፊቱም አው ምርጫው በኋላም ምርጫው ጋር ተያይዞም ያለ ነገር ካለ ምን ነገር ከምርጫው ወደ ምርጫ ነው ምን ሄደው። ዛሬ በኢትዮጵያ እንግዲህ አጠቃላይ ያገር አቀፍ ምርጫ እየተካሄደ ነው። ትግራይ ክልል ምርጫው እንደማይካሄድ ነው የተነገረው። ለሰባተኛ ጊዜ ነው እንግዲህ ያው ዲሞክራሲያዊ ብሔራዊ ምርጫ እየተካሄደ እንደሆነ የሚነገረው በኢትዮጵያ። እንዴት ነው ይሻየው ካንተን ጀምር።
1: በዚህ በእውነቱም በአፍሪካ ቀንድ በምትገኘው ኢትዮጵያ በታሪኳ ምርጫ ወደ በእውነት ዲሞክራሲ ስራ ሪፐብሊክ ዲሞክራቲክ ኢትዮጵያ አይደለም የመንግስት መጠሪያው ዋና ለዲሞክራሲ ከሆነ እንግዲህ 100% በሀገሪቱ በዛች ሀገር ዲሞክራሲ ነጻነት ለምን አለ ብዬ ባንናገር ባልችልም ምርጫ መካሄዱ እንደዚህ አይነቱ በለምን በብዛት ለዘለቄታ በአስተዳደር ከንጉስ አስተዳደር ከደርግ አስተዳደር ስንት አመት ነው ኃይለ ስላሴ ከ40 አመት በላይ ገዙ። ታሪካችን መለስ ብለን ስልጣነ መንግስት ንጉሳዊ ቤተሰብ ስራተ መንግስት ቆየ ለብዙ አመታት የቆየ ነው አይደለም እንዴ?
0: አዎ እንደው ስለሆነ ምርጫ ይሻየው ምን ትላለህ? አሁን
1: እኮ የተወለድንበት ታሪካችን ቀንጨፍን ማለት እንጂ ወርቅነሽ አዛው ቀጥሎ ደግሞ ያው የሶሻሊስት ማነው ዋን ኮሎኔል መንግስቱ ኃይለ ማርያም ደግሞ ወታደራዊ መፈንቅለ መንግስት አድርገው እንደ 17 አመት በስልጣን ነበሩ እንዴ? ብዙ ጊዜ ነበረ። ከዛ በኋላ ደግሞ የትግራይ ነጻ አውጪ ድርጅት ደግሞ መፈንቅለ መንግስት በማድረግ ደግሞ ወደ 27 አመት
2: መንግስትን ገርስሶ
1: አው መንግስትን ገርስሶ 27 አመት በላይ በስልጣን ነበሩ። ይሄን ያህል ጊዜ ሳይቆይ ወደ አሁኑ ግን ኢትዮጵያ ወደ ዲሞክራሲ እየሄደች ነው።
0: በነገራችን ላይ ኢህአዴግ ነው እንግዲህ ከሱ ጀምሮ የነበረው ምርጫ ነው አሁን ሰባተኛ ያስባለው ከነሱ ጀምሮ ነው እንጂ ይሄኛው አሁን ያለው ስልጣን ላይ ያለው መንግስት ለሁለተኛ ጊዜ ነው የሚመረጠው ምርጫም ያካሄደው።
1: ከሆነም እኮ ለዘላለም በስልጣን ቆያለው ሳይል የዲሞክራሲ ማካሃዱ የጭላንጭል የዲሞክራሲ ስርዓተ መንግስት ኢትዮጵያ እየተላማመደች ነው ማለት
0: ነው። ጥሩ ነው ያድርገው። አዎ
1: አውስ በሰላም
0: ሰጠኛ
2: ብዙ ኢትዮጵያ ወደ ዲሞክራሲ የሄደች ነው የሚለው ብዙ ሰዎች የሚጠይቁት ስለሆነ አሁን ባለው ሁኔታ ምርጫ የሚካሄድበት ሁኔታ ነው የሚለውን እንመልከት እንጂ ምርጫ እኮ እንግዲህ አሁን 7ኛ ነው በኢህአዴግ ዘመን ጀምሮ እስካሁን 7ኛ ጠቅላላ የፓርላማ
0: ሜክሽ ዘመን ያላት ሀገር 7ኛ ነው አሁን ምርጫ ተብሎ 7ኛ ዙር ምርጫ
2: የሚካሄድ ትክክል ነው ወይ አንዱ ሲያሸንፍ ሌላው በሰላም ነው ወይ የሚያስረክብ የሚለው ብዙ ጥያቄ የሚያስነሳ ነው። በኢትዮጵያ ታሪክ ሰላማዊ ሽግግር ብዙ የታየበት ጊዜ አልነበረም። ምናልባት ጠቅላይ ሚኒስትር አብይ አህመድ ሲመጡ
0: ጠቅላይ ሚኒስትር ኃይለማርያም
2: ማስረክበዋል
0: እንደው በጣም ሊመሰገኑ ይገባቸው ስልጣኑን መቼም በቃይ ብሎ ማስረከባቸው።
2: አዎ ያን በጫና ነው እና ቀላል አይደለም። አሁን 547 የፓርላማ ወንበር ካለው የትግራይ ክልል 38 መቀመጫ እንዳለው ነው የተነገረና ይሄ ለምንድን ነው የትግራይ ክልል ማይወዳደር? የትግራይ ክልል በዚህ ምርጫ ያምንበት አይደለም።
1: ራሱን ካሁን በፊት በአማራ ክልልም በተለያዩ ቦታዎች ምርጫ የማይካሄዱባቸው
2: እኮ አይ የሱማ ነው። ግን የትግራይ ክልል ለምንድን ነው አንድ ምርጫ የማይካሄድበት ስንል ካሁን በፊት የትግራይ ክልል እንግዲህ በፊት የነበረውን አስተዳደር አሁንም ለጦርነት የዳረጋቸው ከአመታት በፊት ያንን ችግር ያንን መንግስት መልሷል የትግራይ የክልሉን መንግስት። ስለዚህ ምርጫ አስፈልገኝም ነው። ይሄ ደግሞ የፌደራሉን መንግስት የሚጻረር ነው። በአማራ ክልል የማይካሄድባቸው አንዳንድ ቦታዎች ከጸጥታ ችግር አንጻር ነው። በትግራይ ክልል ግን የትግራይ ክልልም ስላልፈለገና ከፌደራል መንግስቱ ጋር ያለው ችግር ነው እና በአጠቃላይ ሰላም ኑሮ ዲሞክራሲያዊ ሁኔታ ቢመጣ እሰየው ነው። ግን ብዙ ጦርነት ያለ ብዙ ችግር እየተነሳ ምርጫው ህጋዊ ሆኖ ህዝቡ ይቀበለዋል ወይ የሚለው ትልቁ ጥያቄ እንጂ ምርጫ ማካሄዱ ጥሩ ነው። ሻየውን
1: አፍሪካ ቀንድ በተጨማሪም በዛሬ በሚካሄደው በኢትዮጵያ ሰዓት አቆጣጠር ጧት 12 ሰዓት ስንት ሰዓት ነው በእስራኤል?
0: 6 ሰዓት ነው።
1: ጧት 6 ሰዓት ጀምሮ ነበረ። ይቅርታ አንዳንዴ እንትን ይለኛል የሰዓት አቆጣጠሩ። አሁን ግን እንግዲህ በብዙ ቦታ ምርጫ እየተካሄደ ስለሆነ በቀጣይነት የምናየው ነው። ለዚህ ታዛቢ ልኡካን ቡድን በአፍሪካ ቀንድ የሚገኙ እንደ ዩጋንዳ የመሳሰሉ ሀገራት በታዛቢነት ተገኝተዋል። እንግዲህ ፍትሃዊ በሆነ ምርጫውን ያካሄዱ በቀጣይነት እናያለን።
2: እንግዲህ የኢትዮጵያ ዲሞክራሲ ጉዳይ ግን ብዙ ፈተና አለው ነው። ከ54 ሚሊዮን ያክል ህዝብ እንደተመዘገበ ነው ምርጫ ያካሄደ ነው። እስኪ ያለው ሁኔታ
0: አሸናፊው ወንኮ አብዛኛው ሰው እየተነበየ ነው ማለት ያሸንፍ እንደሚችል መቼ ምርጫ ከምርጫ በፊት ገሌ ያሸንፋል መባሉ ትንሽ አስቸጋሪ ነው። ከምርጫው በኋላ እንግዲህ የተገመተው ፓርቲ ካሸነፈ ጥሩ ላይ ሆን ይችላል። እንግዲህ እናያለን ያለውን ሁኔታ። ወነ ዲሞክራሲያዊ ነው ወይ ነው ዞሮ ዞሮ ምርጫው?
2: ሰየው ነው በሰላም የሚቀበሉት ከሆነ እንግዲህ የኢትዮጵያ ሰላምም ለእኛም የሚያስደስተን ነው። ግን ብዙ ጥያቄዎች የሚነሳበት ነው።
1: መካከለኛው ምስራቅ ሆነ እስራኤል ሆነን በዲሞክራሲ ስርዓተ መንግስት በምትመራ ሀገር እኔ 40 አመት እያስቆጠርኩ ነው። በእውነትም ግሩም የሆነ የዲሞክራሲ ስርዓተ መንግስት እየተካሄደ ነው ያለው። አሁን በዚህ በእስራኤል በምኖርበት ሀገር አብዛኛው ምኖርባት በዚህ ሀገር ስለሆነ በአፍሪካ ቀንድ በምትገኘው በኢትዮጵያ ደግሞ የዲሞክራሲ
2: ማነጻጸር ይከብዳል። እስራኤልና
1: ዲሞክራሲ ልምምድ ላይ ስለምትገኝ አሁን ያዘችው ምርጫ
2: ምንም ልምምድ ጎረቤት ሀገራት እኮ እነ ኬንያ ሁሉ ዲሞክራሲያዊ ሆነዋል እኮ ሌሎች ሀገሮች እኮ ዲሞክራሲ። ኢትዮጵያ እኮ ሰፊ የሆነ ታሪክ ያላት ብዙ ህዝብ ያላት በአፍሪካም ብዙ ህዝብ ያላት ብዙ ታሪክ ያላት
0: አገር እኚህ ግዛት ያልተገዛች ሀገር
2: በፊት ነበረ ብዙ አመታት ነበር ዲሞክራሲ መስፈን የነበረበትና አሁንም በውስጥ ያሉ ችግሮች መፈታት ነበረባቸው እንጂ እንደ አዲስ እንደ ተቋቋመ ሀገር ለለማመድ ነው እየተለማመደች ነው የሚለው በእኔ በኩል ብዙም
1: አንተ እንዲያበለው የኖርንበት ያልኩህ ስርዓተ መንግስት ያለፈችው ረጅም ዘመን የኢትዮጵያ ታሪኳ በምን አይነት ስርዓተ መንግስት እንደነበረ የቅርብ ጊዜ ትዝታችን ስለሆነ ወዳሆኑ የኢትዮጵያ ሪፐብሊክ ዲሞክራቲክ የሚል መንግስት ስላለ ልምምድ በዲሞክራሲ ልምምድ ላይ ነው ያልኩት።
2: ይቅርታ መንግስቱ ኃይለማርያም እኮ ከወደቁ ወይም ስልጣን ጥለው ከሸሹ ዚምባብዌ ከገቡ 35 አመታት ባለፈው ሳምንት አለፋቸው። 35 አመታት ለዲሞክራሲ በቂ አይሆንም ወይ የነበረ ስካውን ያልተፈቱ ችግሮች ብዙ ነገሮች ብዙ ጥያቄዎች አሉ። አሁን ጊዜ የለንም እንጂ
1: ሰላም ይስፈን የሁላችንም ብሩ ተስፋ በጥሩ ሁኔታ
0: ዝግጅትን ለምሽት ላይ ምን መለከቷለን ምርጫውን ጉዳይ ወደሚቀጥለው ዝግጅትን
3: ከስራ ዓለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
0: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ፕሮግራማችን የብድር አገልግሎት አማካሪ ከሆነችው ከወይዘሮ ናባ ኤልያው ተሰማ ጋር እንወያያለን። ናባ እንግዲህ በዋነኛነት በብድር አገልግሎት አማካሪነቷ ነው እናነጋግራት፣ ግን ያው ልክነሽ በሚለው ድርጅቷ ስር የተለያዩ ሙያዊ ምክሮችን ትሰጣለች። ወይዘሮ ናባ ተሰማ ስልክ መስመራችን ላይ ናት፣ ወደ እሷ እናልፋለን። ናባ ጤና ይስጥልን፣ እንደምን አለሽ?
4: ጤና ይስጥልን ወርቅነሽ፣ ጤና ይስጥልን አድማጮቻችን።
0: እናመሰግናለን። እኛም ሰላም ነን። ናባ ዛሬ ካንቺ ጋር የምንነጋገረው ባንኮች በቅርብ ጊዜ ወደ አዲስ አሰራር ሊቀየሩ ነው ይባላል፣ በዚህ ዙሪያ ነው የምንነጋገረው። እንዴት ነው የባንኮች አሰራር ወደ የት እየሄደ ነው?
4: አመሰግናለሁ። በአሁኑ ጊዜ ባንኮች እንደምታዩት ከኮሮና ጀምሮ ወደ ዲጂታሊ ለማለት ነው ተስማርተው ያለ። እንደምታዩት ቀድሞ ሂደን ገንዘብ የሚሰጡንን እናገኛቸው ነበር፣ ብዙም ባንኩ ክፍት ነው። አሁን ግን ቀስ በቀስ ሰውን እንዳይገባና እንዳይመጣ በዲጂታሊ በውጭ ሆኖ እንዲጠቀም ነው የሚፈልጉ። እንደዛ ነበረ ሁላውን ነገር እኛ እስካሁን አይተነዋል። ለማሻል በውጭ ሆነን ማየት እንችላለን፣ ገንዘቡን ወጪ ገቢውን ማየት እንችላለን። ብዙ ሰዎች በዲጂታል የቻሉ ሰው ነው እንትን የሚረዳን የነበረ፣ ሂደንም ሰው ነው የምናገኘ ነበር። በአሁኑ በበኩላቸው ግን ሰው እንዲመጣ አይፈልጉም። ኦኬ አትሉም? ማሽካንታው ክባር የሚፈረመው በዲጂታል ሆኗል እና ሁሉ ነገር አብዛኛው የሚሰራ ሁላ ወደ ዲጂታል እያለፈ ነው። ዛሬ ለመነጋገር የፈለግኩት አሁን ገንዘባችን ብዙውን ጊዜ ከባንክ ነው የሚኖረው። ከምናውቀው ባንክ ሂደን ስንት እንዳለን ምን እንዳለን በፈለግነው ጊዜ ማውጣት እንችላለን። በአሁኑ ጊዜ ግና ባንኩ ያለን ገንዘብ ዋናው ባንኩ ራሱ አይደለም የሚይዘው፣ ወደ ባንክ እስራኤል ነው የሚያልፈው። ከኢንተርኔት ገብታችሁ ብታዩት ባንክ እስራኤል ነው። ለምን? ወደ ዲጂታሊ ነው የሚያልፍ። ያን ገንዘብ የምንቀበለው እንደ ቀድሞ በወረቀት አይደለም፣ ወይም ሂደን የምናወጣው ነገር አይደለም። ያንን የምንቀበለው በቴሌፎናችን ነው። ይህን አመት ክባር ጀምረዋል።
0: ዲጂታል ማለት ግን ናባ፣ ባንኮች በእርግጥ አንቺም እንዳልሽው በዲጂታል መጠቀም ከጀመሩ በጣም ብዙ ቆይተዋል። የተወሰኑ ባለሙያዎች ነው ባንክ ውስጥ ቀጠሮ ተይዞ ሂዶ የሚገኙ እንጂ እንደ ድሮው ቀጥታ ሂዶ ከባንክ ሰራተኞች ጋር ፊት ለፊት ሰው የሚፈልገውን ነገር የመጨረሱ ሁኔታ ቀርቷል። በዲጂታል ነው። የአሁኑ ዲጂታል ምንድን ነው ልዩነቱ ከነበረው?
4: የአሁኑ ዲጂታል ብዙን ጊዜ ገንዘባችን ከምናውቀው ባንክ ነው የነበረ አይደለ? አሁኑ ወደ ባንክ እስራኤል ነው የሚያልፈው።
0: ወደ ዋናው እስራኤል ባንክ ማለት ነው?
4: ወደ እስራኤል ባንክ። ዋናው እስራኤል
0: ብሔራዊ ባንክ።
4: ስለዚህ እኛ በምናውቀው ባንክ ደህና አይደለም የምንይዘው። እንደውም ባንኮች አሁን በዚህ የተነሳ በጣም ጭንቀት ላይ ነው ያሉ። ለምን? ገንዘባቸው እነሱም መያዝ አይችሉም። ዋና ባንክ የሆኑት በዓለም ባንድ ላይሆኑ እነሱ ነው የሚያዙት እንበል። አሁን የኛ ገንዘብ ከባንክ ስራ ከተላለፈው በኋላ እነሱ በስንት ያህል እንደምንጠቀም መቼስ እንደምንጠቀም ሁሉን ነገር በእነሱ ስር ይሆናል ማለት ነው። እና እንደምናውቀው ይህን ያህል እፈልጋለሁ ብለን ደርሰን የምናወጣው ነገር አይደለም። ቢሆንም የምንቀበለው ያንን ገንዘብ በዲጂታል ነው እንጂ ከምናውቀው ሀሽቦናችን አያልፍም። እና ምንድን ነው ችግሩ? ብዙውን ጊዜ አሁን ገንዘቡ በዲጂታል በቴሌፎናችን ነው የሚለካው አይደለም? ያንን የተወሰነ ቀን አለ እንበል፣ እስከ መጨረሻ ወር መጠቀም ካለብሽ መጠቀም አለብሽ። ካልተቀልሳ ያን ይጠፋል። እንዲያውም ፓልቶኬት ይባላል። አሁን
0: ገንዘቡ ጊዜው ያልፍበታል።
4: አዎ ጊዜ ያልፍበታል። አዎ አሁን ወተት ለሳምንት እንደምትገዥው ከዛ ላይ ይበላሻል አይደለም? እዛም እንደዛ ነው የሚሆነው። እና ዲጂታል ለማውቁ ሰዎች በጣም ሊከብድ ይችላል። ከዛም ደግሞ እነሱ ነው የሚያዙልሽ በፈለግሽው አይደለም የምትገዥ እና ከነሱ እኔ እንደሚመስለኝ ስር ከመሆን በፊት ያላችሁ ገንዘብ እናንተ በሚጠቅማችሁ መንገድ እናንተ በምትችሉበት መስተዳደር ብታስተላልፉ ይችላል። ማለት ለምሳሌ ቤት መግዛት የሚችል ቤት ቢገዛበት ይችላል ለምሳሌ። እና የሁሉ የተለያየ አሳብ አለው
0: ነው። አሃ ገንዘቡን ቢገዙበት የሆነ ንብረት ቢገዙበት ካላቸው ነው ምቲ ወደ በዲጂታል ወደ ባንክ እስራኤል ከመያልፈው ገንዘብ ያላቸው ሰዎች ካሉ የሆነ ነገር ላይ ቢያውሉት ቢገዙበት ነው ሐሳቡ።
4: አዎ ልክ ነሽ። አዎ ኪ ያን ቤት በነሱ እጅ ነው የሚሆነው። ይሄ ገንዘብ ግን በባንኩ እጅ ከሆነ ነገር አለሞች ጥቂት ሊከብዱ ይችላል።
0: አዎ ዞሮ ዞሮ ግን ገንዘቡ የባለቤቱ ነው ያሰራሩ ሁኔታ ይለውጣል እንጂ
4: ነው። ግን አጠቃቀሙ ልዩነት አለውና ከዚህ በሬዲዮ ለምናገር አልችልም ብዙውን፣ ግን በጣም ሊከብድ ይችላል። የሚያውቁ ሰዎች በገንዘብ አስተያየት እና ይሄን የሚያውቁ ሰዎች ከባንካቸው ገንዘባቸውን አውጥተዋል አይደል? እና እኛ ደግሞ ማወቅ አለብን እንዴት አግኝ ነው የምንጠቀመው። ወይም ቤት ስላችሁ ደግሞ ብዙ ማሽካንታ ጨምራችሁ አትግዙኪ እዳን ዳይበዛባቸው ደግሞ
0: እና ያለው ነው። በርግጥ ያ ማንኛውም ሰው ቤት መግዛት አይችልም ዛሬ ከባድ ነው።
4: እና ዋናው ነገር አሳቤ ያን ገንዘብ በእነሱ እጅ ሆኖ እንዲቀር ነው መፈልገው እንጂ በባንክ እስራኤል ሲሆን ለኛ ጥሩ አይደለም። እና ችግሩ ደግሞ ምንድነው ባንክ እስራኤል ሲስደድልን ያንን ገንዘብ አንዳንዶች ከዚህ ታከው አጭበርባሮች ይወጣሉ ብለው ፈርተው ያለው እና ማንኛውን ታውቆ እናውቀዋለን ማንኛው ነው ልክ እንደሆነ ሁላ ሌሎች የሰደዱልን ኪሹር ወይም ኬሰፍ ዲጂታሉ የእውነት አይደለም። እና ከዛ ብዙ ሰዎች የማውቁ ሰዎች ሊጎዱ ይችላሉ። እና በዚህ ሁላም ስንት የሚያስረዳ ነገር እኛ ማስረዳት እንችላለን። በሚውቃት በእኛ ህብረተሰብ ይህ ነገር ጥቂት እየከበደ ስለሚመጣ ለሱ ነው ዛሬም እንድንነጋገር የፈለኩኝና በገንዘብ የተነሳ በሜት እኔ ዙም እየገባሁ አስተምራለሁ። ከእኔ ስም አደርጋለሁ ብዙ ባለበት አካባቢ ሀበሾች መጥቼ አስተምራለሁ። ስሙ የእናንተ ጥቅመቱ የበለጠ ነው።
0: ባንኮች ግን ይኖራሉ አሁን ያሉ ባንኮች ይቀጥላሉ ሙሉ በሙሉ ወደ ዲጂታል ሲቀየርና የእስራኤል ብሔራዊ ባንክ ሲረከበው አሁን ያሉ ባንኮች ምንድነው የሚሆኑት ይቀጥላሉ ወይስ እንዴት ነው?
4: ያሁን ያሉት ባንኮች ችግር ላይ ነው የሚቆሙ። ለምን ገንዘቡ ምዙማን መያዝ አይችሉም። ዲጂታል ከሆነ ባንክ እስራኤል ብቻ ነው የሚይዘው። እነሱ ገንዘብ ሌላ ሄደው ማምጣት አለባቸው። አሁን እነዚህ ገንዘብ ካለፈ በኋላ ከነሱ ይደን ብድር ብንበደርም ከባንኮች ከመናውቃቸው ወለዱ ታቅም በበላይ ነው የሚሆነውና በጣም ሊከብድ ይችላል። እነሱም ገንዘብም ለመስጠት ከበድ ይላቸዋል። ቢሰጡንም በርግቱ በበዛ ነው። ለምን አሁን በአንደኛው ቀን ሰባተኛ ወር ይሄን አመት በ26 የሆነ ህግ ይገባል። ያን ህግ የሚገባው ብድር ለመስጠት ባንኮች የተለየ አስተያየት ነው ያላቸው። አይቸኩሉም ለመስጠት ለኛ ብድር በንቀበልም በጣም በበዛ እኛን በሚጎዳ መንገድ ነውና እናውቅ ሰው ይሄ እንደዚህ ያለውን ነገር መጠንቀቅ ያስፈልጋል። እንበል ሰዎች አሁን ማሽካንታ መውሰድ ያሰቡ ወይም በቤታቸው ተነሳ ብድር መጨመር ከፈለጉ እስከ አንደኛ ከዛ በፊት መሆን አለበት ከአንደኛው ቀን ሰባተኛ ወር 26 ከዛ በኋላ ነገር አለሞች ሊቀያየሩ ነው ሊከብድም ይችላል ለብዙ ሰዎች። እና ባንኮች አሁን ያሉት አይታችሁ እንደሆነ አሁን ባንክ ፖዋሊን ብዙ ሰዎች ሊያባረ ነው ሁሎችን ብዙ ሰዎች ሊያባሩ ነው አስፈልጋቸው
0: ሰራተኞችን።
4: አዎ ሰራተኞችን ያባረ
0: ለምን ዲጂታል ሲሆን የሰው ኃይል አያስፈልግም ማለት ነው?
4: አስፈልጋቸው። አዎ ምንም አስፈልጋቸው። የነሱ ደግሞ አሁን እኛ እንደ ኮነኑት እንደምናደርገው እነሱም ይኮነኑት ያረጉ ነው። ኦኬ እኛ እናውቀውም ብዙ ስራ ስላለን ብዙ እዚህ ግንኙነት ስለ አናውቅም እኛ ደግሞ ራሳችን መከታተሉና ማሰቡ ግዴታችን ነው። ብናውቅ ተዋራለን ድግሪ ያለን ብለን አተማምናቸው አስቀምጡ ይሄ ነገር ምንም አይረዳን። እንደምታውቁ ዛሬ ስንት ፕሮፌሰሮች ተቀምጠዋልና ይሄን የዚህን ነገር ተለቅ ብለን እኛ መረዳት አለብን።
0: የገንዘብ አጠቃቀምን ማወቅ ያስፈልጋል ነው እንጂ በርግጥ ትምህርት ወሳኝ ነው።
4: ሎሎ ወሳኝ ነው ይቀጣ ወሳኝ ነው። ግን የዚህን የተለየ ነው። እኔ ድግሪ ያለኝ ብዙ ነገር ከሰብኩ አላስተማሩንም ከትምህርት ቤቱና ከድግሩ በመታስተምሩንም እንዴት ነው ገንዘብ ለኛ እንዲሰራ የሚያረጉ። እኛ ግን ተምረን ጥሩ ነው ተምረን ጎበዝም ሆነን እንሰራው ከሆነ ሚፋል ሄደን ወይም ከሆነ ህብራ ሄደን ነው እንደዛ ልክ አይደለም። እና ያንን ሚፋል በተሰራበት ጊዜ እሱ ችግር ላይ ነውጣለ። ባንክ የሚሰሩት አሁን ፍራ ቢወጡ ሃይቴክ የሚማሩትም ብዙዎች ይወጡ ነው ዛሬ። አሁን ሃይቴክ ጎበዝ ነው የሚባሉ በማክሰብ ስለሚችሉ ስለሚል ግን አያስፈልግም።
0: አዎ በርግጥ ዘመኑ ሰውን ተክቶ የሚሰራ ቴክኖሎጂም እየተፈጠረ ስለሆነ አስቸጋሪ ሊሆን ይችላል እንደተባለው ግን ደግሞ ዘመኑን ማወቅ የኮምፒውተር አጠቃቀም የማክሽባ አጠቃቀም ማወቅ እንዳልሽው የገንዘብ አጠቃቀም ማወቁ ደግሞ ጥሩ ነው ከዘመኑ ጋር ምናልባት አብሮ ለመሮጥ ያስችላል ለተማረው ሰው ኃይል እንደው ግን ለሚያዳምጡን አሁን ምን እላቸው ቴክኖሎጂዎች መጠቀም ለማይችሉ ለኛ ማህበረሰብ እንደው በተለይ በትልልቅ ሰዎች ምን ያድርጉ ነው የምትይ ምን ማድረግ ይችላሉ
4: ምንና መጀመሪያ ከቻሉ ትንሽ መማሩ ጥሩ ነው ከዛ ብዙም ሳይሆን በትንሹ መማር እንችላለን ከዛም ደግሞ ገንዘባችን ደግሞ ንበል አሁን ባንኮች ለምን ነው ብድር የሚሰጡን ሚሊዮን ብንወስድ አሁን ዛሬ ሚሊዮን ተኩል ነው ወለዱ የምንመልስ ስለዚህ ያን ሚሊዮን እንዴት አየነው ወለዱን አነስተኛ አድርገን የምንከፍል ብለን ማሰብ አለብን እና የቴክኖሎጂ ነገር ትንሽ ግዴታችን ነው ማወቅ አለብን ትንሽ አፈረት ይጎዳናል እኛ በሚኻል በዚህ በኢንተ በናያድ በቴሌፎን በምንቀበለው እስከ 2030 ካፒስ አሽራይም ቢወጣ ነው አንድየውን አያስፈልግም እንዴት ነው የምንቀበለው ገንዘብ ሂደት ብናወጣ በቴሌፎን ነው ሁሉ ነገር በቃ ሊቀያየር ነው እና እኛ
0: 2030 ማለት እኮ ቅርብ ነው በጣም አራት ዓመት
4: ነው አዎ አሁን እስከዛው ዲጂታል ሚያዛን አፊሉ ካፒስ አሽራሁላ በቃ ሊጠፋ ነው ኦኬ ከዚህም ከይቶንም ተገብታችሁ ማየት ትችላላችሁ እና እኛ ግዴታችን ነው እኛ ደግሞ የሆነ እርምጃ መውሰድ ያለብን የራሳችን ኃላፊነት ነው
0: ኦኬ በልጆች መጠቀም በተለይ አሁን እንዳሹ ትልልቅ ሰዎች በዚህ ባጭር ጊዜ እንደዚህ አይነት ነገሮችን ተምሮ ይገባቸዋል ማለት ይከብዳል ነው ቃልንኛል ማህበረሰብ እንደገና ደግሞ ነገሮችን አለማመንም ይኖራል ሊሆን አይችልም ባጭር ጊዜ አንዳንዴ ባንኮች የሚናገሩትን ነገርም ይሆናሉ ለማመን ሊከብድ ስለሚችል ግን በልጆች መጠቀም ልጆች የበለጠ ቴክኖሎጂ ጋር ቅርብ ስለሆኑ
4: ይቻላል በልጆች ተረዱና አጥፍ ነው እና ግን ከዛ በኋላ የሆነ ነገር ሆድ አፊስ ሲሰደድላችሁ በቴሌፎኑ አትቸኩሉ ለመጨቆን ስለዛ
0: ተሎ መግባት አያስፈልግም እንግዲህ እንዳልሽው ማይታመኑ ድርጅቶችም ይኖራሉ እዚህ ጋር ተያይዞ
4: አዎ አዎ ተሰልፈው ያሉ እሱ ነው አስፈራርቷቸው ያለ እሱ ነው የሚያስፈራራ በእናውቁ ሰዎች ሲሰዱላችሁ አሁን እዛውዲያ የገቢ እንትናችን ሁላ መቀበል ይችላሉ ምን እንዳለን ሁሉም ነገር እና
0: ስለኛ ያለው መረጃ ይደርሳቸዋል እኛ ስንገባ
4: እና በእኛ ስም መግዛትም ብዙ ነገር መግዛትም ይችላሉ እና ካላወቃችሁ ስሉ አትቸኩሉ ለመጠቆን እናም ከዚህ ደግሞ ከዛም ከማሽካንታ የመጣ አሁኑ ጊዜ ማሽካንታ ሂዶ መቀበሉ ብቻ አታድርጉት ይሄ ልክ አይደለም ለእናንተ ምን ማለቴ ነው ብዙ ሰዎች እየመጡ ማስካንታ ባንክ መረድተሽ ብዙ እናወጋለን አሁን ባለፈው ሳምንት የሆነ ሰው ባልና ሚስቶች ናቸው ስራቸውም እስከዚህ ማለለት በአንድ አመት ውስጥ 660 ሺህ ወለድ ከፈሉ ምንድን ነው እንከታተልሻለን ይላሉ ተከታተላችሁ እንዴት እስከዛሬ ጊዜ 11 አመት ጊዜ አንድ ቀን መንጣ ተከታታችሁ ዝም ብለን የሆነ ነገር አለ የሚዘጋንና ዝም የሚያሰኘና እኛ ዝም ባልነ ጊዜ ባንኩ ነው የሚጠቀምብና ተነሱ ተበደዘና ምንም አልወረደም እና 660 ሺህ ሰዎች ይሄ የእናንተ ገንዘብ ነው ፔንሲያስ ስትወጡ ልጅ ለመርዳት የእናንተ ነው ወቁ ባንኩ አንድ ሸክል ተሰጣችሁ ትመልሱ ሁለት ሸክል ተኩል አድርጋችሁ እንድትመልሱ አግምታ ካልሆነ ሸክል ተሰጥቶ ሸክል ብንመልስለት ምን ትርፋ አገኘ እና ብዙ ሰዎች ደግሞ ከኔ መተው ወይም በቲክቶክ የሚያዩትን አንዳንዶች ምን ይላሉ እውነት መስሎ አይታየንም ይላሉ ኦኬ ባንኩ ምን ስለፈለገ ዝም ካላችሁ ባንኩ ተቀምጣችኋል ስለዚህ እኛ ግዴታችን ነው እኔ ራሴ ማሽካንታ ስድስት ዘነቀየርኩት እናንተ መቀየር አለባችሁ ሲተጨማሪው የምትመልሱት ከአቅማችሁ በበላይ በአሁኑ ጊዜ ከሰው አቅም በበላይ ነው
0: አሁን ናባ አንቺ ያው የመስሪያ ቤት ከፍተሽ የምክር

0: ድርጅትሽ እንዴት ነው የሚያስከፍለው ክፍያ ለደንበኞች?
1: የመጀመሪያ ጊዜ ማስካንታቸው ይሰዱልናል። የወሰዱት ሰዎች እና ያው ለማስካንታውን ጥሩ ከሆነ አንነካው። ምን ማለት ነው? ወለዱ ሁላ በሆኑ አይነት እና ጥሩ ከሆነ አንነካው። ብዙ ሰዎች ደውለን ሲሉ እንዳይመጡን አረግነን። ለምን መክፈል ማለት አስፈልጋቸው? ምንም አይከፍል ከዛ በፊትኛ ሳይከፍሉን እናየዋለን። ከመጡ ግን አሁን ለምሳሌ ሚሊዮን ወስደሽ 2,700,000 ከሆነ ወለዱ ከን ሮጡ ነው ምላቸው እንዲመጡ ምፈልግ። ከዛ አንድ ሳሚዮን ተቀምጨ ለዛ 150 ሸኬል ወስዳለሁ ለማስረዳት። ታሪላ ከሁሉ ጋር አንድ ዝም ብዬ ብቀመጥ መጨረሻንም እኮ ገቢ ያስፈልገኛል አይደለም? ያን 150 ለምንድን ነው የሚያስፈልግ? ከሆነ መቀነስ ከቻልን ስራውን እንቀጥላለን። የሚከፈላሉ ይከፍላሉ። ሚሊዮን ለመክፈል 700 ከቆጠብኩላቸው 300 ከቆጠብኩላቸው ከን ገንዘብ ወስዳለሁ አይደለም? እኔ ብዙ ሰዎች እንደዛ የሚሉ ይገባኛል። እኔ ራሴ በ2009 የሆነ ሰው 12,000 ክፍያና ናባ ቤት ሲሸጥ ሌላ ቤት ልግዛልሽ አለኝ። እኔ የፈራሁ 12,000 ነው የምከፍለው ነበር። ያችን 12,000 ልከፍል ነው እሱና ፍራቴ ያራራቀኝ። ብሰማው ኑሮ ግና የሁለቱ ቤቴ ከ9,000,000 በበላይ ነበረ። ምን እንደምከፍለው ነበር 12,000 ብቻ። ሁሉን ነገር እንትን ሊያደርግልኝ ይውጥ ማስካንታውን ሊያደርግልኝ ሁሉን ነገር ይበረት ቤቱን ሳሸጥ እንርዳሽ ብሎኝ አሁን በፍራት የመጣ ናች አያችን 12,000 ለማውጣት ያለመጣሁት ምክንያት የለም። ኦኬ እና አርቀን ማየት አለብን። እና እኛ ደግሞ የምንሰራው ብዙ አለ ከባንክ ወጪ እኛ የምንነጋገረው እነሱ አያዩትም። አንድ ወር ሁለት ወር ሊወስድ ቢዝነስ አለ። አንዳንድ ጊዜ ታሉ የአንዳንድ ሰው ደግሞ ማስካንታ ችግር ስላለባቸው ከባንክ የለን የነዛ ለማስተካከል ለፋሚል አምስት ወር እስከ አንድ አመት የሚወስዳለን እና የተለያየ ነው። ለሱ ይከፈላል። አይ 300,000 ከቀነስ ከን ይከፈለኛል መህር አለው ስለዚህ እና ያንን ከፍላለሁ ብለን ዝም ማለቱ ጥሩ አይደለም።
0: አንቺ ብቻ ሳትሆኛውና ባ ማንኛውም የመሽካንታ የብድር አገልግሎት አማካሪ ያው አስከፍሎ ነው የሚሰራው። እንዴት ክፍያው ሊበዛ ሊያንስ ይችላል ይሆናል አይታወቅም። ግን ለምሳሌ 300,000 ሸቀል አንቺም ሆነ ሌላ ባንቺ ሙያ ያለ ሰው ከቆጠበ ለዛ ሰው ከ300,000 ሸቀል እንግዲህ ምን ያህል ብከፍል ያዋጣኛል ብሎ ሰው ራሱ መገመት ይችላል። 300,000 ሸቀል ሲያተርፍ ከዛ ገንዘብ ውስጥ እንግዲህ ለአማካሪው ምን ያህል ነው የሚከፍለው? ስለዚህ ሰው ይሄን ማመዛዘኑ መልካም ነው ለማለት ነው። ግን ለመጀመሪያ ለማስረዳት 150 ሸቀል ብቻ ነው የምታስከፍል?
1: አዎ መጀመሪያ ይሰዱልናል እናየዋለን። ጥሩ ከሆነ አትንኩ ነው የምንላቸው። ብዙ ሰዎች አሉ አሁን ከሆነ የሆነ ሰውዬ በስራም ተመቶ በምን ማስካንታው ጥሩ ነበር ሎ እንደዚህ ብለውኛል ሌሎች ሰማተ ሎ እንዴ ተከፍለ ነበር ግን ጥሩ ነው አሁን አይነካም አልኩት። አላምንም እንደዛ ስለው እርግጥ ሊከፍል ፈልጎ ነበር እሱ ራሱ ግን ማስካንታው ጥሩ ስለሆነ አለቀውቱን። ከዛም ደሞ አንዳንዴ ደሞ ከዛው ደሞ ማስሩሎች አንዳንድ ጥሮች አሉ በአሁኑ አይነት አይነካም ጥሩ አይነካም። የሚጠቅማቸው ነው የሚነካ የሚጎዳቸውን እንነጋቸዋለን። አንዳንዴ አስረዳቸዋለሁ ከ600-200 ሺህ እንቆጥብላለን ሲሉ የዛ ልዩነቱን ካልገባው እኔ ስራውን አትሉላል እንዲከፍልልኝ አልፈልግም። ስራውንም ለማድረግ አልፈልግም።
0: ካልገባው አስቸጋሪ ነው አለመግባባት ካለ
1: ካልገባው ምንም ስራውን አልጀምረው ተዳረባ ከሌላ ሰደዋለሁ። ስለዚህ ዞል ቢያገኝ ቢል እኔ ግን ከኔ የመጡ ሰዎች እንዲቀንስላቸው አሳያቸዋለሁ። ደግሞ ሁላውን ነገር ለምን እነሱ ሊከፍሉት ምንም ነገር የሚሸግ ነገር የለም። ስንቻን የሚከፍል እንደሚችሉ በየወሩ አስረዳቸዋለሁ። ከዛ በኋላ የሚያዋጣቸው መንገድ ያዩና እንዲያለ አልፈልግም ያለ እሱ ነው የሚወስነው። እና የሚፈልግ ግን መቆጠብ የፈለገ ከኛ ይመጣል።
0: ጥሩ እንግዲህ ከዚህ ውጪ ብዙ ነገሮች ላይ የተነጋገር ነው። ምንድን ነው ድርጅትሽ የሚሰራው? አሁን አንቺን መጠው ቢያማክሩሽ ምንድን ነው የሚያገኙት? እንደው ጠቅለል አድርገሽ ባጭሩ።
1: እስከ ዛሬ ስለማሽካንታ እንደዛ ነው ብዙዎች ስለሚያውቁኝ አሁን ግና 2-3 አይነቶች አሽካ ማለት እንዴት ገንዘባችን በአሁን ለቅድም እንደተነጋገር ነው ለኛ እየተረፈ እንዲመጣ። አሁን ለምሳሌ አንድ ሰውኛ ብሰራ ማስኮረት ብቀበል መጨረሻ ወር ኪማት 40-60% ነው ግብር የምከፍለው። ግን ብዙ ሰዎች ጎብዞች ናቸው 2-3-4 አይሰራሉ። ግን መጨረሻ የሚከፍሉት ከሀብታሞች የበለጠ ነው የሚከፍሉት። ግብር የሚከፍሉት ዳርካ እነሱ ናቸው ድሃዎቹ። አሁን ሊጎዱ ይችላል አንድ ሰው ነው። ግን እኔ የምንድናረኩ መሰለች አሁን አሽካ እያልኳቸዋል
0: የበለጠ በአጠቃላይ ድርጅቱ የሚሰጠውን አገልግሎት እንድታስታውሽ ነው እንጂ ደግሞ የበለጠ ፊት ለፊት መጥተው ከአንቺ ጋር ሲገናኙ ስለሆነ የምታስረጃቸው ምን መልእክት ታስተላልፊያለሽ? ለመጨረሻ አጠር አድርግሽ
1: ከኛ ጋር ለመመካከር ገንዘብ ካላችሁ ወይም እንዴት አገን ነው ህይወታችን የሚያሻሽለው ከገቢያችን ሌላ እንዴት አድርገን ነው ሌሎች ገቢዎች የምንሰራ ብትሉ ማስረዳት እንችላለን።

0: ልባችሁ ከፍታችሁ ኑና ሁሉ ነገር አስረዳችኋለሁ በሆነልን አቅም መርዳት እንጃ ሁሉን እናውቀዋለን ለማለት አልችልም ግን ባለኝ አቅም እንደምረዳ አምንበታለሁ አዝ ከኛ ጋር ለመነጋገር ለምትፈልጉ ሰዎች ኮከብ 648 ልክ ነሽ ላችሁ ደውሉ እንቀበላችኋለን ከዛም ያለነው ካምፑስ ዩቫሊም ነጽ የሆና ነው የምንኖረው ሁሉንም ነገር መታችሁ ከኛ ጋር ከልክ ነሽ ጋር አስተካከል እንችላለን ኮከብ 648 ልክ ነሽ
1: በጣም እናመሰግናለን የብድር አገልግሎት አማካሪ
0: አመሰግናለሁ
1: ወይዘሮ ናባተሰማ መልካም ቀን ይሁንልሽ እናመሰግናለን
0: አመሰግናለሁ
1: የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን እስከ ሳምንት ቸርን ሰንብት
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው አሁን ከአቶ ተመስገን ሞላ ጋር ቃለ ምልልስ እናካሄዳለን ጤና ይስጥልኝ አቶ ተመስገን
3: ጤና ይስጥልኝ ሰጠኝ እንዲሁም አቶ ይሻያው በወርቅነሽ ሌሎችም የስርጭቱ ተባባሪዎች እንዴት ናችሁ ሰላም
2: ጤና ይስጥልኝ
4: ደህና ነን እግዚአብሔር ተመስገን ይሁን አሰስተይ ሲነግረኝ በጣም ቤተሰባዊ የሚመለከት ነው ፍለጋን በተመለከተ የሚለውና እስኪ ስለዚህ ሁኔታ በእርግጥ ያስተዋወቀው ሰጠኝ ዘመነ
2: ችግር የለም ያው ቤተሰብ እንደጠፋውና ይሄንን ታውቁ ብሎ ለማፈላለግ ነው
3: የደወለልኝ ለክል ነው በመጀመሪያ ለቅዱስ ኢየሩሳሌም ሰላም ለህዝቦቿ ሰላም ለቆሰሉት ወንድሞቻችን ምረት ለወጡት ሰራዊቶችም በሰላም እንዲመለሱ እየተመኘው ያው እኔ ማቀርበው ያው ያፋልጉኝ እንደለገንድ ተባበሩ ነው እንዴት ነው ይሄም ወንድማችን አቶ አዳነ ባብል ይባላል በ1980 ወደ ውጊያው የተሰማራበት ወቅት ነው እስከ መጨረሻው 83 እስከ መጨረሻው ቀን ያው በኤርትራ ድንበር ላይ ከተለያዩ እርዳታ ወይም ረሽን የሚባል የሚያቀርቡት የነበሩ ነጮች ነበሩ ከነሱ ጋር እንደነበረ እስከዚህ መረጃው አለ ግን እዛ በኋላ አድራሻው በዚህም ብንል ማግኘት አልቻልንም በተለያዩ የሬዲዮ ጣቢያዎች በአዲስ አበባ በጎንደርም ብዙዎች ሙከራ አደረግነ እስካሁን ያው ይሄ ነው የተባለ ነገር የለም ያው አንድ እንግዲህ ያለው አማራጭ በዚሁ ደግሞ በዚህ በቅዱስ ኢየሩሳሌም በእናንተ እንድትተባበሩን ለሌሎች ያሉ ሀገሮች በውጭ ሀገር በአውሮፓ ሀገሮች ባሉት ያው የዛን ጊዜ ብዙ ወንድሞቻችን ወጥተው በአውሮፓ ሀገሮች እንደሚኖሩ ይሰማል ምናልባት ይህንም እንድትተባበሩን በሚል ሳቤ ነው ያው ወንድሞቹ አለን እህቶችም አሉ ልጅም አንድ ልጅ አለው ከዚህ
4: በጣም በእውነትም አቶ ተመስገን ሞላ አዎ እንደዚህ አይነት እንደናንተ አይነቱ ደግሞ በግድ በማስገደድም ሆነ ለኢትዮጵያ ውትድርና የዘመቱ ይሞቱ ይዳኑ ስካውን ማይታወቁ አሉ ቤተሰብ ወላጅና እህት በህይወት ያሉ ይፈልጓቸዋል ስካውን ድረስ እና አሁን እንዳልከኝ ይህን ፍለጋ በኢትዮጵያ ብዙሃን መገናኛውታ በሬዲዮም በቴሌቪዥን አስተዋውቀናል ግን ስካውን ምንም አይነት መረጃ አላገኘንም ምን ያልከን እና ይህንን በተመለከተ እዛ ያላችሁ ከዚህ ከወታደር አዳነ ባይብል ጋር በደብዳቤ የተገናኙ ነበር ወይ?
3: ያው እስከ መጨረሻዋ ወደ ውጊያ ደርግና ኢህአዴግ የነበረው ሁኔታ ያው እናንተም ታውቁታላችሁ። እንግዲህ ደርግ ሲሰናበት ኢህአዴግ ሲገባ በዚያን ሰዓት የጻፈው ደብዳቤ ነበር። ያው ይህን ደብዳቤ ያው በህይወት እንደነበረና ያው ማቅጣጫው የት እንደሄደ ይሙት ይዳን አላወቅንም እስከዚያው ድረስ ግን ነበር በህይወት ይሄ ነው ያለው ሁኔታ እና ወንድማችን ትክክለኛው ስሙ አዳነ ባብል ጥሩነህ ይባላል ያው ይሄ እስከዚህ ነው እኛ የምናውቀው ግን በተለያዩ ሚዲያዎች ብዙ ያልሞከሩት ያልጫርነው ነገር የለም ግን እስካሁን ይሄ ነው አልተባለም አሁን ያው የምትተባበሩን ያው ባሉት በተለያዩ የውጭ ሀገሮች መስመር ይህንን ነገር እንዴት ማሳለፍ እንዳለብን ያው ትንሽ አቅጣጫው ከበድ ስላለ ምናልባት በእናንተ በኩል የተብብራችሁ ኃይልን እና የሚቻለውን ነገር እንድትረዱ ነው
2: እኛ እንግዲህ የተለያዩ ስልክ ቁጥሮች ያሉነን እንሰጣችኋለን እዛ እየደወላችሁ ጥረት ማድረግ ነው ሌላው እዚህ ምናልባት በደርግ ዘመን ወታደር የነበሩ የተዋጉም ምናልባት ባንድ ክፍለ ጦር ባንድ ክፍል የነበሩ ሊኖሩ ይችላሉና የሚያውቁ ካሉ ወደ ስርጭት ክፍላችን ቢደውሉ ወይም ደግሞ ያንተን ቁጥር መናገር ከቻልክና አውቀዋለሁ ያለበትን ቦታ ሚሉ ካሉ በውጭ ሀገር የሚያዳምጡን ካሉ እንግዲህ ምናልባት ሰው ይኸውም ራሳቸው እያዳመጡም ከሆነ እናንተ ጋር ግንኙነቱን መፍጠር ይቻላል።
3: ክለው እንግዲህ እስኪ ፈጣሪ አምላክ እንግዲህ የንጉሥ ዳዊት አምላክ ይርዳን ሁላችንም። አዋለሁ ሚል የሚያበነበሩ በዛው በወቅቱ ብዙ ሰዎች አሉ የነበሩ ሰዎች በብዙ አውደ ውጊያዎች የነበሩ ሰዎች እዚህ ቅዱሳ ኢየሩሳሌምም በሌላም ሀገር እንዳሉ እናውቃለን። ዙሮ ዙሮ እንግዲህ ያው እንዳልኸው በዚሁ በእናንተ መስመርም ሆነ በሌላ መስመርም ሆነ በራሴ መስመርም ሆነ ያው ገብት ይህንን እንደው ምንጭ ለማመንጨት በቂ የሆነ ሰው ቢገኝ እኛም የውለታቸው ከፋይ መሆናችን ነው እዚሁ ተናግሬ ማልፈው።
2: ጥሩ ስልክ ቁጥር ግለጽ እና ካለን ጊዜ አንጻር እንሰናበት።
3: በጣም ጥሩ 052 0528033758
2: ጥሩ።
4: አሁን በኢትዮጵያ በኤርትራ አካባቢ ብላ በየትኛው ክፍል ወታደራዊ ክፍል እንደወንድ ሲያገለግል እንደነበረ በደብዳቤ ተጻጻፉ ነበር ወይ?
3: አዎ ንጻፍ ነበር። አስመራና ኤርትራ ድንበር ላይ እንደነበረ ነው። ያው በ8ኛ ክፍለ ጦር ነው የነበረው። እዛ ያው የመጨረሻው ጦርነት ጊዜ ያው እኔ አሁን አማራጭ ያለኝ ሁለት ነገር ነው፣ ወይ ከሀገር ወጣለሁ ወይም ደግሞ ያው እንግዲህ የሚሆን አይታወቅም ልሰዋም እችላለሁ ሚል ነበረ። ግን እኛ እንደሰማነው መረጃ ያው እንደነገሩ ቀድም ለመግለጽ እንደሞከርሁት ያው ረሽን ሲያቀርቡ የነበሩት በውጭ ሀገር የሚኖሩ ዜጎች ነበሩና እነሱ ጋራ ያው የተወሰነ እንደተመታና እነሱ ይዘውት እንደሄዱ እንደሸሹ ነው የሚነገረው። ሆኖም ግን አድራሻውን ማግኘት አልቻለም። ያው
2: ተጽፋችኋል
3: ላይም ባ
2: አዳመስገን እንግዲህ
4: አሁን እንደማስበው ሚዲያ የመገናኛ ብዙሃን ዛሬ በጣም በኢንተርኔት በፌስቡክ በዋትስአፕም ይህ መረጃ አሁን እያወራን በዚህ ሬዲዮ እስራኤል ውስጥ ሬዲዮ ጣቢያ እንደሚደርስ እርግጠኛ ነን። እንግዲህ በእርግጠኝነት የወታደር አዳነ ባይብልን የሚያውቁ መቼም መረጃ እንደሚሰጡ
2: ይጠቁሙ
4: እንጠብቃለን ከነሱ።
2: ጥሩ አቶ ተመስገን እናመሰግናለን። ሰላም ጊዜ
3: እናመሰግናለን። እዚህ አመሰግናለሁ።
2: የተከበራችሁ አድማጮቻችን ከሰዓት ባለው ፕሮግራማችን ላይ ተጠናቀቀ። ለቴክኒክ ባለሙያችን ለባልደረባችን ወርቅነሽ ሻያው እናመሰግናለን። መልካም ቀን።
4: ቸጠይ ዘመነ አስተማጋጆች ነበርን ማለት ነው።
2: ቻው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን፣ እንደምን ዋላችሁ፣ እንዴት አመሻችሁ በያላችሁበት። እለቱን ደብራያን ዘመን አቆጣጠር ጤት ዛይን በሲባን ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁን 1 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር እለተ ሰኞ ግንቦት 24 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ያይር ኒውማን፣ የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ ህግና ፍትህ ዝግጅት እንዲሁም ቃለ ምልልስ አለን። ቆይታችሁ እኛ ጋ ይሁን። አሁን የሰዓቱን ዜና። በቅድሚያም አርዕስተ ዜና፣ ሐሬዲም ይሁዳውያን ሃይማኖት አጥባቂ ማህበረሰብ ውትድርና ግዳጅን በመቃወም በመላ ሀገሪቱ የመኪና መንገዶችን በመዝጋት ሰላማዊ ሰልፍ በማካሄድ ላይ ናቸው። የሞሳድ ድርጅት አዲስ ኃላፊ ሆነው የተሾሙትን ጀኔራል ሮማን ጉፍማን ሹመታቸው ተረጋገጠ። ከትናንት በስቲያ የእስራኤል መከላከያ ሰራዊት በአዛ ሰርጥ መሃል በሚገኘው የዴር አልባላህ ሆስፒታል ውስጥ በሕክምነት ይሰራ የነበረም የሐማስ ወታደራዊ ክንፍ አዛዥ መገደሉን አስታወቀም። በጦር ግንባር ለውትድርና ለትውልድ ሀገራቸው ዳር ድንበር ሲታገሉም የሕይወት መስዋዕትነት የከፈሉ ሁለት ወታደሮች የቀብር ስነ ስርዓት ዛሬ ተፈጸመም። የትምህርት ሚኒስትር ዮአብ ኪሽ እስራኤል ከኢራን ጋር ወደ ሶስተኛ ዙር ጦርነት ግጭት መግባትም አለባት አሉ። ኢራን እስራኤል በሊባኖስ ላይ እያካሄደች ባለው ወታደራዊ የማጥቃት እርምጃዎች ጋር በተያያዘም ከአሜሪካ ጋር የምታደርገውን ቀጥተኛ ያልሆነ ድርድር ማቋረጧን አስታወቀችም። የሚሉት የምሽቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ሐሬዲም ይሁዳውያን ሃይማኖት አጥባቂ ማህበረሰብ ውትድርና ግዳጅን በመቃወም በመላ እስራኤል በአሁኑ ሰዓት መኪና መንገዶችን በመዝጋት ሰልፍ በማካሄድ ላይ ናቸው። ሰላማዊ ሰልፈኞች በኢየሩሳሌም ከተማ መኪና መንገዶችን ዘግተው ከፖሊስ ሰራዊት ጋር ተጋጭተዋል። በጦር ግንባር ለትውልድ ሀገራቸው ዳር ድንበር ሲታገሉ የሕይወት መስዋዕትነት የከፈሉ ሁለት ወታደሮች የቀብር ስነ ስርዓት ዛሬ ተፈጸመ። የመከላከያ ኃይል ተዋጊዎች ሁለት ወታደሮች ባለፉት ቅርብ ቀናት በደቡብ ሊባኖስ በድሮን ፈንጅ ጥቃት ነው በሞት የተለዩት። የግባቲ ተዋጊ ክፍል አባል የአንድ ዓመቱ የሃምሳ አለቃ ሚካኤል ቴዎኪን በአሽቀሎን ከተማ በሚገኘው ወታደራዊ መካነ መቃብር ግብዓተ መሬት ስነ ስርዓቱ ተፈጽሟል። የ20 ዓመቱ መጋቢ 50 አለቃም አዳም ጻርፋቲ በሮሻ ሃይን ከተማ በሚገኘው ወታደራዊ መካነ መቃብር የግብዓተ መሬት ስነ ስርዓቱ ተፈጽሟል። ነፍሳቸውን ይማር። ጄኔራል ሮማን ጉፍማን የሞሳድ ድርጅት ኃላፊ ሆነው እንዳይሾሙ የተለያዩ ተቃዋሚ ቡድኖች ያቀረቡትን አቤቱታ ከፍተኛ ፍርድ ቤት በአብላጭ ድምፅ ውድቅ አደረገም። ዳኛ ኦፌር ግሮስኮፕ በዋናው የፍርድ ውሳኔ ላይ እንደገለጹት ሜጀር ጄኔራል ጉፍማን ታዳጊው

እንዳልተገኘን ወስኗል። ይህ በእንዲህ እንዳለም ስራቸውን እያጠናቀቁ ያሉት የሙሳድ መሪ ዳቪድ ባርኒያም ለድርጅቱ ሰራተኞች በላኩት የመሰናበቻ የግል መልእክት ከሮማን ጉፍማን ጎን እንዲቆሙና የአዲሱን ኃላፊነታቸውን በተሻለ ሁኔታ መወጣት እንዲችሉ እንዲያግዟቸው እንዲጠብቁም ገልጸዋል። ባርኒያም አክለው የጉፍማን ስኬት የሞሳድ ዋና የመላ እስራኤል መንግስት ስኬት መሆኑን ገልጸዋል። ሞሳድ ባወጣው መግለጫ መሰረት የእዝ ለውጥ ስነ ስርዓትን ነገ በድርጅቱ የሹም ለውጥ የእዝ ማለት የኃላፊ ለውጥ ስነ ስርዓቱ በድርጅቱ ዋና መስሪያ ቤት በሀገሪቱ ፕሬዝዳንትና በጠቅላይ ሚኒስትር ተገኝተው ይከናወናል ተብሎ ይጠበቃል። ከትናንት በስቲያ እስራኤል የእስራኤል መከላከያ ሰራዊት ባዛ ቀበሌ መሃል በሚገኘው ዴር አልባላህ ሆስፒታል ውስጥ በሐኪምነት ይሰራ የነበረውን የሐማስ ወታደራዊ ክፍል አዛዥ መግደሉን አስታወቀ። የእስራኤል መከላከያ ሰራዊት ቃል አቀባይ እንደገለጹት ጃማል አቡ ኦሁን የተባለው ይህ የሽብርተኛ ቡድን አባል በእስራኤልና በሰራዊቱ ላይ ያነጣጠሩ የሽብር ጥቃቶችን ሲያቀዳጅ የነበረ ሲሆን በቅርብ ጊዜያትም የሐማስ ወታደራዊ አቅምን እንደገና ለማጠናከር በሚደረጉ ጥረቶች ላይ ተሳትፎ ነበረ። የእስራኤል መከላከያ ሰራዊት ቃል አቀባይ ኤፊ ዶፍሪን በሰሜናዊ ድንበር ላይ ጉብኝት ያደረጉ ሲሆን በወቅቱም በቦፍሮን ኮረብታም መቆጣጠር ትልቅ ወታደራዊ ስትራቴጂካዊ ጠቀሜታ እንዳለው ገልጸዋል። ይህ የሂዝቡላ ዋነኛ መልክዓ ምድራዊ ሀብት ሲሆን ለድርጅቱ እንደ ማዕከላዊ የነርቭ ስርዓት የመቆጣጠሪያ ማዕከል የሚያገለግል ነው። ከዚህ ስፍራ ሆኖ ወደ ከፍተኛ የጋሊልና የማቱላ ከተማ ሰፈራዎች በተኩስና በክትትል ይቆጣጠር ቆይቷል። የአንበሳዋ ገሳ ዘመቻ ከተጀመረበት ጊዜ አንስቶ ብቻ ከዚህ አካባቢ ከአራት መቶ በላይ ሮኬቶችም ተተኩሰዋል። የእስራኤል መከላከያ ሰራዊት ከዳህዬ እስከ መላው ሊባኖስ ውስጥ ጥቃቱን እያደረሰ ነው። ወደፊትም ጥቃቱን አፋፍሞ ይቀጥላል። በእስራኤል ዜጎችና በሰራዊቱ ኃይላት ላይ ስጋት ባለበት በማንኛውም ቦታ ስጋት ለማስወገድ እርምጃ እንወስዳለን ብሏል። የትምህርት ሚኒስትር ዮአብ ኪሽ እስራኤል ከኢራን ጋር ወደ ሶስተኛ ጦርነት ግጭት መግባት አለበት አሉ። በሳፒር የአካዳሚ ኮሌጅ ተቋም በተካሄደ ስብሰባ ላይ ሚኒስትሩ እስራኤል ያለ አሜሪካ ቢሆን ወደ ሶስተኛ ዙር ግጭት መግባት አለባት ወይ ተብለው ተጠይቀው የትምህርት ሚኒስተር መልሳቸው ያለምንም ጥርጥር እስራኤል ኢራን ለማጥቃት ወደ ሶስተኛው ዙር ታካሂዳለች። የፕሬዝዳንቱ ትራምፕ ሀሳብ ከእስራኤል ሀሳብ ለየት ያለ ሀሳብ ቢኖራቸውም እንኳ እስራኤል ጠላቷን ለማጥቃት መዝመቷ አይቀርም። ምክንያቱም ኢራን ዘውትር በኒውዮርክ በኒውክለር ቦምብ እስራኤልን ህዝብ ከምድረ ገጽ ለማጥፋት ስለሆነ ይህን እድል አንሰጣትም ብለዋል ዘጋቢያችን ኢሲክ ዘዋሪት። ኢራን እስራኤል በሊባኖስ ላይ እያካሄደች ባለው ወታደራዊ የማጥቃት እርምጃዎች ጋር በተያያዘም ከአሜሪካ ጋር የምታደርገውን ቀጥተኛ ያልሆነ ድርድር ማቋረጧን ዛሬ አስታወቀችም። የኢራን መንግስት ዜና አውታር የሆነው ታንሲም እንደዘገበው ባወጣው መግለጫ እስራኤል በአዛና በሊባኖስ የምታደርገው የጥቃትና የጭካኔ ድርጊት በአስቸኳይ እንድታቆም እንዲሁም ከሊባኖስ እንድትወጣ ያቀረቡትን የኢራን ጥያቄዎችም ምላሽ ሳያገኙ ምንም አይነት ንግግር እንደማይደረግ ተገልጿል። በተጨማሪም ኢራን የዜና በአስመለከተ ቃል አቀባያችን ጋዜጠኛ ኢታማር ማርጋሊት እንደዘገበው የሚቋቋም ግንባር
የሚቋቋም ግንባርና ኢራን

ጽዮናዊና ደጋፊዎቻቸውን ለመቅጣት የሆርሙዝ ባህር ወሽመጥ ሙሉ በሙሉ መዝጋትና የአባባ አልማንድብ ወሽመጥን ጨምሮ ሌሎች ግንባሮቹን ማንቀሳቀስ በእጁ ስር መሆኑን ተናግረዋል። ኢራን ዛሬ ቀኑን ላይ ወደ ኩዌት የተኮሳቸውን ሁለት የረጅም ርቀት ተምዘግዛጊ ፕላስቲክ ሚሳይሎች የአሜሪካ አየር ኃይል በጸረ ሚሳይል መከላከያ በአየር ላይ እንዳክሽፏቸዋል ተባለ። የአየር ጸባይ ሁኔታ ነገ የሙቀቱ መጠን በመጠነኛ ሙቀቱ ይጨምራል ተብሏል። በአብዛኛዎቹ አካባቢዎች ለወቅቱ የተለመደ ይሆናል። ከነገ ወዲያ ሮብ ሙቀቱም ደረጃ በደረጃ ይጨምራል፣ ሞቃታማ ይሆናል። ሐሙስ ካለወትሮው የተለየ ሙቀት የአየር ጸባይ ሁኔታ ይሆናል ይላሉ የአየር ጸባይ ተመራማሪዎቹም። የነገው ማክሰኞ የአየር ጸባይ ሁኔታ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢው 27 ዲግሪ ሴንቲግሬድ፣ ተላይምና አካባቢው 26፣ ታይፋና አካባቢው 25፣ ቤርሺባ ከተማና አካባቢው 31፣ ቤዳት ከተማና አካባቢው 37 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃም።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ወቅታዊ ዘገባ እናልፋለን። የብሔራዊ ደህንነታችን ዘጋቢያችን ጥላሁን መልኬ ነው የሚሆነው። እንግዲህ በሰሜኑ ክፍል በዛሬው ዕለት በጣም ተኩሱ በጣም ተፋፍሞ ነው የዋለ ያለው ተጨባጭ ሁኔታ እንዴት ይታያል? ዘጋቢያችን ጥላሁን መልኬ ተመስተን እንደምን አመሸ? ደህና ነን እግዚአብሔር ይመስገን። እንግዲህ በመዲናችን ኢየሩሳሌም ከተማ ላይ ሆነን ያለው በሰሜኑ ክፍል ከሊባኖስ ጋር በሚያዋስ ነው ድንበር አካባቢ ግን ያለው የጸጥታ መደፍረስ ሁኔታ ዛሬ ትንሽ እንዲያው ከሰነበተው ተባብሶ የተባባሰ ይመስላል ነው ያለው ተጨባጭ ሁኔታ እንዴት ታየዋለ?
1: ውጥረት እንዳለ ይታያል። በእርግጥ እሻያው እኛ እኮ እዚህ አካባቢ ወደ ማዕከላዊ ሀገሪቱ ክፍልና ኢየሩሳሌም አካባቢ ነው ከሰሜን ትንሽ ራቅ ብለን ያለውን ሁኔታ እንዲያው ከለል አድርገን እናየዋለን እንጂ ቦታው የሚኖሩት ይሁዳውያን ኑሯቸው ኑሮ አይደለም። ማለት የሚያሳልፉት ህይወት አይደለም። በየደቂቃው ማስጠንቀቂያ ደወል አለ። ህይወታቸው እንዴት ነው? የመኖርና ያለመኖር ሁኔታ ነው። ፍራቻ ላይ ነው ያሉ ማለት ይቻላል። ምክንያቱም ህዝቡላ በሚፈነዝረው ጥቃት አሁን እንዳልከው ከአሳለፍናቸው ቀናት ሌት ያለበት ሁኔታ ግን አሁን የያዝነው ቀንና በትናንትና ከዛ ጀምሮ ማለት ይቻላል ልዩ ያደረገው የእስራኤል ጦር ኃይል ወደ ደቡብ ሊባኖስ ማለት ነው ትንሽ እንግዲህ የተወሰኑ ኪሎ ሜትር አልፎ በመሄድ ቡፎር የተሰኘውን ማዕከላዊና ስትራቴጂካዊ ቦታ ያን ቦታ ተቆጣጥሮታል። በእርግጥ አዲስ አይደለም ይሻየው ከአሁን በፊት ታስታውስ ከሆነ በአንደኛው የሊባኖስ እስራኤል ጦርነት ከዛ በኋላ በ1985 አካባቢ ያን ቦታ ተቆጣጥሮ እስከ 2000 ዓ.ም ድረስ የእስራኤል ጦር ኃይል ከቦታው ነበር። በ2000 ነው መጨረሻ ላይ ጥሎት ያን ቦታ የወጣው እንደገና ለድጋሜ ማለት ነው ወደዚህ ቦታ። ምክንያቱም እዛ አካባቢ የህዝቡላ ጦር ሰራዊት ከምድር በታች ብዛት ያላቸውን የጦር መሳሪያዎች ዋሻዎችንና እንደ ቁልፍ ቦታ ስለሚያየው ያንን በመንጠቅ ይፈልጋል የእስራኤል ጦር ኃይል። አሁን ይህንን መያዝ ተያይዞ ማለት ነው እንግዲህ እንዲያውም ከደህንነት ክፍል አንዳንድ መግለጫዎች እንደሚወጡት ከሆነ ከዛ በፊት እዛ አካባቢ የሆነ መስኖ አለ በጣም ሀይቅ ማለት ነው ያንን ሀይቅ ለማፈንዳትና ግድቡን ማለት ነው የህዝቡላ ሽብር ፈጣሪ አስቦ እንደነበር በእርግጥ ያንን ያንን እንግዲህ የእስራኤል ወታደሮች ወደ ቦታው እንዳይገቡና መስመር እንዳይኖሩ መግባት እንዳይችሉ ለማድረግ ፈልገው ነው። ግን ቢሆን ኑሮ ምን አይነት ጉዳት ይደርሳል የሚለው ሲጠና እንጎድ ራሳቸው በይበልጥ ደግሞ የእሱ ደጋፊዎች የሺህ ማህበረሰቦች ናቸው በጎርፍ መጥለቅለቅና ብዛት ያለ ከፍተኛ የሆነ ጉዳት እንዲያውም በጣም ታይቶ የማይታይ ጉዳት ሊደርስ ይችል ነበር ስጋቱ ነው። ለማንኛውም ያሁን ሁሉ አልፎ የእስራኤል ጦር ኃይል በአጭር ጊዜ ቦታውን ተቆጣጥሯል። ምንም እንኳን መስዋዕትነት እያስከፈለ ቢሆንም ስለዚህ የህዝቡላ ጦር ማለት ነው ፍራቻ ውስጥ የገባበት ሁኔታ አለ የሽብር ፈጣሪው። ይህን ሁኔታ እንግዲህ ከአሁን በፊት ይሻየው የአሜሪካ መንግስት የእስራኤልን መንግስት ሀሳብ ወደ ጎን በማድረግ የምትወስዱት እርምጃ ደቡብ ሊባኖስ እና አካባቢው እንጂ ወደ ቤሩት እና ወደ ዳህያ ወይም ደግሞ ወደ እርዝመት ወደ በመሄድ ወደ ማዕከላዊ ሊባኖስ ከተማ መግባት እዛ ላይ ጥቃት መፈጸም የለባችሁም የሚል የአሜሪካ ትዕዛዝ ነበር። አሁን ግን ሙሉ በሙሉ ባይሆንም በከፊል ከአሜሪካ ፈቃድ የተሰጠ መስሎ ይታየኛል ለእስራኤል ጦር ኃይልም ሆነ ለእስራኤል መንግስት። እንዲሁም በእስራኤል ይቅርታ በአሜሪካ ከፍተኛ ባለስልጣን የተነገረው ራሳቸው ጥፋተኞቹ እናንተ የሊባኖስ መንግስትና የሊባኖስ ጦር እንደገና የህዝቡላ ድርጅትም ነው። ምክንያቱም የሊባኖስ መንግስትና ጦር ከአሁን በፊት ይህን መከላከል አሁን እስራኤል ልትወስድ የምትፈልገውን እርምጃ ማቆም ትችሉ ነበር ስራ ብትሰሩ ኑሮ። ግን ጸጥ ማለታችሁ ያው እስራኤል እንግዲህ አማራጭ ስለማይኖር ወደ ቦታው ሌላ ቦታም ጉዳት ልታደርስ ነው የሚል የአሜሪካ መንግስት በሊባኖስ መንግስት ላይ ከፍተኛ የሆነ ቁጣን ሰንዝሯል። አሁን ይህ ሁኔታ ለእስራኤል ተመቸ ማለት ነው። እንግዲህ ጠቅላይ ሚኒስትራችን ትናንትም ዛሬም ከመከላከያ ሚኒስትሩ ጋር በመሆን የሚሰጡት መግለጫ የአገራችን የሰሜን ክፍል ጦርነት ላይ ያሉና ህይወታቸውን በጣም በተጎሳቆለ ሁኔታ እያሳለፉ ሊባኖስ ውስጥ የሚኖሩት ቤሩትና ሌሎች ከሚኖሩትኝ እንዴት ነው ሰላም የሰፈነበት ህይወት መኖር የለባቸውም? እነሱም ውጥረት ውስጥና ጦርነት ውስጥ መግባት ይገባቸው። ስለዚህ እርምጃችን ከፍተኛ ርቀት በመሄድ አጠቃላይ አስፈላጊ ከሆነ ቁልፍ ቦታዎች ካሁን በፊት ያልጎዳናቸውን ቦታዎችን መጉዳት እንችላለን የሚል ሁኔታ እንግዲህ በእስራኤል በኩል እየተነገረ ነው። ይሄ ያስፈራው የሊባኖስ ሽብር ፈጣሪም በሊባኖስ መንግስት እንኳን ያው የህዝቡላ ድርጅት እንዲሳቅለት ደስታውን አይችለውም ነበር። ግን በይበልጥ የህዝቡላ ድርጅት ወጥመድ ውስጥ የገባበት ሁኔታ አለ። ለዚህ ነው እንግዲህ ከተነበቱት ቀናት የአሁኖቹ በከፍተኛ ሁኔታ እንዴት ነው ትንሽ ውጥረቱ መጠኑ የከፋ መስሎ የሚታየው። ጎን ለጎን እዚህ ላይ ይሻየው ኢራን ይህን ተመልክታ የሊባኖስ ይቅርታ የህዝቡላ ድርጅት በእስራኤል ልዩ ጦር ማለት እግር ጦር የእስራኤል ኃይል ወደ ውስጥ ከገባና ከፍተኛ ጉዳት ወይም ደግሞ ብዙ መሬት የሚይዝ ከሆነ ያው ኢራን ደግሞ የህዝቡላ ድርጅትን መዳከም ስለማትፈልግ እርምጃ ከተወሰደ ማለት እስራኤል አሁን እንደምትዘተው ወደ ቤሩትና ዳህያ አካባቢ ወታደራዊ እርምጃ መትወሰድ ከሆነ እኛም የአገሪቱ የእስራኤል የሰሜን የአገሪቱ ክፍል ነዋሪዎች ቦታችሁን ለቃችሁ እንድትሄዱ፣ ምክንያቱም እርምጃ ማለት ከሊባኖስም ሊሆን ይችላል ከህዝቡላ ድርጅት በኩል ወይም ደግሞ ከኢራንም የሚላክ ሊሆንም ይችላል አይታወቅም። ግን ኢራንም በእስራኤል ላይ እየዛተች ይታያል። ጎን ለጎን ኢራን ከአሜሪካ ጋር የምታደርገውን የተኩስ አቁም ድርድሩንም ለጊዜው አቁም ያለው ምክንያቱም እስራኤል በሊባኖስም ተወስደውን ወታደራዊ እርምጃ በህዝብላ ድርጅት ተወስደውን እስካላቆመች ድረስ እኛም ድርድሩን አናደርግም የሚሉበት ሁኔታ አለ። እና ከነበሩት እና ካሳለፍናቸው ቀናቶች የአሁኖቹ የተለዩ መስሎ ይታያል። በእርግጥ አገሪቱ ወይም ስልጣን ያለው መንግስትም ሆነ መከላከያ ኃይሉም በአገሪቱ የሰሜን ክፍል ነዋሪዎች ብቻ አይደለም ይሻየው፣ አጠቃላይ በአገሪቱ ከጫፍ ከጫፍ ትችት እየደረሰበት ነው። ለምን የእስራኤል መንግስት እጁ ይያዛል? ለምን ለአሜሪካ መንግስት ይህንማ አልፈልግም አይመቸኝም የተቃውሞ ስም ለምን አሰማም? እንግዲህ የአሜሪካን መንግስት ትእዛዝ በመቀበል ነው እኛ እጃችን ታስሮ ያለው። ስለዚህ ይህ ነገር ትንሽ እንግዲህ ሙሉ በሙሉ ቢሆን በከፊል አረንጓዴ መብራት የተሰጠበት አይነት መስሎ ይታየኛል። ጠቅላይ ሚኒስትሩም መከላከያ ሚኒስትሩም ሆነ ሌሎቹ የጦር መኮንኖች ያው በ ህዝቡላ ድርጅት ከፍተኛ ጉዳት ለማድረስ የጀመሩበት ሁኔታ አለ። ወደፊት እንግዲህ ነገሮች እንከታተላለን እናያለን።
0: ኢራን እንዳልከው ህዝቡላ ላይ ያው የግንባር ጦር ኃይል ማለት የተባለ ነው እንጂ ነው። እና አሁን እስራኤል እየወሰደች ያለውን የማጥቃት እርምጃን በመቃወም በሊባኖስ በዋናነት በሊባኖስ ዋና ከተማ በቤይሩት እነሱ ሺያ ሂዝቡላ በሚኖርባት ዳህያ በተባለው ሰፈር ላይ የመከላከያ ሰራዊቱ ያው ከባድ የማጥቃት እርምጃ እንዲወስድ ቀደም ሲል እንደገለጽከው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና የመከላከያ ሚኒስትሩ አሁን መጠነ ሰፊ የሆነ የማጥቃት እርምጃ እንዲፈጽም ትእዛዝ አስተላልፏል ተብሏል። እና ከዚህ ጋር በተያያዘ እስካሁን ከአሜሪካ ጋር እና በኢራን መካከል ይካሄድ የነበረ የተኩስ አቁም ድርድር በተመለከተ ደግሞ አይቀጥልም ማለት በተዘዋዋሪ መንገድ የቀጥታ ያልሆነ ድርድር ይቆማል የሚል መግለጫ አወጡ ኢራኖች። እንዴት
1: ነው የሚያሳያሻው? ምንም እንኳ ያሳለፍ ነው የአሜሪካ እስራኤል ጥምር ኃይል በኢራን ላይ ከፍተኛ የሆነ ጉዳት ቢያደርስም ባሳለፍ ነው የአርባ ቀናት ጦርነት አሁን ኢራን እንደገና ኃይሏን እንደገና አጠናክራ ማለት ነው በአሜሪካም ሆነ በእስራኤል ላይ ምንም አይነት ፍራቻ በሌለው እንዲያውም እየተለመኑ የሚገኙት እነሱ ናቸው ማለት ይቻላል። ይሻየው ድሮ የአሜሪካ መንግስት ነበር የሚያስፈራራው ነው የጊዜ ገደብ የሚሰጠው፣ አሁን ግን ያ ተረስቶ የሚይዙት እነሱ አራጊ ተጣሪዎቹ እነሱ ሆኗል ማለት ነው። አሁን እንዳልከው ይባስ ብሎ ደግሞ እስራኤል በሊባኖስ የህዝብላን ድርጅት ለመደብደብ ይባስ ብሎ ደግሞ ወደ መሀል ከተማዎች አንዳንድ የህዝብላ ይህንን መቆም ያለብን እዚህ ላይ ይሻየው ከተወሰኑ ቀናት በፊት እንድን የኢራን ከፍተኛ የጦር ጄኔራል ሊባኖስ ውስጥ እስራኤል ደምስሳለች ለመምታት የሞከረችበት ሁኔታ አለ። መገደልና ለመገደሉ በትክክል አይታወቀም እስካሁን ድረስ፣ ግን እሱን ለመምታት ጥቃት ሰንዝራ ነበር። ይህም ራሱ በኢራን ላይ ቁጣ አሳድሯል ማለት እሷ የጦር ጄኔራሎችም ያው ኢላማ ውስጥ እንዳሉ ስለሚታይ፣ ይባስ ብሎ ደግሞ አሁን ባለው ሁኔታ እስራኤል ከቀጠለች የህዝብላን ድርጅት ለማንኮታኮት ለማጥፋት እንኳን ባይቻልም ግን ለማዳከም ትችላለች የሚል ስጋት በኢራን ላይ ስላለ ከወዲሁ ያላት እንዴት ነው እጇ ላይ ያለው ማስፈራሪያ ያው ከአሜሪካ ጋር የምታደርገውን በሶስተኛ ጎንድ በፓኪስታን አሸማገኝነት የምታደርገውን የተኩስ አቁም ስምምነት ካሁን ድረስ እልባት አላገኘም፣ ስምምነት አልተደረሰም፣ እሱን እናቆማለን ለጊዜው ምንም አይነት ድርድር አናደርግም የሚል ሁኔታ በኢራን እንግዲህ መግለጫ ወጥቷል። ያ ማለት ግን በአሜሪካ መንግስት እስካሁን ድረስ ይህን በተመለከተ የተሰጠ መግለጫ የለም። ጎን ለጎን ደግሞ አንተ ዜና ወጃ ላይም ጠቅሰዋል ይሻየው፣ አንዳንዴ ኢራን ወደ ሌሎች ጎረቤት እዛ አካባቢ ባሉትኝ እንደ ኩዌት እና ሌሎችም የሚሰነዝሩበት ሁኔታ አለ። በኩዌት ለማስታወስ ማስታወስ ያህል የአሜሪካ አየር ኃይል የጦር ሰፈር አለ የባህር ኃይል ይቅርታ የአሜሪካ የባህር ኃይል የጦር ሰፈር አለ በኩዌት እንግዲህ ወደዛ ለተላከን ያው የአሜሪካ ጸረ ሚሳኤሎች ያከሸፉበት ሁኔታ አለ ምን ማለት ፈልጌ ነው ኢራን አሁንም ቢሆን አሜሪካንን ሆነ እስራኤልን በይበልጥ ከአሜሪካ ጋር የምታደርገውን ጎን ለጎን የተኩስ አቁም ስምምነት የሚለው ሁኔታ ንግግር ላይ ቢሆንም ጎን ለጎን ግን አሁንም ፍራቻው እንደሌላትና እንደውም መከላከል ይችላልው ከዛም አልፎ በኔ ላይ ጦርነት ከተጀመረ የምትከፍሉት ዋጋ የከፋ ነው ስትል እንግዲህ እየዛተች ካሁን በፊት አይታችሁት የማታውቁትን ጉዳት ትቀበላላችሁ ማለት ነው ተመልከት እንግዲህ ከሊባኖስ ከሄዝቦላ ጋር በሚያደርገው ጦርነት እንኳን የሀገራችን የሰሜን ክፍል ከወዲሁ ቦታችሁን ልቀቁ ህይወታችሁን የምትፈልጉት ከሆነ ቦታችሁን ለቃችሁ ተሰዱ የሚል ዛቻም እየተነገረ ነው ምን ማለት ፈልጌ ነው በአንድ በኩል የተኩስ አቁም ስምምነቱ አለ አሜሪካ እስካሁን ድረስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድምጻቸው አይሰማም ይህን በተመለከተም በኢራን በኩል ግን ድርድሩን ለጊዜው አቁመዋል አሁን በእስራኤል ላይ የዛቱ ነው ያው ጦርነቱ ወደ ጦርነቱ እንገባለን ማለት ሁኔታ አለ እንግዲህ ዞሮ ዞሮ ዶናልድ ትራምፕ ምን ይፈልጋሉ ነው አሁን ነገሩን በማረጋጋት እስራኤልን ኦኬ ዲሽን ሰብስቢ በማለት ለጊዜው ምናልባት ከኢራን ጋር የሚደረገው የተኩስ አቁም ስለ ወደዛ ቦታና ተስፋ ይሰጡት ይሆን ወይስ ሁኔታውን ተስፋ ከመቁረጥ የተነሳ እንግዲህ ወደ አጠቃላይ ጦርነት ይገባል ይሄ አይታወቅም መልሱ ከዶናልድ ትራምፕ ነው ከወዲሁ ግን በኢራን በኩል ከፍተኛውን ዛቻ ያደረሱ ይታያል ሻያው
0: የደን ዘጋቢያችን ጥላሁን መልክ ለማጠቃለያ ዘገባችን ያለው የሰሜኑ ክፍል ለሊባኖስ ድንበር በቅርብ ርቀት በሚገኙ እንደ ክራስሽሙና እንደ ጽፋት እንደ እስከ ነሃሪያ እስከ ሃይፋም በቅርብ ርቀት እስከሚገኙ እየወነጨፈ ነው ከሊባኖስ ያለው ሂዝቦላ ደህንነታቸው እንዴት ይታያል የፒኩዳ ኦሬፍ የደጀን እዝስ በዚህ ዙሪያ ምን ይላል
1: ይሄ ለቀደም መግደያ ላይ እንደተከስኩት ይሻያው እዛ ካባብ ዳገሩት የሰሜን ክፍል በበጽ ደግሞ ድንበር ላይ አጥር ነው የሚለያቸው ማለት ይቻላል እዛ ካባብ የሚኖሩት ኑሯቸው ኑሮ አይደለም አብዛኞቹ ቦታውን እየለቀቁ የሄዱበት ሁኔታ አለ አብዛኞቹ እንደውም አንዳንዶቹ የቦታው የመማክርት ሸንጎ ነው የህዝብ አስተዳደር ክፍሎች የሚሉት ምንድነው በሚቀጥለው አመት እንኳን ራሱ ልጆችን ለምሳሌ ያው በዚህ ሀገር ህግና ደንብ ታቃለ ልጅን ለምን ወደ ቢቀጥለው ትምህርት ቤት ለማስመዝገብ አስቀድሞ ባሁን ሰዓት ነው እንግዲህ ትምህርት ልጆችን ማስመዝገብ ብዛት ያለው ኗሪዎች ልጆቻቸውን ወደ ትምህርት ቤት ማስመዝገብ ፍላጎት እንደሌላቸውና ሌላ ቦታ ለቀው የመድ ሁኔታ ማለት አካባቢውን ጥለው የመድ ሁኔታ ይሄን ስታይ በጣም እንዲያሳዝናል የዜጎችንና የአካባቢውን የሚያስተዳድሩ ባስተዳደር ደረጃ የማክርት ሸንጎን በለው ከንቲባዎች ሲናገሩ ማልቀስ እያለቀሱ ነው የሚናገሩት መንግስት በቃ ረስቶናል ከማለት የተነሳ ምንም አይነት እርዳታና ለደህንነታችን ምንም ማለት ያን ስታይ ያሉበትን ህይወት ፍራቻ ውስጥ መኖራቸውን እንትረዳለ እና ምናልባት ያው እንዴት ነው ከናንድየው ከናካቸው ከሚቀረው ቢዘግ ይሻላል የሚባባል አንድ ተረት አለ ከዛ አንጻር በእስራኤል በኩል እንግዲህ የህዝብ ትችትም ሁኔታውን ከማየት በእርግጥ የአሜሪካ ማነቆ ተይዞብን ነው የእስራኤል መከላከያ ሆነ መንግስት እርምጃ የማይወስደው በህዝቡላ እንደፈለገ ወይም በሊባኖስ ላይ ቦታዎች የታወቁ ናቸው ማለት በህዝቡላ ድርጅት ጉዳት ለማድረስ ምንም መጎዳት እንዳለበት በመከላከያ ኃይሉ ተጠንቆ የተቀመጠ ሁኔታ አለ ተግባር ላይ መዋል ብቻ ነው ግን የአሜሪካ መንግስት አታድርጉት እስኪ የሰላሙን ድርድር ለዲፕሎማሲው ቦታ አነሱ የሚል ሁኔታ አለ ያው ከኢራን ጋር የተያዘ ከሌሎች ሀገራትም ተያይዞ በቀጣይ የአሜሪካ መንግስት ሀሳቡ ሌላ ከመሆኑ የተነሳ አሁን ግን አማራጭ ስለሌለ የህዝብ ትችት አለ ፖለቲካ ይጨመርበታል በቀጣይ ከተወሰኑ ወራት በኋላ ወደ ብሔራዊ ምርጫ እንሄዳለን የህዝቡን ድምፅ የሚገርም ይሻኛው የአካባቢው ነዋሪዎች አብዛኞቹ የቀኝ ክፍሎት አለም የሚከተሉ እና ያለውን መንግስት የሚመርጡ ናቸው ጭራሽ እንደውም መንግስት ላይ በከፍተኛ ጥላቻ መንግስት ራሱን ይጠይቃል አንደኛ መራጮችን እያጣሁ ነው ሌላው ትችት እየደረሰበት ነው በገንዘብ እንኳን ራሱ ገንዘብ ድጎማ በማድረግ ብዙዎቹ የንግድ ድርጅታቸውን እየዘጉ ቦታ እየለቀቀዱበት ነው የከሰሩበት ሁኔታ አለ ከቦታው እንኳን ሄደው እነዚህ በገንዘብ ሚኒስትር መስሪያ ቤት ሆነ በሌሎች መስሪያ ቤት ጉዳዩን መለከታቸው እነዚህን ዜጎች ሲያጽናኑና አይዟችሁ ሲደግፉ አይታይም እነዚህ ነገሮች ተደምረው እንግዲህ መንግስት ያው አመራር ስለሌለው ያው የአሜሪካን መንግስት ፍቃድ በመጠየቅ ማለት ይቻላል ወይም በማስገደድ መንበለው ምንም እንኳን ባይችልም አብዛኛው አሁን የተጀመረው ጉዞ አለ ይሄን እስራኤል መከላከያ ያሏን እንግዲህ ቀደም እንዳለ የቢፎርን ርቀት ቦታ ማለት ነው እንግዲህ ያን ቦታ መያዝ ማለት ያው ህዝበላን ሙሉ በሙሉ እንግዲህ ያው መጋፈጥ ማለት ነው ከዛ ማልፎ በአየር ኃይል ሆነ በተለያዩ ጦር መሳሪያዎች እንግዲህ ወደ ቤሩትና ዳህያ አካባቢ እስራኤል እርምጃ ከወሰደች ያው አማራጭ የሌለውና መንግስት ወደ ሌላ ውሳኔ ውስጥ ገብቷል ማለት ነው እነዚህ ነገሮች ተደምረው አሁን የእስራኤል ጦር ኃይል መከላከያ ወይም ደግሞ እስራኤል በጦርነት የህዝቡላን ድርጅት ታዳክመውና በቀጣይ አካባቢው ሰላም ይሰፍንበት ይሆን? ይሄን ማንንም እርግጠኛ ሆኖ ሊነግር አይችልም። ምክንያቱም ዞሮ ዞሮ መጨረሻው የዲፕሎማሲ ስራና በዲፕሎማሲ መልክ ሁኔታውን የማረጋጋትና ለዘላቂ ሰላም ላይ ባይደረስም እንኳን ምንም እንኳን ከሊባኖስ መንግስት ጋር ወደ ሰላም የሚመጡ ሁኔታ እንዴት ነው እንደ ተስፋ ቢኖረውም የህዝቡላን ድርጅት ከናካቸው መፋቅ የሚለው ሁኔታ ግን ያ እንደማይሆን ይታወቃል። ለጊዜው ግን መጨረሻው በኃይል ከማስፈራራት በኃይል ከመጉዳት ከዛ በኋላ ደግሞ ወደ ጠረጴዛ ዙሪያ ድርጅቱ እንዲመጣና ድርድር እንዲሆን ተስፋው ያነ ነው። እንግዲህ እንደጠየቀው ጥያቄ ለመቋጨት ዜጎች በከፍተኛ ሁኔታ እየተጎሳቆሉ ነው። ቦታቸውን እየለቀቁ እየተሰደዱ ነው። በሚያሳዝንና በሚገርም ሁኔታ የሀገራችን የሰሜን ክፍል ነዋሪዎች በአንጻሩ ደግሞ በሊባኖስ በኩልም የደቡብ ሊባኖስ ነዋሪዎቹ የሺዓ ማህበረሰብ ቦታቸውን ለቀው የሚሰደዱበት ሁኔታም አለ። እኔ አሁን ቀደም ግን የኛ በሀገራችን የሰሜን ክፍል ያሉትን የይሁዳውያን ተፈራሪዎችና ነዋሪዎችን በተመለከተ ነበር እንግዲህ ፍራቻቸውና ስሜታቸውን የገለጽኩልህ። በተመሳሳይ ሁኔታ በደቡብ ሊባኖስ የሚኖሩትኝ ቦታቸውን ለቀው የተሰደዱበት ሁኔታ አለ። እስራኤል ቦታውን እያጠራች
0: መከላከያ ሰራዊትም ቃል አቀባይም በዚህ አካባቢ በደቡብ ሊባኖስ የሚገኙ በዋና በቤሩት በዳህያ በተባለው ሰፈር የሚገኙ እንዲሸሹም መከላከያ ሰራዊት እስራኤል ማስጠንቀቂያ እርምጃ ከመወሰዱ በፊት እያስጠነቀቀ ነው። እንግዲህ እነሱ እየተጎዱ ናቸው። ቀላል አይደለም። እንግዲህ ለማንኛውም ተጨባጭ ስለ ደህንነታችን ዘጋቢያችን ጥላሁን መልኬ ለሰጠው ዘገባ እጅግ በጣም እናመሰግናለን። መልካም ምሽት።
2: ህግና ፍትህ አቅራቢና አዘጋጅ አይቾ ባይ።
3: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን ይሄው በሳምንቱ ፕሮግራሙን ሰዓታችን ይዘን ቀርበንላችኋል። ዛሬም እንደተለመደው ህጉ ምን ይላል በሚለው ዙሪያ ለመወያየት የህግ ባለሙያ ጠበቃ አቢቢተው መስመር ላይ ይገኛል። ሰላም ጠናስተልን እንደምን አመሸ?
4: እኔ ስለኛቸው እንደምናመሽ
3: በጣም ነው የምናመሰግነው አቪ። በእውነት አንተ የምታደርግልን አስተዋጽኦ እጅግ በጣም ጠቃሚ ነው፣ ማህበረሰባችንም እየተማረበት ነውና በጣም ነው የምናመሰግነው። እንግዲህ አቪ ካንተ ጋር መወያየት ማውራት የምንፈልገው በተለይ ባለፈው ሳምንት ፍቺን በተመለከተ ያወራነው የተነጋገርንበት ርዕስ ነበርና እንደው እስኪ ለአድማጮቻችን ለማሰማት ወይም ለማስታወስ ያህል አንድ ሰው ወደ ፍች በሚሄድበት ሰዓት እንደው ምን ማድረግ አለበት መደረግ ወይም መስራት አለበት ከሚባሉት ነገሮች እስኪ ጠቀስ ጠቀስ አድርግልን።
5: ጥያቄ መጀመሪያ ማየት አለበት ሁለቱም ጥንዶች ይሁዶች ከሆኑ እነሱ የሚፋቱ በራባኖት ነው። ለማ አካባቢ በሚገኘው የራባኖት መስሪያ ቤት ነው። የንብረት ክፍያ፣ የማዞኑ የቤት ጉዳይ፣ የህዝድሪያ የሚሉት የልጆችን ጉዳይ
3: ከፍች በኋላ ልጆችን የማየት
5: አዎ በቤት ምሽፋ እንደኔን ምሽፋ በቤተሰብ ጉዳይ ፍርድ ቤት የሚታይ ነው፣ እንመለስበታለን። ሌላው አንዱ ይሁድ ሆኖ ሌላው ክርስቲያን ወይም ሌላ ከሆነ እና ሁለቱም ይሁድ ካልሆኑ ደግሞ ይሄን ፍች የሚያረጋግጠው ማን ነው? ቤት ምሽፋ እንደኔን ምሽፋ የሚባለው የቤተሰብ ጉዳይ ፍርድ ነው። ስለዚህ ሁለቱም ወገኖች በራባኑትም ሆነ በቤት ምሽፋን ለኛን የሚሽፋሃ ለመፋታት ከማሰባቸው በፊት ተመካክረው ቢፋቱ በጣም ጥቅም አለው በብዙ ጉዳዮች። ካልሆነ ተበደልኩ ያለው ሄዶ ፍችን በሚመለከት ራባኑት ፍርድ ቤት እኛ ወይም እኔ ከባሌ ጋር ከሚስቴ ጋር አልተስማማሁም፣ ስለዚህ ለመፋታት ብሎ ፎርም ይሞላል። ያ ፎርም ይሞላል ይገባል። ሁለቱም ይጠራሉ። እንደ ሶሻል ወቤደት የማህበረ ጉዳይ ሰራተኛ ይጦራቸዋል አነጋግረው። ሁለቱም ከመጡ ጥሩ፣ ሁለቱም ካልመጡ እሷ ወሰና ጉዳዩን ወደ ፍርድ ቤት ተራባኑት ወይም ወደ ፍርድ ቤት ታሳልፈዋለች። በዚያ መሰረት 75 ቀን ጠብቆ ፋይል መክፈት ይቻላል። የፍች ፋይል፣ የማዞኖት ፋይል መክፈት ይቻላል ማለት ነው።
3: እንግዲህ ይሄ ከሞላ ጎደል ከፍች በፊት የሚደረጉ ስራዎች ናቸው። እንዳው ለምሳሌ እንበል በትዳር ሳይሆን በጓደኝነት ደረጃ የተወለደ ወይም የወለደች ልትኖር ትችላለች። በዚህ ዙሪያ አንዱ ይሁዲ ሃይማኖት ተከታዩ የሌላ እሷ ደግሞ ላቶን ትችላለች። በዚህ መካከል በሁለቱ መካከል ምንም አይነት የሚያተሳስራቸው ነገርም ከልጁ ውጪ ይሄን በተመለከተስ ፍርድ ቤት ውሳኔው ምን ሊሆን ይችላል? ለምሳሌ ልጅን የማየቱ ሁኔታ የንብረት ክፍፍል ለምዚጋ በርግጥ አባት ለልጅ ማሳደጊያ ይከፍላል፣ ግን የልጁ መብት የአባት መብት እዚህ ላይ ምንድን ነው? እንዴት ነው
5: እንግዲህ ከዚህ ላይ ሁለት ነገሮች አሉ። ሁለቱ በጥንዶች ይሁዶች ከሆኑ ወይም ያገሩት ዜጋ ከሆኑ
3: ያገሩት ዜጋ ሳይሆኑ ከሆነ አንደኛው ያገር ዜጋ ነው፣ ወንድየው ያገር ዜጋ ነው፣ እስራኤል ዜጋ ነው፣ ሴቷ ደግሞ ዜግነት የላትም። ነገር ግን በጓደኝነት እያሉ ልጅ ወለዱ፣ አብረው አይቀጥሉም። በዚህ ላይ ፍች የሚባልም የለም፣ የንብረት ክፍፍልም የለም፣ ምክንያቱም በአንድ ላይ ያፈሩት ነገር የለም። ግን የልጅ ማሳደጊያ ይከሰሳል፣ ይከፍላል። ከዛ በኋላ ልጁን የማየት ሁኔታ፣ ዞሮ ዞሮ ልጅን በራስ ስም የማስመዝገብ ሁኔታ፣ የአባት መብት የት ላይ ነው እዚህ ያለው?
5: እንግዲህ አባት መሆኑን መጀመሪያ ማረጋገጥ አለበት። ከጋብቻ ውጭ የተወለደ ልጅ ከሆነ ቅድም ልል የሞከርኩት ሁለቱም ዜጎች ከሆኑ ልጁ እንደተወለደ ወዲያው ከሚስራ ዳፕኒን በወር ውስጥ በመሄድ ጓደኞች ነን ያድዋ በጽቡር ይባላል ይህም ወልደናል በስሙ መዝግቡልን ነው አባትየው። ሚስትየዋ ዜጋ ካልሆነች ግዴታ የወላጅ ማረጋገጫ የአባትነት ማረጋገጫ ይህን የሚባል ምርመራ መደረግ አለበት። እዚያ በኋላ ልጅ ይህ ነው ከተባለ ያው ዜጋ ሆነችም አልሆነችም የልጅ ማሳደጊያ እንዲከፍል ይፈረድበታል። ችግሩ እዚህ ላይ እንግዲህ ምንድነው፣ ሴትዮቱ ዜጋ ካልሆነች የቤቱ ሀሎ ምንትን የላትም ማለት ነው፣ ኃይል የላትም። ስለዚህ ወይም በየወሩ ቀጥታ መክፈል ወይም ደግሞ በሌላ መልክ በመክፈል ይቻላል። ያም በዚያ ደረጃ ነቶ
3: ለምሳሌ አሁን እዚህ ጋር የአባትነት ማረጋገጫ ከተረጋገጠ በኋላ በሱ አባት በልጅዮ አባት ስም አላስመዘግብም ስሙን ካለች በራሱ የአባት ስም እንዲቀጥል ከፈለገች መብት አላት ወይ ይህን የማድረግ?
5: አይ ሰውየው እሷን ሊከሳት ይገባል። ይሄው እኔ በዚህን ጊዜ ደግሞ ፍርድ ቤት እኮ ማዘዣ ይሰጣል። ባትኖርም ባትኖርም ሄዶ በትዳዞቱ ልጁ መሆኑን ማስመዝገብ ይቻላል፣ የፍርድ ቤቱን ብይን ይዞ ማለት ነው።
3: አዎ የዚህ አሁን ምናለ መሰለ እንደዚህ አይነት ክስተት ሁለት ግለሰቦች አንድ ይሄ ነው፣ ሁለተኛው ደግሞ ወደ አቆይት ለምንነጋገርበት ነው። የአባትነት ማሳደጊያ ከፍላለሁ፣ እኔ ልጄን የማየት እድል የለኝም፣ ከልጁ እናት ጋር ምንም አይነት ግንኙነት የለንም፣ ልጄንም ልታሳየኝ አልቻለችም፣ ማሳደጊያ ግን እከፍላለሁ፣ በእኔ አባት ስምም እንዲመዘገብ አትፈልግም። ምክንያቱም አስቀድማ ሄዳ እሷ ሚሰራፒኒም በእሷ አባት ስም እንዲመዘገብ ስላደረገች ከአባትነት ውጭ ሚሰራፒኒም ይህን ተቀብሎ ምንም እንኳ የፍርድ ቤት ማዘዣ ቢኖርም ይህን ተቀብሎ በእሷ ባለችው መንገድ ነው ሄደና የእኔ መብት የት ላይ ነው ብሎ የጠየቀን ሰው አለም።
5: እንግዲህ እንዲህ ያሉ ጉዳዮች ካሉ አንደኛ ኢሻ ማርዳኒ ትባላለች። እሷ የፍርድ ቤቱን ትዕዛዝ መፈጸም ማትፈልግ ነች። ይሄው ምርመራ ሆኖ አባትነት የተረጋግጦ ልጁ በእኔ ቤተሰብና በእኔ ስም መመዝገብ ሲገባው እሷ ገልብጣ በሌላ አድርጋለች። ሁለተኛ ልጄን አታሳይም፣ በሶስተኛ ግን የልጅ ማሳደጊያ እየከፈልኩ ነው። ስለዚህ ክቡር ፍርድ ቤቱ እንደገና ሌላ ማዘዣ ይስጠኝ፣ ምስራዳብኔም የልጁን ቤተሰብ በእኔ ስም እንዲያድርግ፣ እሷ ደግሞ ልጁን እንድታሳየኝ በተወሰነ ሳምንት። አሁን ባለው ሁኔታ ወንድና ሴት እኩል ነው። ስለዚህ እኔም ልጄንም መያዝ እችላለሁ በሳምንት አንድ ቀን ወይም በተወሰነው ልጁን በስሜ መመዝገብ አለበት ተበድያለሁ ብሎ ወደ ፍርድ ቤት ቢመለስ ያዋጣዋል።
3: ድጋሜ መክሰስ አለበት ማለት ለዚሁ ጠበቃ መያዝ ያስፈልጋል ማለት ነው።
5: አገሪ ከሌለው ሲዋ ምሽፓት የሚባል አለ፣ በዚያ በኩል ማድረግ ይችላል። ካለው ደግሞ ይህን የበለ የመሰለ ትልቅ ነገር ታዲያ ገንዘብ ለምን ይጠየቃል?
3: ግን እዚህ ላይ ደግሞ ልክ የአገር ውስጥ ሚኒስትር ማለት ምሰራፒን እያል የምንጠራው የፍርድ ቤት አባትነት ማስረጃ ካለ ለምን ወደ ፍርድ ቤት መሄድ ያስፈልጋል? ለምን በዛ መሰረት ሊሰራ አይችልም?
5: ሄዶ በመጀመሪያ ደረጃ ሚስራ ዳፕኒምን የፍርድ ቤቱን ውሳኔ ይስጥ። ከመስጠቱ በፊት ደግሞ የፍርዱን ውሳኔ ሄዶ ከፍርድ ቤቱ ጽፈት ቤት ገብቶ ማህተም አስመጥቶ ለሁሉም ማዘዣ እንዲሆን የፍርድ ቤቱ ብይን የሚጸድቀው ማህተም ከሆነበት በኋላ ዳኛው መፈረም ብቻ ሳይሆን የፍርድ ቤቱ ጽፈት ቤት የፈረመበት ሁለት ሶስት ማህተም ያለበት ከሆነ ግዴታ ምስራ ጋፕኒም ሆነ ማንኛውም በሀገሪቱ ውስጥ የሚገኝ የተለያዩ መንግስታዊ መስሪያ ቤቶች እና የግል መስሪያ ቤቶች ጉዳዩን ይቀበሉታል።
3: ጉዳዩ ተገላቢጦች በሚሆንበት ሰዓት ስንበል ሴቷ ዜጋ ነች፣ ወንድየው ዜግነት የለውም፣ ወልጅ ወልደዋል፣ እሱ አሁንም የማሳደጊያ ገንዘብም አይከፍልም፣ አንዳንድ ያድራሻቸውንም የሚያጠፉ አሉ። በዚህ ዙሪያስ ምን ማድረግ ይቻላል? በምን አይነት ዘዴስ በህግ መጠየቅ ይቻላል? ይህን ግለሰብ አባትነቱንም እንዲቀበል ማሳደጊያም እንዲከፍል።
5: አንደኛ እዚህ ሀገር የሚገኝ ከሆነ ሰውየውን እንደምንም ብሎ ማስፈለግ የሚቻልበት ሁኔታ ይመጣል። ምናልባት የት እንዳለ የማይታወቅበት ሁኔታ ካለ የግል መርማሪዎች አሉ፣ ሆኬር ፍራት የሚባሉ። ከዚህ በፊት መቼም የፓስፖርት ቁጥሩ፣ ስሙ፣ እዚህ በፊት የነበረውን አድራሻ በማግኘት ለዚያ የግል መርማሪ በማቅረብ ገንዘብ ከፍሎ ሰውየው የት እንዳለ ከቀይ መስቀል ወይም ከሚስራ ዳፕንም የስደተኞች ክፍል የት እንደሚመዘገብ የት እንደሚሰራ ሁሉ ማግኘት የሚችልበት ሁኔታ ስላለ ይህም ማድረግ ይቻላል።
3: እሺ፣ እንግዲህ ሌላ ሁለተኛው ጥያቄ ተጠየቅ ነው ደግሞ ምን አለ መሰለ፣ ባልና ሚስቱ ሁለቱም እስራኤል ዜግነት ያላቸው ናቸው። በፍች ሰዓት እነሱ እንግዲህ ያው ሁለቱም አልተስማሙ፣ ፍች አደረጉ። በፍች በሚፈቱበት ሰዓት ግን አንድ ከተማ ነበሩ የሚኖሩት ሁለቱም ባልና ሚስቱ አብረው። ከተፋቱ በኋላ ግን ሴቷ ለህይወቴ ሰጋሁ በማለት ሌላ ከተማ ቀይራ ትሄዳለች። በዚህ ላይ ከተፋቱ በኋላ ቀይራ ስለሄደች እንደምትለው እንግዲህ ፍርድ ቤት ልጆቹን በሳምንት ሶስት ጊዜ ይዛ መጣ እንድታሳይ ተፈረደብኝ በማለት የጠየቀችው ጥያቄ አለ። አንድ ሁለተኛ ደግሞ ከመፋታታቸው ከተፋቱ የንብረት ክፍፍል ካደረጉ በኋላ አብረን በነበርንበት ጊዜ ማሽካንታ በእኔ ሲው ብቻ ሲወርድ ስለነበር ዛሬ ማሽካንታ ያልከፈልሽኝ የተወሰነ ገንዘብ አለ ተብሎ ከ50 ሺህ በላይ ክስ እንደገና ክፌ ተብዬ ዕዳ መጣብኝና ይሄ እንዴት ሊሆን ይችላል ያለችናል። እስኪ የመጀመሪያውን ጥያቄ በመለስ መልስህን ስጠን።
5: እንደማየው ከሆነ በሁለቱም ጉዳዮች ላይ ፍርድ የተጓደለበት ይመስለኛል። አንደኛ በተለይ ሴቶችና ህፃናት እዚህ ሀገር በደል ደረሰብኝ፣ ደበደበኝ፣ አስፈራራኝ፣ ተከረብኝ ብላ የማህበራዊ ጉዳይ ሰራተኛው በኢንስፔክሽን ሊኖራት ይገባል። ሁለተኛ የገቢዋ መጠን በሰርታ የምታገኘው ከ6000 ሸቀል ካልበለጠ የሲቪል ምሽፓቲ የመንግስት የህግ ጠበቃ ማግኘት መብቷ ነው። ይህን ሁሉ አድራጋለች ስትፈታ ወይስ አላረገችም? ያም ሆነ ይህ አሁን ባለችበት ሁኔታ አንደኛ የት ነው የተፋቱት? የንብረት ጉዳይ፣ የማዞነት ጉዳይ፣ የልጆችን የማየት ጉዳይ የተፈጸመው ከራባኖት መስሪያ ቤት ነው ወይስ ከሲቪል ፍርድ ቤት ነው? ቤት ምሽፓት ላይ
3: በነገራችን ላይ እዚህ ላይ ልዩነት አለው፣
5: በጣም አለው። ራባኖት በአጠቃላይ ብዙውን ጊዜ ግልጽ የሆነ ለወንዶች ነው የሚያዳላ፣ ይሄ የታወቀ ነው። ስለዚህ ባልና ሚስት አይ አንድ ባለማወቅ ሊሆን ይችላል፣ ሁለት ደግሞ ሃይማኖተኞች ነን እውነተኛ ነን በማለት ሁሉንም ነገር በሃይማኖት ፍርድ ቤት እንጨርሰው በማለት ይቀርባሉ። እዚያ ላይ ብዙ በሴቶች ላይ በደል ይደርሳል። ስለዚህ ይህን ጉዳይ አንደኛ እንዳልከኝ ከሆነ የነበሩበት አንድ ከተማ ነው። እዚያ ሲፈረድ መቼም ከእንዲህ ያለ ትምህርት ቤት ሃይማኖት ትምህርት ቤት ወይም ሃይማኖት ያልሆነ ከተማው እንዲኖሩ ምናምን ነበር። አሁን ተፈክሮባት አስፈራርቷት ለነብሷ ፈርታ ወጥታ ከሆነ ከማህበራዊ ጉዳይ ሰራተኛ ጋር ተወያይታለች፣ እሱ አልተወያየችም። አሁንም ሂዳ ቢሆን ይህ ከዚያ ለቅቄ የመጣሁት እንደዚህ እንደዚህ እያለ እየፈከረብኝ በቴሌፎን የተደወለ ካለ ስልክ ይኖራል፣ በተለይ በዋትሳፕ በኢሞ የተደወለው ይኖራል፣ አይጠፋም። ያን ይዘው ወደ ማህበራዊ ጉዳይ ሰራተኛ በመሄድ ነገሩን በማብራራት ለፖሊስ ሂዶ ነገሩን እንትን በማለት እኔ የለቀቀችው ወደ ሌላ ከተማ ሄደችው በራሷ ቤት ተከራይታ ነው የሚዳር ቤት ተከራይታ ተቀብላ ነው
3: የነበረችው ቤት ከተከፋፈሉ በኋላ ቤት ሽጠው ከተከፋፈሉ በኋላ እሷ ሌላ ማሽካንታ ወስዳ ጨምራ ቤት ገስታ ነው እንግዲህ ሌላ ከተማ ያወጣችው
5: ኦኬ ስለዚህ እኔ እዚህ አንድ ከተማ በመኖርበት ጊዜ በለመደው እየፈከረብኝ እያስፈራራኝ አገኝሻለሁ እያለኝ ስለሆነ በለላቅሜ ቤቱን ሽጠን ስንካፈል ከዚያው መኖር ማልችልበት ሁኔታ ስለመጣ ወደ ሌላ ቦታ ዋጋውን ቀነሳለበት ቦታ ገዝቼ እኖራለሁ። ስለዚህ እኔ ተመልሼ ልጆችን በሳምንት ሁለት ቀን አንድ ቀን ማሳየት የሚችልበት የለም ቢቻል እሱ እየመጣይ እኔ እያስኩ ነኝ። ሁለተኛ ደግሞ ቤቱን አብረው በነበሩበት ጊዜ እንደማየው ከሆነ በራባን ነው ተፈታ። ለምን ባልና ሚስት ተብለው ከተመዘገቡበት ተዳሩበት ጊዜ ጀምሮ እስከሚፋቱ ድረስ ባልየውም ያፍራው ሚስቲቱም ታፍራው በስራም ይገኝ በሎተሪም ይገኝ በስጦታም ይገኝ ያ ገንዘብ የጋራ ገንዘብ ነው። እንደገና እዳ ካለ የጋራ እዳ ነው። ስለዚህ ያንን 50 ምናምን ሺህ ብር ከፋይ ተባለች ተብሎ የተፈረደበት የህግ ፍትህ የማጓደል ጉዳይ ነው። ይሄን ጉዳይ እንደገና ማንቀሳቀስ ይችላልች እንዳልኩት ሰርታ ከስድስት ሺህ ላይ ማስተጋይት ሆነ የዩአምሽ ፓትወራክ ማግኘት ይችላልች ባለችበት አካባቢ መስራቶች አሉ። በዚያ መሰረት ይሄን ጉዳይ ማስወገድ ይችላል። ዛሬ የልጅ ማሳደጊያ የሚባለው ወንድና ሴት እኩል መብት አላቸው ስለሚባል ሻባት አንድ ጊዜ ከሷ ሁለተኛው ሰንበት ከሱ በአመት ባልም እንደዚሁ ከሳምንት ደግሞ እንደዚሁ እየተባለ የሚባል ነገር ስላለ
3: ስለዚህ በአንድ ከተማ ከሆኑ ነው ወይስ
5: ላይሆኑም ቦታ ቢሆኑ በአንድ ከተማ ቆይተው አሁን ያለፈችበት ምክንያት ችግር ስላለ ነው። ስለዚህ የማህበራዊ ጉዳይ ይዛ ይህን ጉዳይ በደንብ አስረድታ ነገሩን እንደገና በተንከሳክሰው ጥሩ ነው። ችግሩ በራባኑት የልጅ ማሳደጊያም የቤት ሽያጭም የፍችም ተፈጽሞ ከሆነ ነገሩ ከበድ ይላል። ቢሆንም ማቅረብ ይቻላል። ችግሩ አንድ ራባኑት ፍርድ ቤት የፈረደው እንደገና ዙሮ ለማየት ስለማይፈልግ ልጅ ወደ ኢየሩሳሌም በዲና ራባን ያገባ እንደሚባለው እዚያ ይስፋ ይሆናል። ችግሮች አሉ። ግን በህግ አማካሪ ጋር መመካከርና ለችግሩ መፍትሄ መፈለግ አስፈላጊ ነው።
3: እሺ ግን የቆየ እዳለኝ በተለይ ማሽካንታ ስንከፍል ማለት በዛን ሰዓት እኔ ስከፍል ነበርኩ ብሎ እንደገና ከተፋቱ በኋላ ክስ ማቅረብ ይችላል ወይስ አይችልም?
5: አይችልም። ለምሳሌ አንድ ሰው ከሚስት አለችው ከሚስቱ ጋር ሲኖር ሚስቱ እንበል 50 ሸቀል አውጣ ወሰደች ከጋራው ይዘባል። ወሰደች በኋላ እሱ መርምሮ አገኘው ይህን ገንዘብ አውጥታ ወስዳብኛለች እና ግምሱን ትስጠኝ የእኔ ነው ብሎ ቢጠይቅ ፍርድ ቤቱ አስገድዶም ያን ገንዘብ አውጥቼ ለቤተሰብ ጉዳይ ያዋልኩት ማለት ትችላለች ማለትም ይችላል። ስለዚህ የህግ ጠበቃ ለማግኘት ወይም ደግሞ በራባ ምቶ እንደዚያ ተወስኖባት ሊሆን ይችላል ነገሩን እንደገና ማየት ይችላል ማለት ነው።
3: ግን እሱ አሁን በዛ ምክንያት ከሶ እንደገና እሷን ማስከፈል ይችላል ወይስ አይችልም?
5: ህጉ መሰረት አይችልም። ምክንያቱም ቅድም እንዳልኩት ንብረት የጋራ ነው። ለምሳሌ በስራ ቦታ ላይ ሲሰራ አንድ ሰው የጦረታ መብት አለው ከረን ኢንስታልመንት ከረን ግሜል ምናምን የሚሉት ነገር አለ። ያ በሱ ስም ላይ አለ ገና ጦረታ ሲወጣ የሚለቀቅለት። ግን አሁን አብረው ባሉበት ጊዜ ተተፋቱ የሷም የሱም ባንድ ላይ ፍርድ ቤቱ አክቷር ይባላል እንደ ሂሳብ ሹም ያለ ነው። የሁለቱን ጉዳይ ጠይቆ ተቀብሎ መረጃ ለፍርድ ቤቱ ያቀርባል። የሱ የጦረታ መብት ከሬጅስተርሙት ኮፓስ ገመል ይሄና ያለ የሷም እንደዚህ ነው። ስለዚህ ሁለቱ ተዳምሮ ተከፍሎ ለሁለታቸው እኩል ይከፈላል። እሺ ለዚህ ሳይደርጉ መፋታት አይቻልም። ተራባምት ከሆነ ግን የሱን ሸፈን ሸፈን አድርጎ እንደዚህ አድርጎ ሊሆን ይችላል።
3: እሺ አቢ ቢተው የህግ ባለሙያ ለሰጠን ሰፈላ ለማብራራ እጅግ በጣም እናመሰግናለን። ሌላ ጊዜም በተመሳሳይ በሌላ ፕሮግራም እስከምንገናኝ እንግዲህ ጊዜ ይስጥልን እናመሰግናለን። ደህና ሁንልን።
5: አመሰግናለሁ።
3: የተከበራችሁ አድማጮቻችን ስርጭታችን በዚህ ተጠናቀቀል። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸር ሰንብት። ደህና ሁኑ።
0: የተከበራችሁ አድማጮች ከዚህ በመቀጠል ከአቶ አስማማው አዲሱ ሰላም ጋር ቃለ ምልልስ እናካሄዳለን። አቶ አስማማው ሙንባሩ አዲሱ ሰላም ተናስተል እንደምን አመሸ ወንድም?
6: ተናስተል የሻየው
0: እንዴት ነው ጤንነት እንዴት ተበቃል?
6: ደህና ነኝ ምስጋና ይሁን እስራኤል አምላክ።
0: በጣም ጥሩ። አሁን ሮቦት በሮቦት ከተማ የሚኖሩት አንጋፋው የሃይማኖት መሪ ሊቀ ካህን ብርቁ ተገየ የክብር ሽልማት ይቀበላሉ የሚል ዜና ሰማንና እስኪ ስለዚህ ሁኔታ ማን ነው አዘጋጁ አነሳሽነት ሐሳብ ያነሳው አካል ማን እንደሆነ እስኪ ንገረን።
6: እሺ፣ በመጀመሪያ ይሄን ሐሳብና ዝግጅት ያደረገው ለሊቀ ካህን ቄስ ብርቁ ተገኘ ተስፋዬ የረሆቦት ማዘጋጃ ቤት በአሁኑ ሰዓት የሚገኘው ማታንዲል የሚባል በሱ አማካኝነት ነው ማዘጋጃ ቤቱ እና ላደረጉተኝ ባሉበት ከተማ ውቅና እንዲሰጣቸው በዚህ አጋጣሚ ምን እኒ ሰውዬ ምንድናቸው ምን አደረጉ ምን ሰሩ ያደረጉት ነገር ይታወቅ እና ለሳቸውም ደግሞ ለስካሁን በዚህ እድሜያቸው ላበረከቱት አስተዋጽኦ የምስጋና ምሽት እና የዛሬ ሳምንት በስምንት ቀን ረሆቦት ቅራት ሞሸ በሚገኘው ማትናስ ወይም ዛካቢ ረሆብ ገብርኤል ተብሎ በሚጠራው
0: ከዚያ ይከናወናል። ገብርኤል አሃ እሺ።
6: እና ከዚያ ይካሄዳል እና በዛ እንግዲህ በዚህ ላይ ያው ጥሪ ካህናቶች ወይም ቀሳውስቶች ያገራቀፍ ጠቅላላ ሽማግሌዎች እንዲሁም ደግሞ ህዝቡ በሙሉ እና በአካባቢ በረሆቦት ብቻ ያለው ሳይሆን ማንኛውም ህዝብ እንዲመጣና የዚህ ተሳታፊ እንዲሆን በረሆቦትም በኩል ማለትም በኤሪያው በኩልም እንዲሁም ደግሞ በቤተሰብ እንዲነገር በሬዲዮና እንዲታወቅ እና ስለሳቸው ማንነት በሚል ይሄን ለማስተላለፍ ነው።
0: በጎ ዜና። እሺ፣ አሁን እንዳልከው እሳቸው እንደምናውቅ የማህበረሰባችን ሃይማኖት መሪ በሃይማኖቱ ዘርፍ ማህበረሰብን ያገለግላሉ። አሁን ከዚህ ጎን ለጎን ደግሞ በጎ ስራ ለሰው ልጅ በጎ ሰርተዋል የሚባሉ ነገሮች እንዳው ከብዙ በጥቂቱ እስኪ ግለጽልን።
6: አዎ፣ እንግዲህ በጎ ስራቸው በእውነት ከዚህ ብቻ ሳይሆን አንደኛ የት ጀምረው የት እንደው ቀንጨፋ አርጌ ልናገርና ቄስ ብርቁ ተገኘ የተወለዱት በጎጃም ክፍለ ሀገር ዱርቤቴ በተባለሽ ልዩ ቦታው ጅፌ በተባለ በ1928 ዓመተ ምህረት ነው የተወለዱት። ከዚያ ተወልደው ደግሞ እንደ ድሮ መቼም ትምህርት ይሰጥ የነበረው ገና በልጅነታቸው ማንበብ መጻፍ ይችሉ ነበር በ4 ዓመታቸው። ከዛም በ12 ዓመት ሲሆናቸው አጫርጌ ከመባል ቦታ ከመለኩሴዎች ደው ያው የሚፈልገው ቃለ መጠየቅ ተደርጎላቸው ፈቃደኛ መሆናቸው ቤተሰቦቻቸው ፈቃደኛ ስለሆኑ እሳቸው ደግሞ ፈቃደኛ መሆናቸውን እርግጠኛ መሆናቸው ተረጋግጦ 7 ቀን ጥሬ ያቆረጠው በኋላ እዛው ከመለኩሴዎች ጋር ተቀበሏቸው። እዚያ 4 አመት ባለማቋረጥ በቂንቅልፍ እንኳን ሳያገኙ ደከመኝ ሰለቸኝ ሳይሉ በጥሩ ሁኔታ አጠናቀው ትምህርታቸውን ጨርሰው ከ4 አመት በኋላ አጠናቀው ወደ ቤተሰቦቻቸው እንዲመለሱ ተደረገ። ተመልሰው ወዲያው ደግሞ እንግዲህ በቂ ስንትን መለኩሴዎች የሚያረጋግጡተኝ ብቃታቸውን ነው የሚሾሙት ግን በሊቀ ካህናቶች አማካይነት። ያ ሲሆን እሳቸው የሚኖሩት ጎጃም ነው። ከጎጃም ወደ ጎንደር ክፍለ ሀገር መጥተው አምቦበር በታወቁት ሊቀ ካህናት ነቄስ ባርከው ብሩ ነቄስ አዳነ ትኩዬ እነ ሊቀ ካህናት ቄስ ብርሃን ባሩክ እነ ቄስ ተዋበ በጣም ትላልቅ ቄሶች እና ነቄስ ዳዊት አዎ እነዚህ ሁሉ በተገኙበት
0: ቄስ ባርከው
6: እና ያ ባምቦበር አካባቢ የነበሩት እንደና ባስባቸው ኮለ ነፍሳቸውን ይማርና ሽማግሌዎች በተገኙበት ከዚያ መጣው በ1948 ዓመት ተመረቁ። እዚያ ተመረቀው ደግሞ ከተመረቁ በኋላ ስነ ስርዓቱ ግብዣ የተደረገው ጎጃም ነው። ከዚህ ያሉት እነዚህ ትላልቆች የነበር ነፍሳቸውን ይማርና ሊቀ ካህናቶች ሄደው እዚያ ግብዣውን አድርገው በእውነት የታወቁ ናቸው የነበሩ የታወቁ በታወቁ ቄሶች የተመረቁ ናቸው እና ከዚያም በኋላም ቢሆን ለህዝቡ በጎጃም ትልቅ አገልግሎት ሲያደርጉ እድሜያቸውን ከኖሩ በኋላ በተለይም በ1972 ዓመተ ምህረት አካባቢ ከፍተኛ ችግር በዚያ ተፈጠረ። ይሄ ምንድነው? በሃይማኖት ህዝቡን ማሰቃየት ጀመሩ። ይሄን ስቃይ ማታ ይማገቱ ነበር። ይሁን ብለው እንደውም ሁመራ ላኳቸው የሰሊጥ ለቀማ አንድ ወር ተኩል ቂጣ እየጋገሩ እየበሉ ከዚያ በኋላ ለነሱ አልተስማማ ሲል መለሷቸው። ተመልሰው ጎጃም መጥተው ከዚያ በኋላ ወደ አምቦበር መጡ። አምቦበር ወግሎ በሚባል ሀገር ተቀመጡ። እናታቸው በተለይ ከዚያ ችግር በኋላ እንዲኖሩ ጎጃም አልፈለጉም። የእናታቸውን ኦሬት ተሸክመው በጨለማ መከራቸውን አይተው በቆላ ድባ ገብተው ከዚያ እንትን ብለው ወደ አምቦበር መጡ። አምቦበር መጥተው ደግሞ ምንድነው ያደረጉት ስንል ነፍሳቸውን ይማረውና ሊቀ ካህናት ቄስ አዳነ ትኩዬ እሳቸው ወደ እስራኤል ሀገር ሲመጡ በ1978 ለተክላላ ኃላፊነቱን ያምቦበሩን ተንተረክበው አካባቢውን ህዝቡ የቀረውንም ሌላውንም ያንን ደግሞ እዚያ የነበሩትን 38 የሚሆን መጽሐፍትና የተለያዩ ዶክመንቶችን ወደ 8 የሚሆን ኦሪስ ሰው ሁሉ ጥሎት የሄደውን ያንን ሁሉ ሰብስበው በካርቶን አዘጋጅተው አዲስ አበባ ከአዲስ አበባ እስራኤል ሀገር አመጣው ያስረከቡ ሰው ናቸው። እና ከዚህ ሀገር ደግሞ ከገቡ በኋላ ያው በአላቸው እንትን መሰረት ከ2012
0: በአዲስ አበባ በሱዳን አይ መነሳት
6: ነው አመጣጣቸው በአዲስ በእንትን የመጡት በአዲስ አበባ ነው።
0: እሺ
6: ከዚህ ሀገር ከገቡ በኋላ ደግሞ ምንድነው ያው በቅስና ሙያቸው በእውነት ብዙ አዲስ ገቢ ነው ይሄ እንትን ነው ሳይል ብዙዎች እንዲመጡ ጥረት አድርገዋል። እንደገና ደግሞ በማንኛውም መንግስታዊ ሆነ ተሳታፊ ናቸው። እንዲያውም ከ2012 ጀምሮ 40 ቄስና 20 ሽማግሌ ባለበት ተመርጠው የሊቀ ካህንነት ተቀብለው አሁንም በመምራት ላይ ነው ያሉትኝ። እና አገልግሎት ለመስጠት ምን ጊዜም ተቆጥበ አውቁም። ከወጣቱ ጋር ወጣት ናቸው፣ ከሽማግሌው ጋር ሽማግሌ ናቸው። በጣም ደግ ሰው ናቸው። የገንዘብ ስግብግብነት የላቸውም። ከሁሉም ጋር መተባበር ይፈልጋሉ። እርግጥ ማኒ ጠንካራ አይደሉም በአመራራቸው ብለው ትንሽ አንዳንድ የሚያሟቸው አለው። ግን እሳቸው የሚሄዱት በመጽሐፉ ነው መሰረት ነው። እና ከማንኛውም ጋር ለምሳሌ አሁን በሃይማኖትን በተመለከተ ጸሎት እናድርግ፣ ኮቴል እንምጣ፣ ለጥሩ ነገር ብቻ ነው የሚያስቡት እንጂ አንድም ቀን እኔ በተለይ ከ2020 ጀምሮ በአገር አቀፍ ሽማግሌ ተቋቁሞ በመለኩሴው በምን የተለያየ ችግሮች ተፈጥረው ይሄን ለማስታረቅ ባየኋቸው ጊዜ በጣም ትልቅ ሰው ሆነው ያገኘኋቸው ቢኖር እሳቸውን። እንዲያውም ቄሱና የሀገር አቀፍ ሽማግሌዎች ታርቆ እንትን ባለበት ቀን አይ ለዚህ በቃነ ብለው በራሳቸው ገንዘብ አውጥተው በጋርደው ቄሱንም እኛንም ያበርቱ ሰው ናቸው በገዛ ገንዘባቸው። እና በእውነት ቀና የሆነ አመለካከት ነው ያለ።
0: በጣም ግሩም በጎ
6: አስማማ በጎ አባት ናቸው በእውነት።
0: የሚቀጥለው ሰኔ 8 ቀን በብሰቱ 6 ሰዓት ጀምሮ መሰለኝ። አሁን እንግዲህ ቅራት ሙሼ ሮቦት በማትናስ ባህላዊ መዋዶን አለ ብዙ የሚታወቅ ነው። በዛ እንዲታደም እንዲገኝ ነው መልእክት የሚያስተላለፍ የሳቸው።
6: አዎ መልእክቱ ትልቁ ቁም ነገር በዛው ቀን ምሽት መጥተው የሚገባቸውን ክብር እንስት። እንግዲህ ኤሪያው ክብር ሰጥቶ እዚህ ከጠራ እኛ ደግሞ ለአንድ ቀን ጊዜ ክብር እንስታቸው ነው የምንለው።
0: በጣም ግሩም
6: ናየ ነው።
0: ይህ የመሰለ ጥሩ ባህል በህብረተሰባችን ይጨምር ይሁን በጣም አስፈላጊ ነው። በህይወት እያሉ ጥሩ የሰራ ሰው እውቅና ማድረግ በጣም ጥሩ በጎ ስራ ነው ራሱ። እና አስማማው አዲሱ በጣም እናመሰግናለን። መልካም እየተሰናበትን ፕሮግራማችን 8 ሰዓት ነው እየተጠናቀቅን ስለሆነ
6: እኔም አመሰግናለሁ።
0: መልካም ለዲት የተከበራችሁ አድማጮቻችን 8 ሰዓት ነው ፕሮግራማችን ሊጠናቀቅ ተቃረበና ለዚህ ስርጭት ለተባበረው የቴክኒክ ባለሙያችን ለያይር ኒውማን ምስጋና ይድረሰውና ነገ ጧት ልክ 6 ሰዓት ላይ እንገናኝ። ዘጋቢያችን የደህንነት ስለደህንነታችን ዘጋቢያችን ለጥላሁን መልኬ ምስጋና ለእናንተም ደግሞ በተከታታይ በየአላችሁበት ስላዳመጣችሁ ሁሉ ምስጋና ይድረሳችሁ። መልካም ለሊት።